0: አሌንታ እንኳን አደረሳችሁ። የሰላም ፍቅርና ስኬት ብሩህ አዲስ ዓመት ይሁንልዎት። ኢትዮ ቴሌኮም።
1: ምድሩ ባሪያ አበባጊቶ ተስፋ ለሰነቀች የመስከረም ፀሐይ የክረምትን ማለፍ የደመናን መገፈፍ በጧት ስታበስር የአዲስ ዓመት አዲስ ተስፋን በአዲስ ምዕራፍ ለመጀመር ሆ ብለን መተን ነበር። ለብሩህ ዘመን ጅማሮ ተነፋፍቀን ስንገናኝ ማዕዳችንን አካፍለናል። ከኛ አልፈን ለሰው ተርፈናል። ለምንለያይ ተዋህደን እልፍ ዘመን ተሻግረናል። እንቁጣጣሽ እንኳን በደህና መጣሽ ይያልን አደይ የብር ሙዳይ ኮለል በይ ሲሉን የብር ሙዳይ የሆነው ባንካችን እንኳን ለአዲሱ ዓመት በሰላም አደረሰው ይላል። አዎ ከብረውን ይቆዩ። አማራ ባንክ ከባንክ ባሻገር።
0: እንት ያንማ ከገጠር እስከ ከተማ ጭራሩ ሰብረን በኩበት ጋግረን በጭስ ታፍነን ጸዳል ስናፍቅ ኖረናል። በሻማና ፋኑስ ሌቱን በኩራዝ አድረናል። ዋላም የግድብ መሠረት ተጣለ፣ ወንዝ በሉጋም ታሰረ፣ ጨለማ ላይ ከተታወጀ የብርሃን ድል ተበሰረ። እኛም በበኩላችን ባደራና ኃላፊነታችን የመነጨውን ተረክበን ተራራ ሸለቆ አቋርጦ የመብራት ምሰሶ ተተክሏል። በመላ ሀገሪቱ ኃይልና ብርሃን ተዳርሷል። ኢትዮጵያን ጸዳል ለማልበስ የብርሃን ጉዞው ቀጥሏል። እንኳን ለ2019 አዲስ ዓመት በሰላም አደረሳችሁ። አሁንም ገጠሩን ይበልጥ አድምቀን ከተማውን በብርሃን አፍለቅልቀን በዘመን አሰራር የኢትዮጵያን አድማስ እናነጋለን። የብርሃን ዘመን ይሁንላችሁ። የኢትዮጵያ ኤሌክትሪክ አገልግሎት።
2: ተመልሰን መጣን። ከብሯትና ከብሯን ከተወዳጁ ጣቢያችን በስራት ፌማ አንበቶ አንጥ ባንድ ልዩ የአዲስ ዓመት 2019 የበዓል ፕሮግራማችን ወደ እናንተ እየደረሰ የሚገኙ ተወዳጅ ጣቢያችን በስራት ኤፍ ኤም 101.1 ልዩ የአውደ ዓመት ዝግጅቱ እስከ እኩለ 6 ሰዓት ድረስ ወደ እናንተ መድረሳቸውን የሚቀጥሉ ይሆናሉ። መልእክቶችም እየመጡ ይገኛሉ። ሰላም ሰላም፣ በስራቶች ታዲያ እንኳን አደረሳችሁ። ዓመቱ የሰላም የጤና የፍቅር የእድገት የአንድነትና የብልጽግና ዓመት ይሆንልን። ማንቼ በሰፊ ጎል ልዩነትና በጥሩ አቋም በማሸነፉ ደስ ብሎኛል። መልካም በዓል መልካም ቆይታ ብለዋል። ስንቴ ከላምብረት ነው። እናመሰግናለን። በዚሁ የምናመራው ባልደረባችን ሳምራዊት ስዩም ወደ አዘጋጀችልን አንድ ጥንቅር ይሆናል። ጥንቅሩ ትኩረት የሚያደርገው የአዲስ ዓመት ባህላዊና ሃይማኖታዊ ትውፊቶች ላይ ይሆናል። ጥንቅሩን ተከታትለን እንመለሳለን። አብራችሁን ቆዩም።

0: ዝናባማው የክረምት ወቅት አብቅቶ የዝናብ ጠብታዎች ከተፈጥሮ ጋር የነበራቸውን ጨዋታ አቁመው ቅዝቃዜው እየተገፈፈ የፀሐይ ብርሃን በሞቃት እጆቹ ምድር መንካት ይጀምራል። ከጥቁሩ ደመና ጀርባ ታዲያ ተሸፍኖ የነበረው ሰማይም እየተገለጠ የአዲስ ወቅት መምጣትን ይነግረናል። ምድርም በክረምቱ ዝናብ የሰበሰበችውን ህይወት እያሳየች በልምላሜ ተሸፍና ትፈካለች። በየሜዳውና በየጎዳናው የሚታየው አደይ አበባም የአዲስ ዓመት መድረስን በቢጫ ውበቱ ያበስረናል። ተፈጥሮ አሮጌውን ዘመን አሰናብታ አዲሱን ዓመት ለመቀበልም ትዘጋጃለች።
1: ሩጠካዩጣ በአዲስ ዓመት ተስፋ የአብሮነት ፍቅራችን ውበቱ እንዳይጠፋ።
0: ይህ የተፈጥሮ ለውጥን ተከትሎ ታዲያ ኢትዮጵያውያን የአዲሱ ዓመት ደጃፍ ላይ ይቆማሉ። ያለፈውን ዓመት በትዝታ በስኬትና በፈተናዎችም ያስታውሳሉ። ያልተሳካውን ለማስተካከል፣ የተሳካውን ለማስቀጠል ታዲያ አዲሱን ዓመት በተሻለ ተስፋ ለመጀመርም ዝግጅቱ ይጦፋል። ታዲያ ከዚህ ጋር ቤቶች ይጸዳሉ፣ አዲስ ልብስ ይዘጋጃል፣ በየቤቱ የበዓል ዝግጅትም ይደምቃል። የአበባው ሽታ፣ የቡናው መዓዛ፣ የበዓል ምግቦች ጠረን በየቤቱም ይኖራል። ከዚህም በተጨማሪ ልጆች በአዲስ ልብስ ይደሰታሉ፣ አዋቂዎች ደግሞ የቤተሰብና የወዳጅ ዘመድ ጉብኝትንም ያደርጋሉ።

0: በዓላት ሲመጡ በርካታ የሚያቋቁ ነገሮች አሉ። አዲስ አመት ሲመጣ አዲስ ተስፋን ይዞ እንደሚመጣ የታወቀ ነው። በዚህ በዓል ታዲያ ምን ያስደስታችኋል? አዲስ አመትስ ምን ያጓጓችኋል ስንል የጠየቅናቸው እንዲህ ሲሉ ሐሳባቸውን ነግረውናል።
1: ለአዲስ አመት የሆነ ተክሳቶልኝ ቤት ላይ የሆነ እቃዎች መቀየር ማለት ደስ ይለኛል፣ ያጓጓኛል። ያው አዲስ አመት ነው፣ አዲስ ነገር ጋር ብዬ ስለምን ያሰብኩትን ነገር ቀያይር፣ አዲስ ነገር ቤቴ ላይ ሳረግ ደስ ይለኛል።
2: አዲስ አመት ሁሉም ነገር ያጓጓል፣ ደስ ይላል። ዘመን አልፎ ዘመን መተካቱ በለዛሬ መድረሴ ሳስበው ሁሌ ደስ ይለኛል። አዲስ አመትን ታስብ የሚያጓጓል ሲመጣ
3: አዲስ አመት በጣም ደስ ይላል። ከስሙ ጀምረሽ አዲስ በአዲስ መንፈስ መቀበል እንዴት ደስ እንደሚል። ሁሉ ነገር አዲስ ሲሆን የቆሸሸ ልብስ እንዲኖር አልፈልግም። የጥፍጥፍ ጽድት ብለን ቀባ ደስ የሚል አዲስ ነገር የምናገኝ ሁሉ ይመስለናል እና ከሁሉም በአቅሙ ባለው ነገር መቀየር መደሰትን ደስ የሚል ተስፋን ነገር ይዘን መጥፎን ነገር ረስተን በቃ በጉጉት ደስ በሚል ነገር ነው የምንቀበለው። አዲስ አዲስ ነው። አዲስ አመት ደስ ይላል።
4: መስከረም አንድ በጣም ደስ የምትል ቀናት፣ አዲሱን ዓመት የምንቀበልበት የስራ ድርሻችንን የምናቀድበት ስለሆነ በጣም ደስ የሚል ቀን ነው። ልጆች አበባ ያመጡልናል፣ ስዕል ያመጡልናል። ደስ በሚል ነገር ነው የምንቀበለው።
0: እንዲህ ያለው ጉጉት የኖሩበትን ክፉ ደግ ያሳለፉበትን ዓመት ተሻግሮ አዲሱን ለመቀበል በማሰብ ውስጥ የሚፈጠር ነው። በአዳዲስ ተስፋ መሞላት፣ ነገን ለማየት መጓጓት፣ በዓሉን በፊሽታ ጀምሮ ዓመቱን በተመሳሳይ ደስታ ውስጥ ለማሳለፍ መመኘት በብዙዎች ዘንድ የተለመደ ነው። መስከረም ሲጠባ ምድር በአረንጓዴ ሳርና በቢጫ የአደይ አበባ ልብስ ስታጌጥ የኢትዮጵያ አዲስ ዓመት በተስፋ ዜማ ይቃኛል። ይህ ሽግግር በተፈጥሮ ለውጥ ብቻ የሚገደብ አይደለም። በሰው ልጅ ውስጣዊ ማንነትና በዘመናት በሰነበቱ ውብ ባህላዊ ትውፊቶችም የሚታገዝ ጭምር ነው።

0: አዲስ አመትን ለመቀበል ከመደረጉ እንደ ባህል ከመታሰቡ ነገሮች ውስጥ አንዱ ለአዲስ አመት አጥቢያ ለሊቱን ወይንም በአዲስ አመት መጀመሪያ ቀን ገና ፀሐይ ብርሃኗን ሳትለግስ ህፃናት ወጣቶችና አዋቂዎች ወደ ወንዞች ወይንም በየቤታቸው ወዳለው ቀዝቃዛ ውሃ ማምራታቸው ነው። ይህ በአዲስ አመት ውሃ መነከር በኢትዮጵያ ዘንድ ትልቅ ትርጉም አለው። ውሃ የህይወት የንጽህና ምልክት ነው። ባለቀው ዘመን የገጠሙንን ህመሞች፣ የሰራናቸውን ስህተቶችና ሌሎች የመከፋት ምክንያቶች ሁሉ በውሃ አጥቦ የመጣል ተምሳሌት ነው።
1: ሌሊት 8 ሰዓት እንወጣለን። 8 ሰዓት ቀድሞ የነቃ ሰው ወይ ዶሮ ሲጮህ ቀድሞ የነቃ ሰው ጓደኞቹን ይቀሰቅሳል። ጥቅጥቅ ባለ ጨለማ እየጨፈርን እንሄዳለን። በሴቶች ለብቻቸው የራሳቸውን ዜማ እያዜሙ፣ ወንዶችም እንደዛው በራሳቸው ስታይል። ከዛ ወንዙ ላይ በግሩፕ ተነክረን ከተመለስን በኋላ የማንም ይሁን እሸት አይከለከልም፣ ከሱ እየጠበስን ነው የምናነገው።
2: መነከር ብዙም አላውቅም ነበር፣ ግን የሆነ ጊዜ ለሀገር ሄጄ ነበረ እናቴ ዘመዶች ጋር እና አዲስ አመት ሲሆን በረጅ ተነስተው ሄደው ውሃ ወንዝ ውስጥ ተነክረው ምናምን ይሄ መንፈሱ በቃ የአሮጌውን ነገር ወደኋላ ጥሎ በአዲስ በቃ መታጠብን ደስ የሚል ነገር ብቻ ደስ ብሏቸው ከሌ ሄድ ተጠራርተው ሄደው ተነክረው ሲመጡ አውቃለሁ።
3: አዲስ አመትን ለመቀበል ማለዳ የመጨረሻ ቀን ውሃ እንነከራለን። ይህ የሚያመላክተው አዲሱን አመት ንጹህ ሆነን ለመቀበል ቀበል ሽር ጉድ ብለን እንዘጋጃለን።

0: ገዝተን አሰናድተን ቁጭ እናደርጋለን። ሎሚውን ገዝተን እናሰናዳለን። የእንቁጣጣሽ ለታ ጧት ፊቶን በጥብጠን ሎሚውን ጨምቀን እንደ ልጆቹ ብዛት እንደ ቤተሰቡ ብዛት መጥነን እንፈተፍትና እናጎርሳቸዋለን። ራስ ይበላል ያለውም በቃርገን እንሰጣቸዋለን። የአመቱ መድኃኒት ነው ብሎ ብዬ በግድ ነው የማጎርሳቸው።
1: ለምንም ለምንም ፌጦ መድኃኒት ነው ይባል የለ። አዲስን አመት ምንም በሽታ ሳይኖር እንድንቀጥል ያለፈውን በሽታ በፌጦ የማባረር ትርጉም ይመስለኛል። ፌጦ መድኃኒት ስለሆነ ብቻ ነው እንጂ ይመረዋል። የግዴታ እየመረረኝም ቢሆን ቀምሳለሁ።
2: ፌጦ አዎ፣ ቤታችን ጠዋት ጠዋት ይዘጋጃል። ብሉ እንባላለን። ጠዋት ተነስተን እናቴ ታዘጋጃለች፣ ግን ብዙ ስለማንወደ አንበላ እንጂ ይዘጋጃል ቤት ውስጥ።
3: አዲስ አመት ሲመጣ ከማይረሱ ነገሮች አንዱ ፌጦ ማወጥ ነው። ፌጦ በሎሚ ተደርጎ ተበጥብጦ በእንጀራ ተፈትፍቶ ይበላል። ነገር ግን እኔ አልወድም። ከእናቴ ጋር ሁሉ ጭቅጭቅ ነው። አዲስ አመት ሲመጣ ዋጪ አትዋጪ እንባባላለን። እኔ ደግሞ ሽታውም ስለሚያስጠልኝ እሮረጣለሁ።
4: ፌጦ እኔ ከአያት ጋር ነው በጣም ያደግኩት እና አያቴ ጠዋት ተነስታ ጉርጓዳን ሳህን ላይ ፌጦ የተፈጨ ፌጦ ተዘጋጅ ነው ሎሚ ያርጋ በጥጣ እንጀራ ቆርጣ የዞሮች ተጎርሰን ነበር። እሱ ለማምለጥ በቃ በጣም ትንቅንቅ በጠዋት ባደረ ሆድ እሱን መጉረስ ለኔ በጣም ከባድ ነበር እና የምንለምናት እባክሽን የምንላት ነገር ነው ትዝ የሚለን። እኔ በጣም ነበር የምጠላው። አሉ
5: እድሞ ተወቅቶ የተዘጋጀ ፌጦ አለ። እሱን በውሃ በጥብጠን የሎሚ ጭማቂ ጨምረን በእንጀራ ይፈተፈትና መረረም ጎመዘዘም በባዶ ሆድ ቱን ብልት እናረጋለን። ይህም ከቤተሰቦቻችን የመጣ ስርዓት ስለሆነ እኛም ከነሱ ተቀብለን እየተገበር ነው ልጆቻችንም ለወደፊቱ ስርዓቱን እያስተላለፍን እንገኛለን።

በውሃ መንጻትና የፊት ፈውስ እርስ በርሳቸው የተቆራኙ ናቸው። አንደኛው ውጫዊን አካል መንፈስ ያጠብ፣ ሁለተኛው ደግሞ ውስጣዊን አካል መኖሪያ ቤትንም ያክማል። ሁለቱም ተደምረው ለአንድ ሰው የተሟላ አዲስ ጅማሬን ይሰጡታል የሚለው እምነት ነገሩ አመቱን ጠብቆ የማይረሳ እንዲሆን አድርጎታል። የባህል ማህበራዊ ትስስርንም ያጠነክራል። ቤተሰብ ሰዓቱን ጠብቆ በውሃ መታጠብ፣ ፊጡን ወደ ደም ጸላም ፈትፈት አድርጎ መጉረስ ሳቅ ደስታን መቀራረብን የሚፈጥር ቤተሰባዊነትን የሚያስናፍቅ ደግሞም በዓሉን የትም ቢሆኑ በተለየ ትውስታ ለማሰብ ምክንያት የሚሆን ነው። በዚህ ደስታ ድባብ ውስጥ የአዲስ አመት ትርጉም ግን ከአዲስ ልብስና ከበዓል ምግብ በላይ አዲስ አመት ያለፈውን ለመገምገም፣ ለወደፊቱ አዲስ ግብ ለማስቀጠልና ከራስ ጋር እንደገና ቃል ለመግባት የሚሰጥ አዲስ እድልም ነው።

አዲሱን አመት ታዲያ አንድ ብለን ስንጀምር አንድ ቀን ብቻ ሳይሆን አዲስ ጉዞ ለመጀመር መዘጋጀት የታወቀ ነው። አሮጌውን አመት በትዝታ ሰናብተነው አዲሱን በተስፋ ለመቀበል ታዲያ ዝግጅቱ እጅግ የደመቀ ነው።

ታዲያ በአሉን ለየት አድርጎ ማሳለፍ ሲባል ቤት ከማጽዳት አልባሳትን ከመግዛት ዶሮን በጉንና የመሳሰሉትን ለመግዛት ከሚኖረ ገበያ ግርግርና መሰል ቅድመ ዝግጅቶች አንስቶ ለዋዜማ የሚኖሩ የምግብና የመጠጥ ዝግጅቶችም ድረስ እንዲሁም የበዓሉን ቀን ጨምሮ የሚኖሩ ድባቦችን በማጉላትና ትዝታን በማስቀረት ረገድ ሙዚቃዎች ያላቸው ሚና ይህ ነው የሚባል አይደለም።

0: አንዳንድ ባህሎች ከትውልድ ወደ ትውልድ ይተላለፋሉ። አንዳንድ ትዝታዎች አመታት ቢያልፉም ከልባችን አይጠፉም። አዲስ ዓመት ሲመጣ በልጅነታችን የምናውቃቸው ድምጾች፣ የምንወዳቸው ባህሎችና የምንናፍቃቸው ሰዎች እንደገና ወደኛ ይመጣሉ። ከምንወዳቸው ጋር እንደገና የምንቀራረብበት በአዲስ ተስፋ በአዲስ እቅድ ለምንጀምረው አዲስ ዓመት እንኳን አደረሰን። ለአዲሱ ዓመት ከውጭ ሀገራት ገንዘብ ሲላክሎት መልካም ምኞታችንን ዳጎስ ካለ ተጨማሪ ጉርሻ ጋር እናበረክትሎታለን። አዲሱ ዓመት ምኞታችሁ የሚሳካበት በአዲስ ጉልበትና በረከት የተሞላ ይሆንላችሁ። መልካም አዲስ ዓመት። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ።
1: ታቦት ኮሜርሻል ለንግድ ተመራጭ በሆኑ ቦታዎች በመገናኛ ካዛንችስና ሽሮ ሜዳ እየገነባን ነው። በ2018 ልዩ የሽያጭ ኤክስፖ በማዘጋጀት በርካታ ነጋዴዎችን የንግድ ሱቅ ባለቤት አድርገናል። እንዲሁም ለደንበኞቻችን 2 የኤሌክትሪክ መኪናና ተጨማሪ 8 ልዩ ሽልማቶችን በመሸለም አብሮነታችንን አጠናክረናል። ለኢንቨስትመንትም ሆነ ለንግድ ተመራጭ በሆኑ በእነዚህ ቦታዎች እስከ 35% በሚደርስ ቅናሽ ገዝተው የስኬት ጉዞ ከታቦት ጋር ይጀምሩ። ለበለጠ መረጃ በ6227 ይደውሉ። መልካም አዲስ ዓመት።

0: እንኳን ለአዲሱ ዓመት በሰላም አደረሳችሁ። ከየትኛውም የዓለም ክፍል ባለም አቀፍ ገንዘብ አስተላላፊዎች በዌስተርን ዩኒየን፣ መኒግራም፣ ዳብሽል፣ ዳንዲሊያን ፔመንት፣ ሪያ፣ ትራንስፋስት፣ ሂድሞና ኡፔሳ ኮዳጅ ዘመድ የሚላክልዎትን ገንዘብ በዳሽን ባንክ በኩል ሲቀበሉ ከመደበኛ የምንዛሬ መጠን በተጨማሪ የ10% ጉርሻ ያገኛሉ። መልካም በዓል ዳሽን ባንክ፣ ሁልጊዜም አንድ እርምጃ ቀዳሚ።
1: ግሎሲ ግላም ጥፍርና አይላሽ ስራ የምንሰጣቸው አገልግሎቶች የጥፍር፣ የአይላሽ፣ የማኒኪዩር፣ የፔዲኪዩርና የዋክስ ስራዎችን እንሰጣለን። በብስራተ ገብርኤል ቤተክርስቲያን አዶት ህንጻ ለፍ ብሎ በሚገኘው የተንጣለለና ምቹ በሆነው ሺመክት ህንጻ አንደኛ ፎቅ ላይ እንገኛለን። በ0911 23 9865 እንዲሁም ደግሞ በ0934 25 30 30 ይደውሉ፣ ያገኙናል። ግሎሲ ግላም ጥፍርና አይላሽ ስራ።
2: አዲሱ ዓመት የጎመን ምንቸት ወጥቶ የስጋ ምንቸት ወደ ቤታችን የሚገባበት፣ የየመስካችን መንገድ በስኬት የሚፈካበት፣ ከራሳችን አልፈን ለሌሎች የምንተርፍበት፣ ከወዳጅ ከዘመድ ከቤተሰብ ጋር ከቁጥር ሳንጎል የምንዘልቅበት እንዲሆን ነብ ኢንተርናሽናል ባንክ ይመኛል። እንደ እስከዛሬ ሁሉ በበዓል ሰሞንም በሚያስፈልግዎት ሁሉ ንብ ተራ የተሰኘውን ሁሉን አቀፍ ዲጂታል የባንክ አገልግሎታችንን ይዘን በትጋት ከጎኖ መሆናችንን ስናስታውሶ በአክብሮት ጭምር ነው። መልካም አዲስ ዓመት እንዴ ሚሚዬ። እሰይ አትፈሪ እንጂ በደንብ ጨፍሪ። አባብዬ ወደ ኪሶ ለመግባት አይፍሩ እንጂ። ይሄን መሳየ ሞቀሳቅ ዓመቱን ሙሉ ከቤታችሁ ሳይደበዘዝ እንዲዘልቅ ምኞታችን ነው። በድጋሚ መልካም አዲስ ዓመት። ነቢ ኢንተርናሽናል ባንክ ይሰራዋል ከልብ እንደ

0: አንተ?
1: አረ ሰዓቱ ሄደ እህቴ ጋር ደውልልኝ።
2: እሺማ። ሄሎ አክስቴ፣ እማማ ፈልጋሽ።
1: ሄሎ ሰብልዬ፣ እንኳን አደረሰሽ። አዎ እኔማ ደህና ነኝ። ሰምተሻል ደግሞ የሳራ ሰርግ እሁድ ነው አሉ። ስንት መጥሪያ ላከችልሽ?
2: እማ እንኳን አደረሳችሁ ልትይ አልነበር እንዴ? ምርመራ አደረግሽው እኮ።
1: እስኪ ባለቤትሽን አገናኝኝ። ዳንዬ እንኳን አደረሰ ወንድሜ።
3: ሄሎ እንኳን አደረሰሽ።
1: እንኳን አብሮ አደረሰን። እሺ በግ ስንት ብር አገኘህ እባክህ?
2: እማ ገበያ ጥናት አደረግሽው እኮ።
1: ዝም በይ ዳንዬ። እኔ ምልህ ቤተሰብ ሁሉ ሰብሰብ ብሏል አይደል?
2: አረ ጓደኞቼን ሰላም ብዬ ልምጣበት።
1: ናቲ አይኔን እያየኝ ነው። ቻው በቃ። እኔ ምልህ ዛሬ እንዴት ብሩ አላለቀም?
2: ሳፋሪኮም እጥፍ አድርጎልን ነዋ።
4: በአዲስ ዓመት ግንኙነቱን ያጠናክሩ። የሳፋሪኮም የአዲስ ዓመት ስጦታ የሳምንት ወይም የወር ጥቅል ሲገዙ እጥፍ የድምፅና የዳታ ስጦታ ያገኛሉ። ጥቅሎቹ ከሳፋሪኮም ወደ ቴሌ ለመደወል ያስችላሉ። አሁኑኑ ወደ ኮከብ 777 መሰላል ይደውሉ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት።
5: እስኪ እስኪ ጫነው ጫነው፣ ቶሎ በል እንጂ ቸኩያለሁ። ፍጥነት ፍጥነት! አረ ፍጠኑ!
6: እንደዛ ስልቀስ እቃዎች እንዳይበላሹ።
7: አባ እማ፣ ወዴት ልንሄድ ነው?
8: እንዴ ጎረቤቴ፣ ወዴት ነው?
5: በአዲሱ ዓመት ወደ አዲሱ ቤታችን ልንገባ ነው ቤተሰቦቼ። እርሶስ ወደ ራስዎ ቤት ሊገባ አላሰቡ? ያ ቀን ሩቅ አይደለም። ያወቀ ተጠቀመ። እኛንና ብዙዎቹን የቤት ባለቤት ያደረገው የሪል ስቴቶች ኤክስፖ በድጋሚ ተዘጋጅቷል። ልብ ይበሉ፣ ለስድስተኛ ጊዜ የሚዘጋጀው በአዲስ ዓመት አዲስ ቤት የሪል ስቴት ኤክስፖ እርሶንም እንዳያመልጦ ከመስከረም 8 እስከ 10 በጊዮን ሆቴል ይካሄዳል። ለእናንተም ከ30 በላይ ሪል ስቴቶች በከፍተኛ የበዓል ቅናሽና ልዩ አከፋፈል መንገድ በከተማችን በተለያዩ አካባቢዎች የመኖሪያ ቤትና ሱቆች ይዘው እየጠበቋችሁ ነው። እርስዎም ቤተሰቡን ይዘው ይምጡና ልጆች በተዘጋጀላቸው ልዩ ልዩ መዝናኛዎች ሲዝናኑ የነገ መኖሪያውን ይምረጡ። ከመስከረም 8 እስከ 10 በጊዮን ሆቴል ይምጡ። ለዲያስፖራዎቹም የቤት ባለቤት የሚያደርግ እድል ተዘጋጅቷል። በአዲስ ዓመት አዲስ ቤት በአርክ ኢቨንት ኦርጋናይዘር።
9: አንዳንድ ባህሎች ከትውልድ ወደ ትውልድ ይተላለፋሉ። አንዳንድ ትዝታዎች ዓመታት ቢያልፉም ከልባችን አይጠፉም። አዲስ ዓመት ሲመጣ በልጅነታችን የምናውቃቸው ድምፆች፣ የምንወዳቸው ባህሎችና የምንናፍቃቸው ሰዎች እንደገና ወደኛ ይመጣሉ። ከምንወዳቸው ጋር እንደገና የምንቀራረብበት በአዲስ ተስፋ በአዲስ እቅድ ለምንጀምረው አዲስ ዓመት እንኳን አደረሰን። ለአዲሱ ዓመት ከውጭ ሀገራት ገንዘብ ሲላክሎት መልካም ምኞታችንን ዳጎስ ካለ ተጨማሪ ጉርሻ ጋር እናበረክትሎታለን። አዲሱ ዓመት ምኞታችሁ የሚሳካበት በአዲስ ጉልበትና በረከት የተሞላ ይሆንላችሁ። መልካም አዲስ ዓመት። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ።
10: መርካቶ ሰፈሬ በቴዜ መላት በመርካቶ እምብርት ላይ በኩራት የተንጣለለ የዘመናችን ዘመናዊ የገበያ ማዕከል ሶበላን የገበያ ማዕከል፣ የሸቀጣሸቀጥ ሱቆችና አከፋፋዮች፣ ዘመናዊ የሴቶች አልባሳት፣ የተዋቡ የሀገር ባህል ልብሶች፣ የሞባይል ሱቆችና ጠጋኝ ባለሙያዎች፣ ውበትና ጥንካሬን ያጣመሩ የወለል ንጣፎች፣ የቤትና የወጥ ቤት ዕቃዎች፣ ሁሉንም በአንድ ቦታ በአንድ ስፍራ በሶበላን የገበያ ማዕከል። ጉዳዩን ፍጥምጥም የሚያደርግሎት የትራንዚትና የኤጀንሲ ቢሮዎች፣ ማተሚያ ቤቶች፣ የሂሳብ ባለሙያዎች፣ ባንኮችና ኢንሹራንሶች፣ የተለያዩ የአገልግሎት ሰጪ ቢሮዎች በሶበላን የገበያ ማዕከል ከትመዋል። አሁን የገበዩትን ሁሉ ሸክፈዋል። ፍጥምጥም አድርገው አጠናቀዋል። እርሶን አንቀባሮ እያንሸራሸረ የወሰዱት ልፍታችን በግብይት የደከመ መንፈሶን ዘና ሊያደርጎት ለእይታ አማራኪ ወደሆነው የተጨበጨበላቸው ሼፎች ወደ ነገሱበት ዘመናዊ ካፌና ሬስቶራንታችን በክብር እንዲስተናገዱ ያደርሶታል። በቂ መኪና ማቆሚያ ከካሜራ ጥበቃ ጋር መርካቶ ምዕራብ ሆቴል ኢትዮጵያ ንግድ ባንክ አዲስ ከተማ ቅርንጫፍ ጎን ያገኙናል። ስልክ 0112758781 ወይም 0118299898 ይደውሉ። ሶበላን ሶበላን የገበያ ማዕከል።
9: የበዓል ሰሞን በአይን የራቀው በልብ ይቀርባል፣ የተነፋፈቀው ይገናኛል። ህብረት ባንክም ወዳጅነትን ሊያጠናክር ይበልጥ ሊያቀራርብ ከወዳጅ ዘመድ ከውጭ ሀገር የሚላክላችሁን ገንዘብ ከነሐሴ 26 እስከ ጥቅምት 21 ድረስ በህብረት ባንክ በኩል ሲቀበሉ ወይንም የውጭ ምንዛሬ ሲመነዝሩ ተጨማሪ 10% ጉርሻ አዘጋጅቶላችኋል። ምን ይሄ ብቻ! የበዓል ሸመታውንም ሲፈጽሙ በህብረት ባንክ ፖስ ማሽን በህብር ካርዱ ይክፈሉ። ወዲያውኑ የ5% ተመላሽ ያገኛሉ። እስከ ጥቅምት 21 2019 ብቻ የሚቆየው ለድል ከዛሬ ጀምሮ ይጠቀሙበት። ለበለጠ መረጃ ወደ 995 ነጻ የጥሪ ማዕከል ይደውሉ። ደንብና ሁኔታዎች ተፈጻሚነት አላቸው። መልካም በዓል። ህብረት ባንክ። በህብረት እንደግ።
0: አዲስ ዘመንን የሚያበስር የአዲስ ጅማሬ ድምጽ እንደየዘመኑ ይሰማል። ይህ አዲስ ዘመን ደግሞ ፍካትን ተላብሷል። እቅድ ሁሉ የሚሳካበት ያሻነው ደጃችን ድረስ የሚመጣበት የኛ የሆነ አመት ፍላጎት ማረፊያውን ያገኛል። ያውም በፍጥነት ጥረት ሁሉ ፍሬን ያፈራል። ያስፈለገን በቅርበት ይገኛል። ልክ እንደ ዘመን ገበያ ደጃችን ድረስ ከተፍ ይላል። ከእኛ አልፈን ለቤተሰብ ተርፈን ለወዳጆች ከዘመን ጋር እንደርሳለን። ምን ያስፈልጋል? የበዓል ቅናሹ፣ ገበያው፣ የአውደ አመት ሸመታው፣ ሁሉም በዘመን ደጆ ድረስ ይመጣል። እንኳን ለአዲሱ አመት አደረሰን። ዘመን ገበያ ደጁ ድረስ ኢትዮ ቴሌኮም።
1: አንተ ኧረ ሰዓቱ የደህቴ ጋር ደውልልኝ።
11: እሺ እማ። ሄሎ አክስቴ፣ እማማ ፈልጋሽ።
1: ሄሎ ሰብልዬ፣ እንኳን አደረሰሽ። አዎ እኔማ ደህና ነኝ። ሰምተሻል ደግሞ የሳራ ሰርግ እሁድ ነው አሉ። ስንት መጥሪያ ላከችልሽ?
2: እማ እንኳን አደረሳችሁ ልትይ አልነበር እንዴ? ምርመራ አደረግሽው እኮ።
1: እስኪ ባለቤትሽን አገናኝ። ዳንዬ እንኳን አደረሰ ወንድሜ።
3: ሄሎ እንኳን አደረሰሽ።
1: እንኳን አብሮ አደረሰን። እሺ በግ ስንት ብር አገኘህ እባክህ?
2: እማ ገበያ ጥናት አደረግሽው እኮ።
1: ዝም በይ ዳንዬ። እኔ ምልህ ቤተሰብ ሁሉ ሰብሰብ ብሏል አይደል?
2: አረ ጓደኞቼን ሰላም ብዬ ለምጣበት።
1: ናቲ አይኔ አይኔን እያየኝ ነው። ቻው በቃ። እኔ ምልህ ዛሬ እንዴት ብሩ አላለቀም?
2: ሳፋሪኮም እጥፍ አድርጎልን ነዋ።
4: በአዲስ ዓመት ግንኙነትዎን ያጠናክሩ። የሳፋሪኮም የአዲስ ዓመት ስጦታ የሳምንት ወይም የወር ጥቅል ሲገዙ እጥፍ የድምፅና የዳታ ስጦታ ያገኛሉ። ጥቅሎቹ ከሳፋሪኮም ወደ ቴሌ ለመደወል ያስችላሉ። አሁኑኑ ወደ ኮከብ 777 መሰላል ይደውሉ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት።
9: የምስራች! የኢትዮጵያ ፖስታ መልእክቱን በስልኮ ጉዳዩን በቤቶ መከወን የሚያስችለውን ቨርቹዋል ፖስታ ሳጥን ይዞልዎ መጣ። ይህ አዲሱ ዲጂታል የመልእክት አገልግሎት የትም መሄድ ሳይጠበቅብዎት በቴክኖሎጂ የታገዘ አድራሻ እንዲኖርዎት ያደርጋል። መኖሪያውን ቢቀይሩ እንኳን ባሉበት ሆነው አድራሻውን መቀየር ይችላሉ። እንዲያውም መልእክቱን ያለምንም ተጨማሪ ክፍያ እቤቶ ድረስ ይመጣል። ከየትኛውም የዓለም ክፍል የሚላኩ ጥቅል እቃዎችንና ዶክመንቶችን በቨርቹዋል ሳጥን ይቀበሉ። ሂደቱንም በስልኮ ይከታተሉ። ለግለሰቦችም ሆነ ለተቋማት የሚሆን በተጨማሪም የብሔራዊ መታወቂያ ካርድ ህትመትን ጨምሮ ሌሎች አገልግሎቶችንም በነፃ የሚያንበሸብሽ ልዩ ስጦታ ነው። አሁኑ ነው ቨርቹዋል ፖስት መተግበሪያን ያወርዱ ወይንም app.ethio.post ላይ በመግባት ይመዝገቡ። ለበለጠ መረጃ 8536 በነፃ ይደውሉልን። የኢትዮጵያ ፖስታ፣ ፖስታ ለሁሉም። አንዳንድ ባህሎች ከትውልድ ወደ ትውልድ ይተላለፋሉ። አንዳንድ ትዝታዎች አመታት ቢያልፉም ከልባችን አይጠፉም። አዲስ ዓመት ሲመጣ በልጅነታችን የምናውቃቸው ድምጾች፣ የምንወዳቸው ባህሎችና የምንናፍቃቸው ሰዎች እንደገና ወደኛ ይመጣሉ። ከምንወዳቸው ጋር እንደገና የምንቀራረብበት በአዲስ ተስፋ፣ በአዲስ እቅድ ለምንጀምረው አዲስ ዓመት እንኳን አደረሰን። ለአዲሱ ዓመት ከውጭ ሀገራት ገንዘብ ሲላክሎት መልካም ምኞታችንን ዳጎስ ካለ ተጨማሪ ጉርሻ ጋር እናበረክትሎታለን። አዲሱ ዓመት ምኞታችሁ የሚሳካበት በአዲስ ጉልበትና በረከት የተሞላ ይሆንላችሁ። መልካም አዲስ ዓመት። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ።
12: የ2019 አዲስ ዓመት ልዩ የበዓል ፕሮግራማችን ወደ እናንተ መድረሱን ቀጥሏል። ክቡራትና ክቡራን ጠቅላይ ሚኒስትር አብይ አህመድን ጨምሮ እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን፣ የኢትዮጵያ ካቶሊክ ቤተክርስቲያን እንዲሁም ደግሞ ኢትዮጵያ ወንጌላዊት ቤተክርስቲያን የእንኳን አደረሳችሁ መልእክቶቻቸውን ማስተላለፋቸውን እየነገርናችሁ ነበር። አሁን ደግሞ ፕሬዚደንት ታዬ አጽቀሥላሴ ያስተላለፉትን መልእክት እንመለከታለን። ፕሬዚዳንት ታዬ ለ2019 አዲስ ዓመት የእንኳን አደረሳችሁ መልእክት አስተላልፈዋል። ፕሬዚዳንት ታዬ አጽቀሥላሴ ለ2019 አዲስ ዓመት ባስተላለፉት መልእክት በይቅርታና በምክክር የጀመርነውን ብሩህ ጉዞ የምናጽናበት ዓመት እንዲሆን እንመኛለን። ኢትዮጵያን እያስቀደምን በቀጥተኛው ርቱ መንገድ የምንጓዝበት የሰላም የፍቅር የአንድነትና የስኬት ዘመን ይሁንልን ሲሉ ነው መልእክታቸውን ያስተላለፉት። እናመሰግናለን። አቶ አሰፋም ከስሜት አካባቢ ለመላው ኢትዮጵያን እንኳን አደረሳችሁ የሚል መልእክታቸውን አስተላልፈዋል። አሁን በቀጥታ የምናልፈው ደግሞ ባልደረባችን ሰላማዊ ነጋሲ ከቀን አቆጣጠር ጋር በተያያዘ ያጠናቀረው አንድ ዝግጅት አለ። ይህንን ጥንቅር ተከታትለን እንመለሳለን። አብረሃችሁን ቆዩ።

የኢትዮጵያ ዘመን አቆጣጠር የኢትዮጵያ እንዲሁም በኤርትራ አብያተ ክርስቲያናት ዋና ካላንደር ነው። አዲስ ዓመት በጁሊያን ካላንደር አቆጣጠር በኦገስት 29 ወይም 30 የሚጀምር ሲሆን በግሪጎሪያን ካላንደር ደግሞ ከ1901 እንደ አውሮፓውያን አቆጣጠር እስከ 2099 እንደ አውሮፓውያን አቆጣጠር ድረስ በሴፕቴምበር 11 ወይም 12 ይጀምራል። በየአራት ዓመቱ አንድ ቀን ይጨመራል።

በአንድ ዓመት ውስጥ 12 ባለ 30 ቀናትና 1 ባለ 5 ወይም 6 በ4 ዓመት ቀናት ያሉባቸው ወራት አሉ። በኢትዮጵያ ዘመን አቆጣጠር ዓመታት ሁሉ በአራት መደባት ይዞራሉ። እነሱም ስለ ሐዋርያት ስሞች ዘመነ ማቴዎስ፣ ዘመነ ማርቆስ፣ ዘመነ ሉቃስ ወይም ተጨማሪ የጳጉሜ ቀን የሚቀበለውና ዘመነ ዮሐንስ ይባላሉ። የበዓላት አከባበር በኢትዮጵያ ዘመን አቆጣጠር የሚከበሩ በዓላት ብዙውን ጊዜ ከግሪጎሪያን ዘመን አቆጣጠር በ7 ዓመታት ይዘገያሉ። ለምሳሌ የገና በዓል በጥር 7 ቀን ይከበራል። ይህም ከግሪጎሪያን ዘመን አቆጣጠር ጥር 1 ቀን ጋር ይመሳሰላል። የዓመተ ምሕረት ዘመናት ከጎርጎሪዮስ አኖ ዶሚኒ በ7 ወይም 8 ዓመታት የሚለይበት ምክንያት ከኢየሱስ ክርስቶስ ልደት 400 ዓመት ያህል በኋላ አንያኖስ እስክንድራዊ ዘመኑን ሲቆጥረው ትስብእቱ በመጋቢት 29 1 ዓመተ ምሕረት እንደሆነ ስለገመተ ይህ በትስብእት ዘመን አንደኛ ዓመት ሆኗል። ይህ አቆጣጠር በምስራቅ ክርስቲያን ሀገራት ከተቀበለ በኋላ በ443 ዓመተ ምሕረት ከሮማ ፓፓና ከምስራቅ አቡናዎች መካከል ልዩነት ደርሶባቸው በ517 ሌላ መነኩሴ ዲዮኒሲዮስ ኤክስጊዮስ ሌላ አቆጣጠር ወይም አኖ ዶሚኒ አቀረበም። በሱ ግምት ትስብእቱ የተከሰተበት ቀን ከአንያኖስ ግምት በፊት በ8 ዓመታት አስቀደመው። በምዕራብ አውሮፓ ተቀባይነት በማግኘቱ የትስብእት ዘመን 1 ዓመተ ምሕረት በአኖ ዶሚኒ 9 እንደ አውሮፓውያን አቆጣጠር ሆነ። የኢትዮጵያ ዘመን አቆጣጠር የጁሊያን ዘመን አቆጣጠር አይደለም። በአሁኑ ጊዜ በጁሊያንና በጎርጎሪዮስ ካላንደሮች መካከል ያለው የ13 ቀናት ልዩነት ሲሆን የዓመታቱ ቁጥሮች ልዩ አይደሉም። በ525 ዓ ም ዲኖሲዮስ ኤክስጂዮስ የሚባል የሩሲያ መነኩሴ የሮማው ጳጳስ መልእክተኛም በመሆን የፋሲካን በዓል አወሳሰን ከግብፃውያን እንዲማር ተልኮ ነበረም።

የሰው ልጅ ሁልጊዜ አዲስ ይሆን ዘንድ እንዲችል አዲስ ዓመትን ፈጠረም። ሰው ከራሱ ጋር ይታረቅ ዘንድ እቅዱ ከግቡ እንዲስማማ ውጫዊና ውስጣዊ ሕይወቱ እንዲጣጣም አዲስ ዓመት ወሳኝ ድርሻ አለው። የአዲስ ዓመት አፈጣጠሩም ሰው ለራሱ ቀና ለመሆን ከመነጨ ውስጣዊ ጉጉቱ ነው። የዛሬው ሰውም ለራሱ እንኳ ቀና መሆንን ባልቻለበት የዕድሜ ዘመኑ አንዲቷ ቀን አዲስ ዓመት ትሆነው ዘንድና ለራሱና ለወገኑ መልካምና ቀን ያስብባት ዘንድ አባቶቹና ቅድመ አያቶቹ አዲስ ዓመትን ሰሩለትም። አዲስ ዓመት የሰው ልጅ ራሱን የሚያሻሽልበት፣ ያለፈውን ሕይወቱን ገምግሞ ደካማውን ሽሮ ጠንካራውን ይዞ እንዲቀጥልበት ለራሱ የፈጠረው የቀን ቀጠሮ ነው። ተፈጥሯዊ ቀኑ ያው ከሌላው ቀን የተለየ አይደለም። እንደ ማንኛውም ቀን ይነጋል፣ እንደ ማንኛውም ምሽት ይመሻል። ነገር ግን ለቀኑ ስያሜ በመስጠት በቀኑ አማካይነት ራስን መለወጥ፣ አስተሳሰብን ማደስ፣ አኗኗርን ማስተካከል፣ ማሰብ ማሰላሰል በሚችለው በሰው ልጅ ታሪክ የተለመደ ወግ ነው። ምክንያት ፈልጎ ወይም ፈጥሮ አንድ ነገር ማድረግ ሰው የሰለጠነበት ልማዱ ነው። ዛሬም እንደ ጥንቱ በሰሜናዊው የሀገራችን ክፍል ሰው አይደለም ለደስታው ቀርቶ ለሐዘኑም ጭምር ደረቱን ለመድቃት ፊቱን ለመንጨት እንኳን ቀድሞ የተረዳውን ወይም የሰማውን የወዳጁን ወይም የዘመዱን ሞት እርሙን ለማውጣት ሲል ቀን ቀጥሮ ከዘመድ አዝማዱ ጋር ተሰባስቦ በቀጠሮ ለቅሶ ሐዘን ይቀመጣል።

አዲስ ዓመትም አዲስ አስተሳሰብ፣ አዲስ እቅድ፣ ከበፊቱ የተለየ የህይወት መንገድ የሚጀመርበት የቀን ቀጠሮ ነው። አዎ፣ አዲስ ዓመት ሰው ለራሱ ቀና የሚያስብበት፣ አዲስ ቃል የሚገባበት ዕለቱ ነው። ይህ ቀን ደግሞ መጪው ጊዜ መልካም እንዲሆን፣ ኑሮ እንዲሳካ፣ ጎጆ እንዲሞላ፣ መንፈሱ እንዲረካ፣ አእምሮ እንዲሰላ፣ ነፍሱ እንዲጠግብ፣ የውስጡም የውጭም ህይወቱ እንዲያምር ሀ ብሎ ስራ የሚጀምርበት ዕለት ነው። በእርግጥ ብዙዎቻችን አዲስ ዓመትን ካለባበስ፣ ከመብልና ከመጠጥ ጋር ብቻ የምናያይዝ ነን። እንዲሁም ከወዳጅ ዘመድ ጋር ተገናኝቶ ለመጫወት ብቻ ቀኑን የምናሳልፍ ጥቂት አይደለንም። ከቤተሰብ ጋር ሆኖ አእምሮና ደምቆ በፍቅርና በደስታ አዲስ ዓመትን ማሳለፍ የሚያስደስት ቢሆንም እውነተኛ የአዲስ ዓመት ትርጉም ግን አዲስ ሰውነት፣ አዲስ አስተሳሰብ፣ አዲስ ለውጥ፣ አዲስ የህይወት መንገድ የምናበጅበት፣ ራሳችን ቀና አስተሳሰብ የምንቀይስበት ዕለት ነው።

የስቶይክ ፍልስፍና አራማጆች እንደሚመክሩት የሰው ልጅ ጭንቀቱና ትኩረቱ መሆን ያለበት መቆጣጠር በማይችለው በውጫዊ ኩነቶች ሳይሆን በቀላሉ ሊያስተዳድራቸው በሚችላቸው በውስጣዊ ሕይወቱ መሆን አለበት ይላሉ። የሰውነት ጓዳ ጎድጓዳውን ሳይሞላ ቤቱን በቁስ የሚሞላ ሰው የአእምሮ ድሃ ነው። ሕይወቱን ለመብላት ብቻ የሚያኑራት እውነተኛ ደስታ የለውም። ሆድን ከመሙላት በላይ አእምሮን በማጥገብ ነው የሕይወት እርካታ የሚገኘው። የሰው ልጅ በእንጀራ ብቻ አይኖርም እንዲል ቅዱስ ቃሉም።

ሰው ለአዲስ ዓመት አዲስ እቅድ ሲያዘጋጅ ገንዘብ ለማግኘት ብቻ ብሎ ሳይሆን ገንዘብ እንዴት መስራትና በምን አግባብ ሀብት ማከማቸት እንደሚችል የሚያውቅ ጭንቅላት መፍጠር እንዳለበትም ጭምር ካልሆነ እቅዱ ትርጉም አይሰጥም። ገንዘቡ ግንዛቤ ከሌለው አደጋ ነው። አዲስ ዓመት በቁስ ሀብታም የመሆን ጉዳይ ብቻ አይደለም። አዲስ ዓመት በአዲስ አስተሳሰብ የመንፈስ ባለጸጋ፣ የእውቀት ባለሀብት ለመሆን እቅድ ካልተያዘበት ዋጋ የለውም። ሰውነትን የማያበለጽግ እቅድ ግቡን ቢመታም ሕይወትን አስደሳች አያደርግም።

ወዳጄ ሆይ የአዲስ አመት ፍልስፍናህን ገምግመው። አንተ ራስህን ለመለወጥ ቆርጠህ ካልተነሳ አዲስ አመት አንተን አይለውጥህም። ቀኑ በራሱ ጥንትም ማንንም ለውጦ አያውቅም፣ ወደፊትም አይለውጥም። አዲስነት በሐሳብ መለየት ብቻ ሳይሆን በግንዛቤ መበልጸግ፣ በጥበብ መጎልመስ፣ ራስን በመቆጣጠር መርቀቅም ጭምር መሆኑን ተረዳም። አዲስነት የትናንቱን ድካም፣ ያለፈውን አጉል ልማድ መድገም ሳይሆን አዲሱን ኑሮ በአዲስ ሰውነት፣ በሰለጠነ አስተሳሰብና በቀናነት መጀመር ነው። አዲስ አመት ከአዙሪት ህይወትህ ነፃ የምትወጣበት፣ ከአጉል ልማድ ሀርነት የምታገኝበት የነፃነት ቀንህ ነው።

በአዲስ ዓመት ለራስህ ለወገንህ ለሀገርህ ቅናሰበ በጎን የምትከውንበት የሥራ ዘመንህም ነው። አዲሱ ዓመት ሰላም የሞላበት ፍቅር የበዛበት ይሆን ዘንድ ከራስህ ጋር ውል የምትፈጽምበት የቃል ኪዳን ዕለትህም ጭምር ነው። አዲሱን ዓመት በአዲስ ሰውነት ካልተቀበልከው አዲሱ ዓመትህ ያረጃል፣ አንተም በአዲስ ዓመት ከበርቻቻ ትርጉም ታጣለህ። አዲስ ዓመት የአዲስ ሕይወት ጅማሮ፣ የቀናነት አስተሳሰብ የመጀመሪያው ክፍለ ጊዜ ነው። መልካም አዲስ ዓመት ይሁንላችሁም።

0: አንዳንድ ባህሎች ከትውልድ ወደ ትውልድ ይተላለፋሉ። አንዳንድ ትዝታዎች አመታት ቢያልፉም ከልባችን አይጠፉም። አዲስ አመት ሲመጣ በልጅነታችን የምናውቃቸው ድምጾች፣ የምንወዳቸው ባህሎችና የምንናፍቃቸው ሰዎች እንደገና ወደኛ ይመጣሉ። ከምንወዳቸው ጋር እንደገና የምንቀራረብበት በአዲስ ተስፋ በአዲስ እቅድ ለምንጀምረው አዲስ አመት እንኳን አደረሰን። ለአዲሱ አመት ከውጭ ሀገራት ገንዘብ ሲላክሎት መልካም ምኞታችንን ዳጎስ ካለ ተጨማሪ ጉርሻ ጋር እናበረክትሎታለን። አዲሱ አመት ምኞታችሁ የሚሳካበት በአዲስ ጉልበትና በረከት የተሞላ ይሆንላችሁ። መልካም አዲስ አመት። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ።
1: በዕለት ተዕለት ውጣ ውረድ ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀለባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ፣ በቤለር፣ በሲኤምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666060 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት ዞሮ መግቢያ አይ
2: ካቦድ ኮሜርሻል ለንግድ ተመራጭ በሆኑ ቦታዎች በመገናኛ ካዛንችስና ሽሮ ሜዳ እየገነባን ነው። በ2018 ልዩ የሽያጭ ኤክስፖ በማዘጋጀት በርካታ ነጋዴዎችን የንግድ ሱቅ ባለቤት አድርገናል። እንዲሁም ለደንበኞቻችን 2 የኤሌክትሪክ መኪናና ተጨማሪ 8 ልዩ ሽልማቶችን በመሸለም አብሮነታችንን አጠናክረናል። ለኢንቨስትመንትም ሆነ ለንግድ ተመራጭ በሆኑ በእነዚህ ቦታዎች እስከ 35% በሚደርስ ቅናሽ ገዝተው የስኬት ጉዞ ከካቦድ ጋር ይጀምሩ። ለበለጠ መረጃ በ6227 ይደውሉ። መልካም አዲስ ዓመት።

0: በደስታ የተሞላ ቤት ሁሉ በአማረ ህልም ይገነባል። እያንዳንዱ ዘላቂ ትውስታ በውብ ቀለማት ይጀምራል። በኖርዌይ ተመሰረተውና ላለፉት 100 ዓመታት በአለማችን ታማኝ ስሙን የገነባው ጆቱን ቀለም ታዋቂውን ቡርጅ ከሊፋ ህንጻን ጨምሮ ለታላላቅ ግንባታዎች ተሻጋሪው በተናጎን አስፏል። አሁን ደግሞ ተወዳጁ ጆቱን ግዙፎቹን የላጋር ሌክዠሪ አፓርታማዎችና የወንጪ ቱሪስት መዳረሻን ጨምሮ በኢትዮጵያ በሺዎች የሚቆጠሩ መኖሪያዎችን በማይወዳደሩ ውበት እያሳመረ ይገኛል። ጆቱን ቀለም በማራኪ ቀለሞቹና በተራቀቀ ቴክኖሎጂው ቤቱንና ያኗኗር መንገዱን ወደ አዲስነት ከመቀየር አልፎ ለእያንዳንዱ ስፍራ ውበትን፣ ከለላን እና ዘላቂ ሞገስን ያጎናጽፍልዎታል። ከመቶ ዓመታት በላይ በጥራቱ የታመነው ጆቱን ቀለም በጆቱን ሱቆች ከመቶ ሺህ በላይ የቀለም አማራጮችን በጠየቁበት ቅጽበት ያቀርብልዎታል። ጆቱን ቀለም በጥራት ቀዳሚ።
1: እስኪ ጫነው ቶሎ በል እንጂ ቸኩ ያለው ፍጥነት አራ ፍጠሩ።
2: እንደዛ ስለቃስ እቃዎች እንዳይበላሽ።
3: አባ እማ ወዴት ልንሄድ ነው
4: እንዴ? ጎረቤቴ ወዴት ነው?
1: በአዲሱ ዓመት ወደ አዲሱ ቤታችን ልንገባ ነው ቤተሰቦቼ። እርሶስ ወደ ራስዎ ቤት ሊገባ አላሰቡ? ያ ቀን ሩቅ አይደለም፣ ያወቀ ተጠቀመ። እኛንና ብዙዎችን የቤት ባለቤት ያደረገው የሪል ስቴቶች ኤክስፖ በድጋሚ ተዘጋጅቷል። ልብ ይበሉ፣ ለስድስተኛ ጊዜ የሚዘጋጀው በአዲስ ዓመት አዲስ ቤት የሪል ስቴት ኤክስፖ እርሶንም እንዳያመልጦ ከመስከረም 8 እስከ 10 በጊዮን ሆቴል ይካሄዳል። ለእናንተም ከ30 በላይ ሪል ስቴቶች በከፍተኛ የባል ቅናሽና ልዩ አከፋፈል መንገድ በከተማችን በተለያዩ አካባቢዎች የመኖሪያ ቤትና ሱቆች ይዘው እየጠበቋችሁ ነው። እርሶም ቤተሰቡን ይዘው ይምጡና ልጆች በተዘጋጀላቸው ልዩ መዝናኛዎች ሲዝናኑ የነገ መኖሪያ ነው ይምረጡ። ከመስከረም 8 እስከ 10 በጊዮን ሆቴል ይምጡ። ለዲያስፖራዎቹም የቤት ባለቤት የሚያደርግ እድል ተዘጋጅቷል። በአዲስ ዓመት አዲስ ቤት በአርክ ኢቨንት ኦርጋናይዘር።
5: በአዲሱ ዓመት የጎመን ምንቸት ወጥቶ የስጋ ምንቸት ወደ ቤታችን የሚገባበት፣ የየመስካችን መንገድ በስኬት የሚፈካበት፣ ከራሳችን አልፈን ለሌሎች የምንተርፍበት፣ ከወዳጅ ከዘመድ ከቤተሰብ ጋር ከቁጥር ሳንጎል የምንዘልቅበት እንዲሆን ነቢ ኢንተርናሽናል ባንክ ይመኛል። እንደ እስከ ዛሬ ሁሉ በበዓል ሰሞንም በሚያስፈልግዎት ሁሉ ንብተራ የተሰኘውን ሁሉን አቀፍ ዲጂታል የባንክ አገልግሎታችንን ይዘን በትጋት ከጎኖ መሆናችንን ስናስታውሶ በአክብሮት ጭምር ነው። መልካም አዲስ ዓመት። እንዴ ሚሚዬ፣ እሰይ አትፈሪ እንጂ በደንብ ጨፍሪ። አባብዬ፣ ወደ ኪሶ ለመግባት አይፍሩ እንጂ። ይሄን መሳይ የሞቀ ሳቅ ዓመቱን ሙሉ ከቤታችሁ ሳይደበዘዝ እንዲዘልቅ ምኞታችን ነው። በድጋሚ መልካም አዲስ ዓመት። ነቢ ኢንተርናሽናል ባንክ ይሰራዋል ከልብ እንደ
6: ስተርሊንግ ፈጣንና ምርጥ ኤሌክትሪክ መኪና ቻርጀር። ተንቀሳቃሽና ግሪድ ላይ ተለጣፊ ኤሌክትሪክ መኪና ቻርጀሮችን የመብራት ቆጣሪው በሚችለው ከ6 እስከ 32 አምፔር አምስት ተማራጮች ያሉት፣ በተጨማሪም 22 ኪሎዋት ኤሲ ፈጣን ቻርጀር አቅርበናል። በጋራዥ ስፔር ፓርት መሸጫና በዲኮር ቤቶች ስተርሊንግ ኦሪጂናል የሁለት ዓመት ዋስትና ያለው ኤሌክትሪክ መኪና ቻርጀር ብለው ይጠይቁ። አድራሻችን ጦር ኃይሎች ኩኝ ሱፐር ማርኬት ነው፣ ኩማዲያ ፊት ለፊት፣ ተክለ ሃይማኖት ሆስፒታል ፊት ለፊት፣ ግሎባል ኢንሹራንስ ህንፃ አንደኛ ፎቅ ላይ። ለበለጠ መረጃ በስልክ ቁጥሮቻችን በ0940200000 ወይም በ0988881111 በተጨማሪም በ0911220555 ላይ ይደውሉ። ከዘመን ጋር ዘማኙ ህይወትን አቅላይ። ስተርሊንግ ፈጣንና ምርጥ ኤሌክትሪክ መኪና ቻርጀር።
7: በዕለት ተዕለቱ ጣውረድ ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ፣ በቤለር፣ በሲኤምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት ዞሮ መግቢያ አይ
0: በደስታ የተሞላ ቤት ሁሉ በአማራ ህልም ይገነባል። እያንዳንዱ ዘላቂ ትውስታ በውብ ቀለማት ይጀምራል። በኖርዌይ የተመሰረተውና ላለፉት 100 ዓመታት በአለማችን ታማኝ ስሙን የገነባው ጆቱን ቀለም ታዋቂውን ቡርጅ ካሊፋ ህንፃን ጨምሮ ለታላላቅ ግንባታዎች ተሻጋሪ ውበትን አጎናጽፏል። አሁን ደግሞ ተወዳጁ ጆቱን ግዙፎቹን የላጋር ሌክዠሪ አፓርታማዎችና የወንጪ ቱሪስት መዳረሻን ጨምሮ በኢትዮጵያ በሺዎች የሚቆጠሩ መኖሪያዎችን በማይወዳደር ውበት እያሳመረ ይገኛል። ጆቱን ቀለም በማራኪ ቀለሞቹና በተራቀቀ ቴክኖሎጂው ቤቱንና ያኗኗር መንገዱን ወደ አዲስነት ከመቀየር አልፎ ለእያንዳንዱ ስፍራ ውበትን፣ ከለላን እና ዘላቂ ሞገስን ያጎናጽፍልዎታል። ከመቶ ዓመታት በላይ በጥራቱ የታመነው ጆቱን ቀለም በጆቱን ሱቆች ከመቶ ሺህ በላይ የቀለም አማራጮችን በጠየቁበት ቅጽበት ያቀርብልዎታል። ጆቱን ቀለም በጥራት ቀዳሚ።
8: ታላቅ ራዕይን ወደ እውነታ የቀየረው ካቦድ ኮሜርሻል ለንግድ ተመራጭ ቦታዎች በመገናኛ ካዛንችስና ሽሮሜዳ ዘመናዊ ሞሎችን እየገነባን ነው። ልዩ የሽያጭ ኤክስፖ በማዘጋጀት ነጋዴዎችን የንግድ ሱቅ ባለቤት አድርገናል። በትጉህ ባለሙያዎቻችን ማህበራዊ ኃላፊነታችንን በመወጣት ነጋዴዎችን ከራያችን አስተሳስረናል። በዚህ ጉዞ አብራችሁን ለነበራችሁ ለአጋርነታችሁ ምላሽ ሁለት የኤሌክትሪክ መኪናና ጨማሪ 8 ልዩ ሽልማቶችን በመሸለም አብሮነታችንን አጠናክረናል። ለኢንቨስትመንትም ሆነ ለንግድ አዋጭ የሆኑ ቦታዎችን ከካቦድ ኮሜርሻል እስከ 35% በሚደርስ ቅናሽ ገዝተው የአዲሱን ዓመት የስኬት ጉዞ ከካቦድ ጋር ይጀምሩ። የበለጠ መረጃ በ6227 ይደውሉ። ካቦድ ካለ የንግድ ማዕከል አለ። መልካም አዲስ ዓመት።

የ2019 አዲስ ዓመት ልዩ የበዓል ዝግጅታችን 12 ሰዓት ላይ ጀምረ ነው። እዚህ ሰዓት ላይ ደርሰናል። ክብራትና ክብራን በርከት ያሉ መልእክቶችም እየመጡ ይገኛሉ። ሰላም ታዴ፣ እንደምን አደርክ? እንኳን አደረሰ ለታሪክ ኢትዮጵያ። የሬዲዮ አድማጮች፣ የሚዲያ ተከታታዮች፣ ማህበር አባላት በሙሉና ለመላው ቤተሰቦቼ እንኳን ለ2019 ለዘመነ ሉቃስ አዲስ ዓመት በሰላም በጤና ደረሳችሁ። አዲስ ዓመት የሰላም የደስታ የጤናና የበረከት እንዲሆንላችሁ እኔና ቤተሰቤ ከልብ እንመኛለን ብለዋል ጌታቸው ደመቀ ከአዲስ ከተማና መቅደስ አሸዋ ከአሸዋ ሜዳ በጋራ በመሆኑ ያደረሱን ባልና ሚስት ናቸው። እንኳን አደረሳችሁ ብለውናል፣ እናመሰግናለን። እንግዲህ እንዲህና እንዲህ እያልን ማለዳ 12 ሰዓት ላይ የጀምረው ልዩ የበዓል ፕሮግራማችን አብረናችሁ ቆይታ አድርገናል። ክቡራትና ክቡራን፣ አሁን ደግሞ የአየር ሰዓቱን አሻማዎች የሚረክብ ይሆናል። ከእነሱ ጋር እስከ 4 ሰዓት ነው ቆይታ የምታደርገው። ተወዳጁ ጣቢያችን ብስራት ኤፍኤም 101.1 ግን እስከ እኩለ 6 ሰዓት ድረስ በልዩ የበዓል ፕሮግራሞቹ ከእናንተ ጋር ቆይታ ያደርጋል። አዲሱ ዓመት 2019 የሰላም የደስታ የፍቅርና የብልጽግና እንዲሆንላችሁ እንመኛለን። ክቡራትና ክቡራን፣ እኛ የአየር ሰዓቱን ለአሻሞች አስረክበን በዚሁ ተሰናበትን። መልካም በዓል፣ መልካም ጊዜ።

እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁልጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።

0: ፈሳሽ ፕሮሞሽን ከብስራተ ኤፍኤም 101.1 ጋር በመተባበር የሚያቀርበው ፕሮግራም
1: በማህበራዊ ህይወት፣ በባህል፣ በሰዎች ልዩ ልዩ ገጠመኞች፣ በቢዝነስ እና በአፍሪካ ጉዳዮች ላይ ያተኩራል።
2: አሻም
1: ሰኞና ረቡዕ ቀን ቅዳሜ ጠዋት ከ2 ሰዓት እስከ 3 ሰዓት የፕሮግራሙ አዘጋጆች ምስክር ጌታነውና ሚካኤል አለማየሁ። አሻም የሁላችንም ጉዳይ ነው።

0: ታቦት ኮሜርሻል ለንግድ ተመራጭ በሆኑ ቦታዎች በመገናኛ ካዛንችስና ሽሮሜዳ እየገነባን ነው። በ2018 ልዩ የሽያጭ ኤክስፖ በማዘጋጀት በርካታ ነጋዴዎችን የንግድ ሱቅ ባለቤት አድርገናል። እንዲሁም ለደንበኞቻችን 2 ኤሌክትሪክ መኪናና ተጨማሪ 8 ልዩ ሽልማቶችን በመሸለም አብሮነታችንን አጠናክረናል። ለኢንቨስትመንትም ሆነ ለንግድ ተመራጭ በሆኑ በእነዚህ ቦታዎች እስከ 35% በሚደርስ ቅናሽ ገዝተው የስኬት ጉዞ ከካቦት ጋር ይጀምሩ። ለበለጠ መረጃ በ6227 ይደውሉ። መልካም አዲስ አመት።
1: ቋና ደረሰ ቋና ደረሰ ቋና ደረሰ ቋና ደረሰ።
2: ቡና ኢንሹራንስ አክሲዮን ማህበር ለመላው ኢትዮጵያውያን በሙሉ እንኳን ለአዲሱ አመት በሰላም አደረሳችሁ ይላል። አዲሱ አመት የሰላምና የጤና እንዲሆንላችሁ መልካም ምኞቱን ይገልጻል። ኩባንያችን ባስተማማኝ የተከፈለ ካፒታል፣ የንብረትና የህይወት ኢንሹራንስ ሽፋን ከፈጣን የካሳ መስተንግዶ ጋር ዘመናዊ በሆነ የቴክኖሎጂ አሰራር በመታገዝ በአዲስ አበባና በክልል ከተሞች በሚገኙ ቅርንጫፎቹ አማካኝነት ለህብረተሰባችን የተሟላ አገልግሎት እየሰጠ ይገኛል። ቡና ኢንሹራንስ ለህይወቶና ለንብረቶ በሚሰጠው ዋስትና ዘላቂ ሰላም እንዲሰማው ሲገለጽ ታላቅ ኩራት ይሰማዋል። አድራሻችን አፍሪካ ህብረት አጠገብ ከሚገኘው ዋና መስሪያ ቤት በተጨማሪ በአዲስ አበባና በክልል ከተሞች ባሉ ቅርንጫፎቻችን ቀልጣፋ አገልግሎት ማግኘት ይችላሉ። ለበለጠ መረጃ የማህበራዊ ሚዲያ ገጾቻችንንና ድረገጻችንን በመጎብኘት የተሟላ መረጃ ያግኙ። ልዩነታችን አገልግሎታችን። ቡና ኢንሹራንስ አክሲዮን ማህበር። መልካም አዲስ አመት።
1: ቋና ደረሰ ቋና ደረሰ ቋና ደረሰ ቋና ደረሰ።
3: አዲስ ዘመን አዲስ ተስፋ። አዲስ አመት ሲመጣ ተስፋችን ይታደሳል፣ ፈገግታችን ይደምቃል። ለነገ ህልሞቻችን መሰረት የምንጥልበት የእድገትና የስኬት አዲስ ዘመን ገዳ ባንክ ከእርሶ ጋር ሁሌም አለ። እንኳን ለአዲሱ ዓመት በሰላም አደረሳችሁ። አዲስ ዘመን ተቀብለን ከየትኛውም የዓለም ክፍል የሚላክላችሁን የውጭ አገር ምንዛሬ በስዊፍት ኮዳችን ወይም በሪያና ዳብሺል በኩል ሲቀበሉ ፈጣንና አስተማማኝ አገልግሎት ከባንካችን ያገኛሉ። መልካም አዲስ ዓመት። ገዳ ባንክ፣ የአዲሱ ትውልድ ባንክ።
4: አረ ሰዓቱ የደህቴ ጋር ደውልልኝ።
5: እሺ እማ። ሄሎ አክስቴ፣ እማማ ፈልጋሽ።
4: ሄሎ ሰብልዬ፣ እንኳን አደረሰሽ። አዎ እኔማ ደህና ነኝ። ሰምተሻል ደግሞ የሳራ ሰርግ እሁድ ነው አሉ። ስንት መጥሪያ ላከችልሽ?
5: እማ እንኳን አደረሳችሁ ልትይ አልነበር እንዴ? ምርመራ አደረግሽው እኮ።
4: እስኪ ባለቤትሽን አገናኝ። ዳንዬ እንኳን አደረሰ ወንድሜ።
6: ሄሎ እንኳን አደረሰሽ።
4: እንኳን አብሮ አደረሰን። እሺ በግ ስንት ብር አገኘህ እባክህ?
5: እማ ገበያ ጥናት አደረግሽው እኮ።
4: ዝም በይ ዳንዬ። እኔ ምልህ ቤተሰብ ሁሉ ሰብሰብ ብሏል አይደል?
5: አረ ጓደኞቼን ሰላም ብዬ ልምጣበት።
4: ናቲ አይኔ አይኔን እያየኝ ነው። ቻው በቃ። እኔ ምልህ ዛሬ እንዴት ብሩ አላለቀም?
5: ሳፋሪኮም እጥፍ አድርጎልን ነዋ።
7: በአዲስ ዓመት ግንኙነት ሆነ ያጠናክሩ። የሳፋሪኮም የአዲስ ዓመት ስጦታ የሳምንት ወይም የወር ጥቅል ሲገዙ እጥፍ የድምፅና የዳታ ስጦታ ያገኛሉ። ጥቅሎቹ ከሳፋሪኮም ወደ ቴሌ ለመደወል ያስችላሉ። አሁኑኑ ወደ ኮከብ 777 መሰላል ይደውሉ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት።
8: እንቁጣጣሽ አደይ አበባው በየመስኩ ፈክቷል። አዲሱ ዓመትም ብሩህ ተስፋ ይዞልን መጥቷል። ታዲያ በዚህ አዲስ ዓመት የፋይናንስ ግቦን ለማሳካት፣ ንግድዎን ለማስፋፋት ወይስ ለነገው አስተማማኝ ቁጠባ ለማድረግ አስበዋል? እንግዲያውስ ንስር ማይክሮፋይናንስ ሁሌም ከጎኖ ነው። ልክ እንደ ንስር አሻግረው ይመልከቱ፣ ከፍታንም ያልሙ።

0: በጸዱ ፈጣን የብድር አቅርቦቶችና እጅጋዋጭ ሆኖ የቁጠባ አማራጮቻችን አዲሱን አመት በስኬት ጀምሮ ንስር ማይክሮፋይናንስ የሁላችንም ሀብት ለመላው ኢትዮጵያውያን መልካም አዲስ አመት።
1: እስኪ እስኪ ጫነው ጫነው ቶሎ በል እንጂ ቸኩያለሁ። ፍጥነት ፍጥነት አራ ፍጠሩ።
2: እንደዛ ስለቀስ እቃዎች እንዳይበላሽ።
3: አባ እማ ወዴት ልንሄድ ነው
4: እንዴ? ጎረቤቴ ወዴት ነው?
1: በአዲሱ አመት ወደ አዲሱ ቤታችን ልንገባ ነው ቤተሰቦቼ። እርሶስ ወደ ራስዎ ቤት ሊገባ አላሰቡ? ያ ቀን ሩቅ አይደለም። ያወቀ ተጠቀመ። እኛንና ብዙዎችን የቤት ባለቤት ያደረገው የሪል ስቴቶች ኤክስፖ በድጋሚ ተዘጋጅቷል። ልብ ይበሉ፣ ለስድስተኛ ጊዜ የሚዘጋጀው በአዲስ ዓመት አዲስ ቤት የሪል ስቴት ኤክስፖ እርሶንም እንዳያመልጦ ከመስከረም 8 እስከ 10 በጊዮን ሆቴል ይካሄዳል። ለእናንተም ከ30 በላይ ሪል ስቴቶች በከፍተኛ የባል ቅናሽና ልዩ አከፋፈል መንገድ በከተማችን በተለያዩ አካባቢዎች የመኖሪያ ቤትና ሱቆች ይዘው እየጠበቋችሁ ነው። እርሶም ቤተሰቡን ይዘው ይምጡና ልጆች በተዘጋጀላቸው ልዩ ልዩ መዝናኛዎች ሲዝናኑ የነገ መኖሪያ ነው ይምረጡ። ከመስከረም 8 እስከ 10 በጊዮን ሆቴል ይምጡ። ለዲያስፖራዎቹም የቤት ባለቤት የሚያደርግ እድል ተዘጋጅቷል። በአዲስ ዓመት አዲስ ቤት በአርክ ኢቨንት ኦርጋናይዘር።
5: ተመለስን አድማጮቻችን። ጣቢያው ተወዳጁ ብስራት ኤፍኤም 101.1 ነው። ፕሮግራሙ ደግሞ አሻም የሁላችንም ጉዳይ ነው። ልዩ የበዓል ዝግጅት የ2019 የመስከረም አንድ ልዩ በዓል ዝግጅትን እያቀረብን ከእናንተ ጋር ቆይታ እያደረግን ነው የምንገኘው። የተወደዳችሁ አድማጮቻችን እንግዲህ ሌላው ይሄ አመት ወይንም መስከረም አንድ ቅድም ሚኪ በጫፍ ነካ እንዳደረገው ርዕስ አውድ አመት ይባላል። እንግዲህ ይሄ በተለይ ከስነ ከዋክብት እንድምታ አንጻር፣ ከሃይማኖታዊ አንጻር፣ ከባህረ ሀሳብ አንጻር ወዘተ የሚነሳ ነገሮች ያሉት ነው። እንግዲህ ባህረ ሀሳብ ወይንም የዘመን አቆጣጠር እንግዲህ ራሱ ዘመን ባህር ነው። ውስጡ ተገብቶ ብዙ ነገር የሚገኝበት ነው እና ይህን የዘመን አቆጣጠር ቀመር ኢትዮጵያውያን ሊቃውንት በደንብ አስቀምጠውታል። በዚህ ምክንያት መስከረም አንድን ርዕሰ አውደ ዓመት ይላሉ። የዓመቱ መጀመሪያ የሆነ የበዓላት ማሽከርከሪያ ነጥብ ሆኖ ርዕሰ አውደ ዓመት የአውደ ዓመቶች ራስ ሆኖ ወይንም ርዕስ ሆኖ የሚነሳ እንደሆነ ይናገራሉ። በዚህ ስር አንድ ሶስት መሰረታዊ ነጥቦችን ያነሳሉ። አንደኛው ከዓለም መፈጠር ጋር ያለውን ነው። እግዚአብሔር ዓለምን ብርሃንና ጨለማን የለየበት ቀንና ወራትን መቁጠር የጀመርንበት ዕለት በዚህ ወር እንደሆነ ይታመናል ይላሉ። ለዚህ እንደ ማሳያ በሁለተኛ ነጥብነት የሚያነሱት የዕለቱ ርዝማኔ እኩል መሆኑ ነው ይላሉ። እንግዲህ አንድ ዕለት 24 ሰዓት አለው እና መስከረም አንድ ቀን ቀኑም 12 ሰዓት ነው፣ ሌሊቱም 12 ሰዓት ነው። አንዳንድ ጊዜ ሌቱ የሚረዝምበት ቀኑ ቁጥሩ ያው ነው፣ ተመሳሳይ ነው። ግን ለምሳሌ የገና ጀንበር የሚባል አለ አይደል? የገና ጀንበር የሚባል አለ። አንዳንዴ ሌሊቱ ቀኑ አጭር ይሆናል። አጭር የሚሆነው 12 ሰዓቱ ተነስቶ አይደለም፣ ግን ምሽ ይመሻል ቶሎ። አንዳንዱ ደግሞ መምሸት ሳይሆን የሚሆነው ቀኑ ረጅም ይሆንና ሌሊቱ አጭር ይሆናል። አንድ ሰዓት ሆኖ ብርሃን መደበኛ የሆኑ ብርሃኖች ለአንድ ሰዓት ምናምን ጉዳይ ሆኖ የተለመደውን ጨለማ የማናይበት ይሆናል። በዚህ ምክንያት መስከረም አንድ ግን ቀኑም ሌሊቱም ወይም ቀኑም ምሽቱም እኩል 12 ሰዓት የሚያርጉበት ነው ይላሉ። ከዚሁ ጋር ተያይዘው ዛሬ ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዋጅ ይነገራል። አዋጅ የሚነገረው አጽዋማት መቼ እንደሚውሉ፣ በዓላት መቼ እንደሚውሉ አበቅቴውን ባህረ ሀሳቡን የባህረ ሀሳብ ሊቃውንት የመጽሐፍ ትርጓሜ መምህራን እነሱ ወደ ትርጓሜው ገብተው ተንትነው ቀመሩን ሰርተው ለሕዝቡ አዋጅ ይነግሩበታል። ይሄ የቤተ ክርስቲያን ካሌንደርም ጭምር የሚሆንበት ጉዳይ ነው ማለት ነው። ሌላው ቅዱስ ዮሐንስ ይባላል። እንደሚታወቀው ዕለቱ የመጥምቁ ቅዱስ ዮሐንስ መታሰቢያ በዓል ነው። ይሄ ለኦርቶዶክሳውያን ነው። በጥቅል ሲታይ እንቁጣጣሽ ይወሰዳል፣ አዲስ ዓመት የሚባለው ይወሰዳል። በዚህ ቀን ውስጥ ደግሞ ኦርቶዶክሳውያን ወስደው ደግሞ ከራሳቸው ሃይማኖታዊ ይትባል ጋራ መሰረት አድርገው ደግሞ ቅዱስ ዮሐንስ ብለው ያከብሩታል። ይሄ በስሞል ግሩፕ ወደ ራስ የሚወሰድ እለት ነው ማለት ነው። ከምን ጋር ያያይዙታል ሃይማኖታዊ ጉዳዩን? እለቱ የመጥምቁ ዮሐንስ ቅዱስ ዮሐንስ መታሰቢያ በዓል ነው። እርሱም ለኢየሱስ ክርስቶስ መንገድ ጠራቂ ማለትም በብሉይ ኪዳንና በሐዲስ ኪዳን መሻገሪያ ድልድይ እንደነበረ ሁሉ መስከረም አንድ ቀንም ከቀደመው ዓመት ወደ አዲስ ዓመት መሻገሪያ በመሆኑ ቅዱስ ዮሐንስ ተብሎ ይጠራል ይላሉ። እንግዲህ ይሄ በጣም የሚታወቅበት የስም መጠሪያዎቹ ናቸው። ከዛ ባሻገር ግን ባህላዊ አከባበሮቹ ይደምቃሉ፣ ይጎላሉ። በኋላ ዘርዘር አድርገን የምናነሳ ሆኖ የልጃገረዶች ጨዋታ አበባየዎች አንደኛው ጉዳይ ነው። ልጃገረዶች አዲስ ልብስ ለብሰው ከበሮ ይዘው አዳያ ጊጠው በየቤቱ በመዞር አበባየ ሆይ ለምለም እያሉ ያዜማሉ። ለሀገርም ለቤትም ለግለሰብም ለቤተሰብም ሰላምን ይመኛሉ። ልጆች ይመርቃሉ፣ ወላጆች ይሰጣሉ። የልጆች ምርቃት የሚቀርብበት ዕለት ነው። የወንድ ልጆችም በዓል ጭምር ነው። ይሄ የሴት ብቻ ለወንድ ልጆችም ትንንሾቹ የተለያዩ ቅዱሳንን በመጻፍ የተፈጥሮ ምስሎችን አበባዎችን በመጻፍ አሁን ዛሬ ተጫዋቾች ቢተካም ማለት ነው፣ ግን አበባን የተፈጥሮ ነገሮችን የቅዱሳንን እንዲህ እንዲያርገው ዘመን መለወጫ በማለት ለዘመድ ለጎረቤት በመስጠት ስጦታውን የእጅ መንሻ አድርገው ያቀርባሉ። ልጆች ይመርቃሉ፣ ወላጆች ይሰጣሉ። የችቦ ማብራት ስነስርዓትም አለ። በዋዜማው ጳጉሜን 5 የመስከረም ዋዜማ ምሽት ላይ የክረምቱን ጨለማ መሸኘት የብርሃንን መምጣት ለማብሰር ደረቅ እንጨት ተለቅሞ ችቦ ይሰራል። ማህበረሰቡም ችቦውን እያዞረ አዲሱን ዓመት በደስታ ይገልጻል። ይህንና ይህን የመሳሰሉ ነገሮች መስከረም አንድ መገለጫዎቹ ናቸው። ማይክ
6: እንግዲህ አድማጮች በስቴይ ኢዚ ፕላስ ሆቴል ጥያቄው ስላበቃ አሁን በነገራችን ላይ አሉን የሚያዩ ሶስት ሰዎች ኦልሬዲ አሸንፈዋል። አደም ሁሴን አሉን ቲያትር ነው ማየት ፈልገው ብሏል። ሰለሞንም አሉን ነው። ኤፍሬም ካሱ እንደዚሁ አሉን ያለው ብሏል። ዛሬ 8 ሰዓት በአገር ፍቅር ቲያትር ነው የሚታየው አሉ ማለት ነው። እነሱ ለል ወይናምባን አንድ ሰው ነው እስካሁን በትክክል የመለሰው፣ ፋሲል ከኮተቤ ወይናምባን። እዚህ ቦሌ ፍላሚንጎ የሚገኘው የህፃናትና ወጣቶች ቲያትርና ሲኒማ ኮምፕሌክስ ነው የሚያየው። 2 ሰዎች ይቀራሉ። ፋሲል ማን ነው? የወይን አምባን ጥያቄ ማየት ለሚፈልጉ ማለት ነው። ከዛ ውጭ
5: የሞባይሉስ
6: የሞባይሉ ደግሞ እንደዚሁ አለም ፀሐይ፣ ተመስገን፣ አበበች፣ ቴማቱር ብለው የመለሱ እንዲሁም ደግሞ ልዑል የተባሉ እነሱ መልሰዋል። የእነሱ ጥያቄ የእነሱ መልስ ይቀጥላል። እንግዲህ አሁን ለወይናምባ ቲያትር ባጭሩ ወይናምባን እዚህ የአዲስ አበባ ቲያትር ቤቶች አስተዳደር ድርጅት ለዛሬ ለ3 የአሉን ቲያትር በአገር ፍቅር የሚታየውን እንዲሁም ደግሞ ወይናምባን በቦሌ ፍላሚንጎ በሚገኘው ህፃናትና ወጣቶች ቲያትርና ሲኒማ ኮምፕሌክስ የሚታየውን ጋብዙ ብሏል። አሉ ኦልሬዲ ሞልቷል። 3 አድማጮች አሸንፈዋል። የወይናምባን 2 ይቀራሉ። ወይናምባን በማየት ለምትፈልጉ 2 አድማጮች እሱን እድል እንሰጣለን ማለት ነው። የሞባይል ካርድ እንድንሸልም የሰጡን 2 ድርጅቶች አሉ። አንደኛው እንግዲህ ለመላው ኢትዮጵያውያንና ለኢትዮጵያ ወዳጆች ሁሉ እንኳን ለአዲሱ ዓመት በሰላምና በጤና ደረሳችሁ። ቴማቱር ኢትዮጵያ ይህን ታላቅ የኢትዮጵያ በዓል በክብር እያበሰረ ለሁላችንም የሰላም የደስታ የጤናና የብልጽግና ዓመት እንዲሆንላችሁ ይመኛል። ቴማቱር ኢትዮጵያ በኢትዮጵያ 4 ማዕዘናት በተለያዩ የቱሪስት መዳረሻዎች እንግዶችን በከፍተኛ የአገልግሎት ደረጃ በማስተናገድ የኢትዮጵያን ድንቅ ተፈጥሮ፣ ልዩ ባህልና የበለጸገ ታሪክ ለዓለም ለማስተዋወቅ ከ10 ዓመት በላይ በቱሪዝም ዘርፍ በትጋት እየሰራ ይገኛል። በተናጥልም ሆነ በቡድን ውቧን ኢትዮጵያችንን በልዩ ሁኔታ ለመጎብኘት ለመመርመርና ለመረዳት ለምትፈልጉ ሁሉ በሮቻችን ክፍት ናቸው ይላል። የተለያዩ መጓጓዣ አማራጮችን ያቀርባል። ላንድ ክሩዘርን ሚኒባስ፣ ቶዮታ ኮስተር ባስን ሌሎችንም ዘመናዊ ደረጃቸውን የጠበቁ ተሽከርካሪዎችን ያቀርባል ማለት ነው። የድርጅቱ ባለቤትና ስራ አስኪያጅ ቴዎድሮስ ሰለሞን እንኳን ለአዲሱ ዓመት አደረሳችሁ ይላል። በ0911654150 ላይ ወይንም ደግሞ በ0929110529 ላይ መደወል ትችላላችሁ ብሏል። እንግዲህ የ100 ብር ካርድ ለአድማጮች አድርሱ ብሎ ያዘጋጀልን እሱ ነው። ሌላው ደግሞ እንግዲህ የሀገር ውስጥ ቱሪዝም ለማስፋፋት በከፍተኛ ደረጃ የሚንቀሳቀሰው እና ሁሉም ዜጋ ሀገሩን ማወቅ አለበት በሚል መርህ ከፍተኛ የቱሪዝም ንቅናቄ በማድረግ ላይ የሚገኘው ደግሞ ቱላይት አስጎብኚና የጉዞ ወኪል ኃላፊነቱ የተወሰነ ማህበር ነው። እንኳን ለ2019 የዘመን መለወጫ እንቁጣጣሽ አደረሳችሁ። የትዋይላይት አስጎብኚ ድርጅት ቤተሰቦች 17ኛ ዓመት የጉብኝት ዓመት በሰላም አደረሳችሁ ይላል። ድርጅታችን የሀገር ውስጥና የውጭ ሀገር ጎብኚዎችን ስለ ሀገራችን በማስተዋወቅ 16 ዓመት የሆነው ሲሆን በአዲስ አበባ፣ ኦሮሚያ፣ ሸገር፣ ሌሎችም ክልሎችና ከተማዎች ጋር አብሮ የሚሰራ ልምድና አቅም ያለው አስጎብኝ ድርጅት ነው። ለ2019 በዘመናዊና ምቹነት ባላቸው ባሶች፣ ልምድና ብቃት ባላቸው አስጎብኚዎች፣ የጤና ባለሙያ ካሜራ ቲም ጋር ለተማሪዎች፣ መስሪያ ቤት ሰራተኞች፣ ለሆቴልና ለባንክ ሰራተኞች፣ ለቤተሰቦች፣ ለግልና የመንግስት መስሪያ ቤቶች የጉብኝትና የመኪና ክራይ አገልግሎት እንሰጣለን ይላል ማለት ነው። ቱላይት አስጎብኝና የጉዞ ወኪል ማለት ነው። ጥያቄያችን ምንድን ነው? ለምሳሌ ቱላይት ሁለቱም ተመሳሳይ ስለሆነ በተለይ ደግሞ የዚህ የቱላይት ስንት ዓመቱ ነው በሚለውን ለየው። ሌላው ደግሞ የካርድ ሸላሚያችን አስጎብኝ ድርጅት ማን ነው የሚለው ነው። ቱላይት ራሱን የቻለ አንድ ነው። ቱላይት አስጎብኝና የጉዞ ወኪል ምን ያህል ዓመት ነው የሚለውን ዓመተ ምሕረቱን ከመለሳችሁ ከነስማችሁ የመቶ ብር ካርድ እንሞላለን ማለት ነው። ሌላው ደግሞ እንደዚሁ የመቶ ብር ካርድ ሙሉ ያለው የቱር ድርጅት ምንድን ነው ስሙ የሚለውን ነው። ስማችሁን ላኩልን መልሱን። እንዲሁም ደግሞ የወይን አምባን ቲያትር የት ነው የሚታየው የሚለውን ሁለት ሰዎች ናቸው የቀራችሁት ወይን አምባን ለማየት በትክክል ለመለሳችሁ በ0921624242 ላይ በ0921624242 ላይ በአጭር የጽሁፍ መልእክት ብቻ ነው መልስ መመለስ የሚቻለው። ከዛ ውጭ መመለስ ለእኛም መልስ ለመቀበል ስለማይመች በአጭር የጽሁፍ መልእክት ብቻ ከሙሉ ስማችሁ ጋር ላኩልን ማለት ነው። ገሌ ገሌ ይህን አሸንፋችኋል እንላለን። ካርዱን በላካችሁልን ስልክ ቁጥር እንልካለን፣ የካርዱ ቁጥሩን ማለት ነው። የስማችሁ ደግሞ ለቲያትር ቤቱ የምናስተላልፍ ይሆናል ማለት ነው። ዛሬ በ8 ሰዓት ነው እንግዲህ የሚታየው ማለት ነው። ወይን አምባን ማየት ለምትፈልጉ ወይን አምባ የት ነው የሚታየው የሚለውን ለመለሳችሁ እና ወይን አምባን ማየት ለምትፈልጉ ነው ይሄን መልስ ይሄ ጥያቄ የቀረበው። አሉ ስለሞላ ነው። ሁሉንም ለዛሬ ለልዩ ለበዓል ዝግጅታችን የኬክ የካርድ እና የመግቢያ የሰጡትን ሁሉ ከልብ ነው የምናመሰግነው።
5: እናመሰግናለን። የተወሰኑ አድማጮቻችንን የእንኳን አደረሳችሁ መልእክቶች እናንሳ። እንኳን አደረሳችሁ አሻሞች፣ ዘመኑ የሰላም እንዲሆን ተስፋ አደርጋለሁ። ተፈራ ነኝ ከዱከም መልካም በዓል ብሎናል። ተፌ ከልብ እናመሰግናለን። እንዳለ አብያ ከሶዶ መልካም በዓል ይሁንላችሁ ብሎናል። እናመሰግናለን። ሰላም ናችሁ ምሴ፣ እንኳን አደረሳችሁ። ሳይበቀለ እባላለሁ። ልክ በዚህ ቀን የዛሬ 2 ዓመት አባቴን የቀበርኩበት ቀን ስለሆነ ትንሽ ደብሮኛል። የአባቴን ነፍስ ፈጣሪ ይማርልኝ። ለመላው ሀገር ውስጥም በውጭም ላሉ የክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ በሉልኝ ብሏል። ሲስ የአባታችን ነፍስ ይማርልን፣ መልካም በዓል እንዲሆንልህ እኛም እንመኛለን። አሻም እንኳን ለአዲሱ ዓመት ለ2019 በሰላምና በጤና ደረሳችሁ። ጌጤነሽ ከቱሉ ዲምቱ፣ ጌጤ በጣም መልካም በዓል እንዲሆንልሽ ለአንቺም እንዲሁ እንመኛለን። ዮናስ እንኳን አደረሳችሁ አሻሞች፣ ጥሩ መርሃ ግብር ነው። እንደ ሀገር መዳኛችን ወደ ራሳችን መመልከትና ራስን መገንዘብ ነው። የሁሉም ችግሮቻችን መንስኤው ከራስ መውጣት ነው። መልካም አዲስ ዓመት ብሏል። ዮኒ ከልብ ነው የምናመሰግነው አንተንም። አገኘው አስማረ ከፒያሳ፣ ሰላም ሰላም አሻሞች እንደምናላችሁ። ለቤተሰቦቼ እንዲሁም ለመላው ኢትዮጵያውያን በሙሉ እንኳን በሰላም አደረሳችሁ ማለት እፈልጋለሁ። አዲሱን ዓመት የሰላም የደስታ የፍቅር የምንኖርበት ዘመን ያደርግልን። ይኪና ምስክር ሰላማችሁ ብዝት ይበልልኝ ብሏል። እናመሰግናለን። ከልብ ነው የምናመሰግነው። ኮማንደር ደረጀ ፈጠነ እንቁ ለጣትሽ ልዩ ሆነ በዓላችን ነው። ሁሉም የሃይማኖት ተከታዮች በጋራ የምናከብርበት በዓል ነው። አዲስ አመት ሁሌም በአዲስ ተስፋ ይታጀባል። አሻሞች በአዲስ አመት ተስፋችሁ ይታደስ፣ ስኬታችሁ ይብዛ፣ ደስ የምትሰኙበት አመት ይሁንላችሁ፣ መልካም አዲስ አመት ብለዋል። አሜን። ኮማንደር ከልብ ነው የምናመሰግነው። ጌታቸው ደመቀ ከአዲስ ከተማና መቅደስ ከአሸዋ ሜዳ ደግሞ ሰላም ሰላም አሻሞች መሲና ሚኪል እናንተ ለመላው ለቤተሰቦቻችሁ እንኳን ለአዲሱ አመት በሰላም አደረሳችሁ። እንዲሁም ለታሪክ ኢትዮጵያ የሬዲዮ አድማጮችና ሚዲያ ተከታታዮች ማህበር አባላት በሙሉ ለመላው ቤተሰቦቻችን እንኳን ለ2019 ለዘመነ ሉቃስ አዲስ ዘመን በሰላምና በጤና አደረሳችሁ። አዲሱ አመት የሰላም የደስታ የጤናና የበረከት እንዲሆንላችሁ እኔና ቤተሰቤ ከልብ እንመኛለን ብለዋል። በጣም ከልብ ነው የምናመሰግነው። ጌቼ ማቲ ከቡልጋሪያ አሻም ሴ እንኳን አደረሳችሁ፣ ፈጣሪ ለውዲቱ ሀገራችን ሰላምና አንድነቷን ያብዛላት፣ ተባረኩ ብለዋል። እናመሰግናለን። ማይክ አንተ ጋር በጣም ብዙ ቴክስት ስለሆነ
6: እኔ ጋር እንኳን አደረሳችሁ እንኳን ድንግነቱ እየመጣ የለም እንትን ያለው ምክንያቱም መልስ ነው በብዛት
5: ለመላው ስለለየ ነው ማለት ነው። መልካም። ሌላ እንግዲህ የተወደዳችሁ አድማጮቻችን በዚህ ቀን ብናነሳውና ብናወራው ጥሩ የሚሆነው ይሄ አዲስ አመትና እኛን ራሳችንን መመልከት ነው።
6: እንግዲህ ከዛ በፊት እንደው ስለ ፌጦ ትንሽ ምክንያቱም አንዳንድ ሰዎች የዚህ ዕለት ያው ጠዋት በባዶድ
5: በጣም ትወዳለህ
6: ለመሰለ ወድጄ ነው እንደምወደ ያለው ጠቀሜታ ከሆነ እና ምንድን ነው ግን ትምህርቱ እንደ ትምህርት ነው የሚወሰደው። የዛሬ በባህዶድ ስትበላ አንደኛ የክፉ የባለፈውን የክፉ ነገር የማስቀረት የተሻለ አዲስ ነገር እንዲሆን አንድ ከጤና አንጻር በጣም ከፍተኛ ጤና ጥቅም ያለው በኒውትሪሽን የበለጸገ ነው ፌጦ እና በሌላው በደንብ ይጠናል እና እኛ እንግዲህ በዛ አንዳንድ ሰው በአመት አንድ የማድረግ ምን ጥቅም አለው ይላል። ለዕለቱ ነው የዕለት ሁለት ከሚከናወኑ ነገሮች ውስጥ አንዱ ነው እንጂ በአመት ብቻ ይበላል ማለት አይደለም። ያሰው
5: ሲምበሊክ ነው ያልከው ነገር ትዕምርት ያልከው ነገር ማለት
6: እንጂ ብዙዎች ሰዎች አሁን በምግባቸው ውስጥ እያደረጉት ነው። የተፈጨውን እያደረጉ ቀላቅለው ይበሉታል። እንድትቀባው ይደረጋል። ከፌጦ ጋር ፈትፍተ ራሱን እንድትበላ ያደርጋል እና ምንድን ነው ለማንኛውም ፌጦ መድኃኒቱ ነው ከሚለው ቢል ጋር የፌጦን መድኃኒትነትን ብዙ ኒትሬሽን እና ለጤና ያለው ነገር እንደ ሀገር የተረዳንን አሁን ለዘመኑ በሚመች መልኩ ማምጣት መጠቀም አንድ ጉዳይ ነው። ግን አንድ ሰው ዛሬ ዘመን መለወጫ በባዶ ሆዱ በላ ማለት በአመት አንዴ ብቻ ይበላል ማለት አይደለም። ምናልባት ቢበላ የእሱ አረዳድ ነው እንጂ ፌጦ ግን በየጊዜው ልትበላው የሚገባ የራሱ መመሪያዎች ያሉት ኢቭን ከማርጋ እያልክ የምትቀባው ነገር ጭምር እንደሆነ እና በተለይ ደግሞ በኒትሬሽን ቫሊዩ ከፍተኛ መሆኑ የተረጋገጠለት ምርምር የሚደረግለት መሆኑን ነው። እንግዲህ ይሄንን እንደተረዳን ያሳውቃል ብዙ ነገራችን ከፌጦ ጋር ያለንን ትስስር ስናይ። ስለዚህ ከዛ አንጻር ጠቀሜታው ከፍተኛ ነው። በተለይ ደግሞ ይሄ በጉዳዩ ላይ ጥናት ያደረጉት ደግሞ ባለሙያዎች ይህን ጉዳይ በደንብ አጽንኦት ሰጥተውት በየሁልጊዜ በምግብ ጠረጴዛችን ላይ የሚገኝ የምንበላው እንዲሆን ቢደረግ። በነገራችን ላይ የኮሮና ጊዜ በጣም በተደጋጋሚ እንደ መመሪያ እንድንበላው ይነገር ከነበረ ነገሮች ውስጥ አንዱ ፌጦ ነው። ለመተንፈሻ አካላት ከፍተኛ ጠቀሜታ ያለው እና እንግዲህ ይሄንን ነው የለየ ነው። ስለዚህ መድኃኒት ደግሞ ከብዙ እጽዋቶች እንደሚሰራ ይታወቃል። ስለዚህ ይሄ ትልቅ እሴት ነው። እንግዲህ ይሄን ማበልጸግ ይሄንን ለዘመኑ በሚያመች መልኩ ማዘጋጀት እና ማቅረብ የእኛ ፋንታና የባለሙያዎቹ ፋንታ ነው። እንግዲህ ቡናችን በተመለከተ ከዚሁ ከሰብል ጋር በተያዘ ከእጽዋት ጋር በተያዘ እናውራ ከተባለ ኢትዮጵያ ውስጥ ብቻ የሚበቅሉ እጽዋቶች አሉት። በቱሪዝም መንገድ ከሄድ ራሱን ችሎ የሚታዩ እጽዋት አለ። የኢትዮጵያ ብዝሃ ሕይወት ኢንስቲትዩሽን አንዱ ኃላፊነት ይህንን ነው። ጤፋችን እንግዲህ ሱፐር ፉድ ነው አለ በፋብሪክ በግሉተን ፍሪ ስለሆነም ጭምር በጣም ተፈላጊ ነው እና ይሄ እንዲህ እያልን ብዙ ነገሮች አሉ። በተለይ ባህላዊ ምግቦቻችንን እንደው ብናይ ከብዙ አንጻር ልናየው እንችላለን። እንደ ሼፍ ሄኖክ ዘሪሁን ያለ ደግሞ ለዓለም ይበቃ የአገረሰብ ምግብ እንዳለን ነው የሚናገረው ብዙ ጊዜ ማለት ነው። እና እነሱን ነገሮች ግን ለቴብል እንዲመች ነው። አሁን ምንድን ነው ባለኮከብ ሆቴሎች ውስጥ እንዴት ነው የምታቀርበው ሲባል የምታቀርብበት መንገድ አለ። እሱን ተከትለ ማቅረብ ነው እንጂ አብዛኞቹ በጣም ተፈላጊ ናቸው። ስለዚህ ከዛ አንጻር እንደው የዚህን የፌጦን ጉዳይ ሳናነሳ ብናልፈው እንደው የተገባ አይደለም። እና ምንወደው ወደር አይደለም ፌጦ።
5: ይኸውልህ አሁን አንተ እያልክ የሚገርምህ ማለት ነው ጤናው በእጆ የሚል ፔጅ ላይ ስለ ፌጦ 9 ጠቀሜታዎች በሳይንሳዊ መረጃዎች አቅርበዋል። ፌጦ ሳይንስ ያረጋገጣቸው ካንሰርን ጨምሮ የደም ቅባት ወይንም ኮሌስትሮልን፣ የደም ግፊትን፣ በሽታዎችን በመቀነስ ረገድ አንቱታን አትርፏል። እነዚህ 9 ጉዳይ ያልከው ቅድም ያልከው የመጀመሪያ ጉዳይ የሚነሳው የመተንፈሻ አካል እክልን መፍትሄ ይሰጣል። ጉንፋን፣ አስም፣ ሳል፣ ራስ ምታት፣ የጉሮሮ ቁስለት ካስቸገሮ 2 ማንኪያ ፌጦ ፈጭቶ ከማር ጋር በመለወስ መውሰድ ነው ይላል። ሌላው ከብረት ማነስ ምክንያት የሚከሰቱ የአኒሚያ የተሰኙ በሽታዎችን እኔ ቤት ወላጆቻችን የቀደሙት ምን ያህል የረቀቁ ሰዎች እንደነበሩ የምትረዳበት ነው። መስከረም 1ን ከፌጦ ሎሚ ተደርጎ ተፈትፍቶ የማብላት ጉዳይ ትዕምርቱ እንዳለ ሆኖ ምልክቱ የሚያስተላልፈው ምልክት እንዳለ ሆኖ ግን የተፈተነ እውቀት እንዳላቸው አሁን ይሄ ሳይንስ ያመጣው ነው። ለምሳሌ በጣም የተቃጠለ ቆዳ፣ የተቆጣ ቆዳ፣ ደረቅ ቆዳ ያለህ ከሆነ ፌጦ ከማር ጋር ቀላቅሎ ችግሩን ለመፍታት መፍትሄ ይሰጣ ይላል። ለአንጀት፣ ለሆድ እቃ ህመም ተመራጭ ነው። አሁን በጣም በተደጋጋሚ ከሚፈትኑን የሆድ ከምግብ ጋር በተያዙ በጣም ክሪቲካል ችግሮች ፌጦ ለአንጀትና ለሆድ እቃ ህመም በጣም ጠቃሚ ነው ይላሉ። ጠቃሚ የሆኑት የተለያዩ አሲዶችን ይዟል። እንደ ፋቲ አሲድ፣ ስፓርትሪክ አሲድ፣ ግሎማቲክ አሲድ፣ ሌሎችንም ይዟል። ሌላው የቫይታሚን ኢን ይዟል። የወር አበባ ዑደትን ያስተካክላል። መጥፎ የሰውነት ጠረን ያስተካክላል። የአይን ጤናን ይጠብቃል፣ ወዘተ ይላል። ስለዚህ ፌጦን የምወደው ወድጄ ነው ወይ ያልከው ጉዳይ ከጉዳዩ ጋራ በደንብ የተሰናሰለ የተስተካከለ ጉዳይ እንዳለው በደንብ ያረጋግጣልና፣ የተወደዳችሁ አድማጮቻችን ፌጦን በጠዋት እናቶቻችሁ ፈትፈት አድርገው ሎሚውን አድርገው አጉርሰዋችኋል ወይ የሚለውን ነገርም እንደው ባለቤቶቻችሁ ቤታችሁ ውስጥ ይሄ ዘመናዊነት መጥቶ እነዚህ ነገሮች እየቀሩ የመጡ ይመስላሉ። እና እነዚህ ነገሮች ግን የተፈተኑ እውቀቶች መሆናቸውን ማስተዋል የተገባ ነው። እና እንኳን አነሳው የፌጦ ባለቤት
6: እንትኑ እንግዲህ ያሉንን ነገሮች ነው አይደለ ምናየው። ብዙ ነገሮቻችንን እኛ ወደ ጤና መምጣት የምንችላቸው ነገሮች እንዳሉ እንደ ማሳያ ነው። እንግዲህ ደግሞ በየአካባቢው ብንሄድ ብዙ ነገር እንዳለ ማሳያ ነው። እና እንደየሰው ነው። አሁን አንዳንድ ቦታ አሁን የጥቁር አዝሙድ ዘይት ይዘው የሚዞሩ ሰዎች ታያለ። እንደው ቡናም ሲጠጡ ምናምን ያደርጋሉ። ፌጦም አይቻለሁ። የሆነ ቦታ አሁን የሆነ ቤት ስትሄድ በደንብ ተፈይቶ ይቀርብልሃል። እና ምንም ብላ ምግቡ ግን ትንሽ በተን አድርገህ እንድትበላው የተዘጋጀው እሱን ነው የምልህ። አሁን እንግዲህ ይሄንን ማድረግ እንችላለን ነው እንጂ አንድ ሰው ለዕለቱ መብላት በራሱ አንድ ነገር ነው። ሁለተኛ ስነ ልቦና እንትኑን አስብ። በቃ ይሄን ዓመት በጥሩ ጤና ነው የሚል ከጤና ጋር እንዴት አሶሽየት እንዳደረግ ነው በደንብ ልናወራበት የምንችልበት ነው ለማለት ነው እንጂ ብዙ ያስወራል። ብዙ ባለሙያዎችም ወደፊት ጋብዘን የምናወራ ይሆናል። በተለይ አሁንም አሉ እጽዋቱንም በተመለከተ የሚያጠኑት ራሱ ፌጦንም ጭምር አሁን ጉልል እጽዋት ያሉ ባለሙያዎች አሉ እዛ ላይ የሚያጠኑ እነሱንም ጭምር ብዝሃ ሕይወትም የኢትዮጵያ ብዝሃ ሕይወት ኢንስቲትዩሽንም እንደዚህ ሰዎች ስላሉ እነሱ ምንጋብዘው እንግዲህ ከባለሙያ አፍ ደግሞ መስማት ስለ ጉዳዩ በጣም ተገቢ ነው። በተለይ ምግብ ዝግጅት ላይ ኒውትሪሽን ላይ የምትሰሩት ደግሞ እንደዚሁ ስለዚህ ጉዳይ ያላችሁን እውቀት መረጃ ብታካፍሉ በጣም ጠቃሚ ነው።
5: መልካም ቆንጅትዬ፣ የአጋራችን የአቢሲኒያን መልእክት እንዲሁም ሌሎች መልእክቶችም ካሉ ሰምተን መለስ እንበልና ሀሳቦቻችን ጠቅለል እናድርግ።
6: እንግዲህ አሁን የአሉ ቲያትርም ሆነ ወይናምባ ተሸላሚዎቹ ሶስት ለመሰዎችን ለይተናል። ፋሲል ከኮተቤ ወይናምባን ያያል፣ ፋወድ ወይናምባን፣ የሱፍ ኑርዬም ወይናምባን፣ ሶስቱም ሞልቷል። አሉ ቲያትርን በአገር ፍቅር ሁለቱም ዛሬ በ8 ሰዓት ነው የሚታየው። አዳም ሁሴን፣ ሰለሞን፣ ኤፍሬም ካሱ አሉን ቲያትር ያሉ 6 ሰዎች እንግዲህ አይተዋል። ኬኩን ያው ሸልመናል ቅድም፣ እነሱንም ስም እናስታውሳለን። ከፈለኝ ወንደሰን፣ አወቀ ገላው፣ ፍራኦል ጌታቸው ኬክ ቶርታውን ስቴይ ኢዚ ፕላስ ሆቴል ባለአራት ኮከቡ የሰጠን ሽልማት ነው። ካርዱን ነው እንግዲህ የቱላይት አስጎብኝና የጉዞ ወኪል ስንት ዓመቱ ነው የሚል ከእሱ ጋር የያዘ ጥያቄ ጠይቀናል። እሱን ደግሞ የመለሱም እንደዚሁ አሉ። እንደዚሁም ደግሞ ሌላው የቱር ድርጅት ካርድ ሸልሙ ያለን ማን ነው የሚል እንደዚሁ ደግሞ ጠይቀናል። እሱን በተመለከተ የመለሱ ብዙ ሰዎች አሉ። ሰለሞን ከደብረ ዘይት አለ፣ እንዲሁም ደግሞ ዳዊት፣ ዮሐንስ፣ መላኩ፣ ተመስገን፣ አለምፀሐይ ካርድ የሚሸለሙ ነው። በላካችሁልን መልሱን በላካችሁልን ቁጥር የካርድ የሞባይል ካርድ ቁጥሩን የምልክ ይሆናል። አሁንም ግን ቱላይት አስጎብኝና የጉዞ ወኪል ስንት ዓመቱ ነው? እንዲሁም ደግሞ ሌላው የዕለቱ ካርድ ሸልሙ ያለን የቱር ኦፕሬተር የአስጎብኝ ድርጅት ማን ነው ስሙ? እነዚህን ለመለሳችሁ ሌሎች አድማጮችም ካርድ የምንሸልም ይሆናል ማለት ነው ባለችን ሰዓት።
5: መልካም የአጋራችንን መልእክቶችና ሌሎች መልእክቶችን ሰምተን መለስ እንበል።
7: ቀድሞ ይህችን ምድር አቢሲኒያ ይሏት ነበር። የጥንካሬ የኩራትና አንዱ ሌላውን የማይረሳባት ምድር። ይህ ትውልድ ተሻጋሪ መተሳሰብና መረዳዳት ዛሬም ድረስ አብሮን ዘልቆ ከጊዜው ጋር አብሮ ዘምኗል። አቢሲኒያ ረሚት አሁን ወደ ሀገር ቤት ገንዘብ ለመላክ በጣም ቀላል ሆኗል። ከባህር ማዶ ወደ ሀገር ቤት በሰከንዶች ውስጥ ገንዘብ ይላኩ። በሰዓታት አይደለም፣ በቀናትም አይደለም፣ በሰከንዶች። ከፈለጉ በሚልኩት ሀገር ገንዘብ ጭምር ወደ ባንክ ሂሳቦ አሊያም ወደ ሌላ ያለምንም ክፍያ በወቅታዊ የምንዛሬ ተመን ገንዘቦ በሚፈለግበት ሰዓት ይደርሳል። ከለንደን እስከ አዲስ አበባ፣ ከዲሲ እስከ ድሬዳዋ፣ ከስልኮ እስከ ማዕዳቸው ከተፍ ይላል። ለሰርግ፣ ለምርቃት፣ ለበዓል ቢሉ ለቤት ክራይ፣ ካለን ማካፈል፣ ለተደረገልን መልሶ መስጠት የዘወትር ተግባራችን ነውና ለበጎ አድራጎት ድርጅቶችን መለገስ ሲፈልጉ የልብ መሻቶ መፍትሄው ጆ ላይ ነው። አቢሲኒያ ረሚት። የአቢሲኒያ ረሚት መተግበሪያን ዛሬውን ያውርዱ፣ ፍቅሮን ይላኩ። አቢሲኒያ ረሚት ከቃል ይልቅ የፈጠነ አቢሲኒያ የሁሉም ምርጫ።
8: እንኳን አደረሳችሁ። በደስታ የተሞላ ቤት ሁሉ በአማረ ህልም ይገነባል። እያንዳንዱ ዘላቂ ትውስታ በውብ ቀለማት ይጀምራል። በኖርዌይ የተመሠረተውና ላለፉት 100 ዓመታት በዓለማችን ታማኝ ስሙን የገነባው ጆቱን ቀለም ታዋቂውን ቡርጅ ካሊፋ ሕንፃን ጨምሮ ለታላላቅ ግንባታዎች ተሻጋሪ ውበትን አጎናጽፏል። አሁን ደግሞ ተወዳጁ ጆቱን ግዙፎቹን የላጋር ሌክዠሪ አፓርታማዎችና ወንጪ የቱሪስት መዳረሻን ጨምሮ በኢትዮጵያ በሺዎች የሚቆጠሩ መኖሪያዎችን በማይወዳደር ውበት እያሳመረ ይገኛል። ጆቱን ቀለም በማራኪ ቀለሞቹና በተራቀቀ ቴክኖሎጂው ቤቶንና ያናኗር መንገዱን ወደ አዲስነት ከመቀየር አልፎ ለእያንዳንዱ ስፍራ ውበትን፣ ከለላንና ዘላቂ ሞገስን ያጎናጽፍሎታል። ከ100 ዓመታት በላይ በጥራቱ የታመነው ጆቱን ቀለም በዘመናዊው ማቅለሚያ ማሽን በመታገዝ በሁሉም ሱቆቹ ከ100 ሺህ በላይ የቀለም አማራጮችን በጠየቁበት ቅጽበት ያቀርብሎታል። መልካም አዲስ ዓመት። ጆቱን ቀለም በጥራት ቀዳሚ።
9: አንተ አረ ሰዓቱ ሄደህ እህቴ ጋር ደውልልኝ።
10: እሺማ። ሄሎ አክስቴ፣ እማማ ፈልጋሽ።
9: ሄሎ ሰብልዬ፣ እንኳን አደረሰሽ። አዎ እኔማ ደህና ነኝ። ሰምተሻል ደግሞ የሳራ ሰርግ እሁድ ነው አሉ። ስንት መጥሪያ ላከችልሽ?
10: እማ እንኳን አደረሳችሁ ልትይ አልነበር እንዴ? ምርመራ አደረግሽው እኮ።
9: እስኪ ባለቤትሽን አገናኝ። ዳንዬ እንኳን አደረሰ ወንድሜ።
11: ሄሎ እንኳን አደረሰሽ።
9: እንኳን አብሮ አደረሰን። እሺ በግ ስንት ብር አገኘህ እባክህ?
10: እማ ገበያ ጥናት አደረግሽው እኮ።
9: ዝም በል ዳንዬ። እኔ ምልህ ቤተሰብ ሁሉ ሰብሰብ ብሏል አይደል?
10: አረ ጓደኞቼን ሰላም ብዬ ለምጣበት።
9: ናቲ አይኔን እያየኝ ነው። ቻው በቃ። እኔ ምልህ ዛሬ እንዴት ብሩ አላለቀም?
10: ሳፋሪኮም እጥፍ አድርጎልን ነዋ።
12: በአዲስ ዓመት ግንኙነቱን ያጠናክሩ። የሳፋሪኮም የአዲስ ዓመት ስጦታ የሳምንት ወይም የወር ጥቅል ሲገዙ እጥፍ የድምፅና የዳታ ስጦታ ያገኛሉ። ጥቅሎቹ ከሳፋሪኮም ወደ ቴሌ ለመደወል ያስችላሉ። አሁኑኑ ወደ ኮከብ 777 መሰላል ይደውሉ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት።
0: እንቁጣጣሽ አዴ አበባው በየመስኩ ፈክቷል። አዲሱ አመትም ብሩህ ተስፋ ይዞልን መጥቷል። ታዲያ በዚህ አዲስ አመት የፋይናንስ ግቦን ለማሳካት ንግድዎን ለማስፋፋት ወይስ ለነገው አስተማማኝ ቁጠባ ለማድረግ አስበዋል? እንግዲያውስ ንስር ማይክሮፋይናንስ ሁሌም ከጎኖ ነው። ልክ እንደ ንስር አሻግረው ይመልከቱ፣ ከፍታንም ያለሙ። ከውጣ ውረድ በጸዱ ፈጣን የብድር አቅርቦቶችና እጅግ አዋጭ በሆኑ የቁጠባ አማራጮቻችን አዲሱን አመት በስኬት ጀምሮ። ንስር ማይክሮፋይናንስ የሁላችንም ሀብት። ለመላው ኢትዮጵያውያን መልካም አዲስ አመት።
13: የጋለ ስሜትና የወርቃማ ኃይል ምሽት ኢትዮ ፎርትናይት። የሀገራችን ታላላቅና ምርጥ ተፋላሚዎች በአንድ አሬና ውስጥ የሚጋጠሙበት ደም የሚያሞቅ ታላቅ የፋይት ናይት ምሽት መስከረም 9 የትግል አሬናው ይነዳል። እርሶስ ዝግጁ ነዎት? የአሸናፊዎችን ትግል በቅርብ ለመከታተል የትኬት አማራጮን ከአሪስቴ አሁኑኑ ይቁረጡ። መደበኛ 2500 ብር፣ ለቪአይፒ የቀረበ 4000 ብር፣ ቪአይፒ 25000 ብር፣ ቪቪአይፒ 50000 ብር። ቀኑን ያዙ፣ መስከረም 9። ቲኬቶን አሁኑኑ በአሪፍ ፔጅ ቁረጡና የዚህ ታሪካዊ ምሽት አካል ይሁኑ። ኢትዮ ፋይት ናይት በኮንቬንሽን ሴንተር፣ ብቸኛ የሚዲያ አጋር ኢቢኤስ ቴሌቪዥን።
14: ታላቅ ራዕይን ወደ እውነት የቀየረው ካቦድ ኮሜርሻል ለንግድ ተመራጭ ቦታዎች በመገናኛ ካዛንችስና ሽሮ ሜዳ ዘመናዊ ሞሎችን እየገነባን ነው። ልዩ የሽያጭ ኤክስፖ በማዘጋጀት ነጋዴዎችን የንግድ ሱቅ ባለቤት አድርገናል። በትጉህ ባለሙያዎቻችን ማኅበራዊ ኃላፊነታችንን በመወጣት ነጋዴዎችን ከራያችን አስተሳስረናል። በዚህ ጉዞ አብራችሁን ለነበራችሁ ለአጋርነታችሁ ምላሽ 2 የኤሌክትሪክ መኪናና ተጨማሪ 8 ልዩ ሽልማቶችን በመሸለም አብሮነታችንን አጠናክረናል። ለኢንቨስትመንትም ሆነ ለንግድ አዋጭ የሆኑ ቦታዎችን ከካቦድ ኮሜርሻል እስከ 35% በሚደርስ ቅናሽ ገዝተው የአዲሱን ዓመት የስኬት ጉዞ ከካቦድ ጋር ይጀምሩ። ለበለጠ መረጃ በ6227 ይደውሉ። ካቦድ ካለ የንግድ ማዕከል አለ። መልካም አዲስ ዓመት።
15: ምድር በክረምት በረከት ረስርሳ የተፈጥሮ ውበቷን በልምላሜ አድሳ የተስፋ ምልክቷን አደይ አበባን ነስንሳ በድንቅ የተፈጥሮ ትስስር የዘመን ለውጥ ስታበስር በስልጣኔ ድልድይነት በዓለም መስኮትነት መጪውን ጊዜ እየተለመ አዲስ ዓመትን እያቀለመ ምቹ አሰራርን ለተቋማት ዘርግቶ ቢዝነስን ለማሳለጥ ሁሉን አድርሶና አመቻችቶ ከዘመን ዘመን ተሻጋሪ ሁሌም ብስራት ነጋሪ እንኳን አደረሳችሁ። አንድ ሆኖ በሁሉም ዘርፍ ውስጥ ያለ አቅሙን ያሳደገ ሁሉንም ማተለቅ የቻለ የፋይናንስ ዘውርን የግብይት ስርዓቱንና የክፍያ ዘዴን ያደላደለ ሸመታን ከዘመን አዋዶ የአገር ገበያን በመዳፊያው አለ ዘመንን በተስፋ አብስሮ ቃሉን በተግባር አክብሮ የረጅም ዘመን ባለውለታ የሀገርና ወገን አለኝታ እንኳን አደረሳችሁ። የሰላም ፍቅርና ስኬት ብሩህ አዲስ ዓመት ይሁንልዎት። ኢትዮ ቴሌኮም።
16: መርካቶ ሰፈሬ መርካቶ ሰፈሬ በተዘመላት በመርካቶ እምብርት ላይ በኩራት ይተንጣለለ የዘመናችን ዘመናዊ የገበያ ማዕከል ሶበላን የገበያ ማዕከል የሸቀጣ ሸቀጥ ሱቆችና አከፋፋዮች ዘመናዊ የሴቶች አልባሳት የተዋቡ የሀገር ባህል ልብሶች የሞባይል ሱቆችና ጠጋኝ ባለሙያዎች ውበትና ጥንካሬን አጣመሩ የወለል ንጣፎች የቤትና የወጥ ቤት እቃዎች ሁሉንም በአንድ ቦታ በአንድ ስፍራ በሶበላን የገበያ ማዕከል ጉዳዩን ፍጥምጥም የሚያደርግሎት የትራንዚትና የኤጀንሲ ቢሮዎች ማተሚያ ቤቶች የሂሳብ ባለሙያዎች ባንኮችና ኢንሹራንሶች የተለያዩ የአገልግሎት ሰጪ ቢሮዎች በሶበላን የገበያ ማዕከል ከትሟል። አሁን የገበያቱን ሁሉ ሸክፏል። ፍጥምጥም አድርገው አጠናቀዋል። እርሶን አንቀባሮ ያንሽራሽረ የወሰዶት ልፍታችን በግብይት የደከመ መንፈሶን ዘና ሊያደርጎት ለእይታ አማራኪ ወደ ሆነው የተጨበጨበላቸው ሼፎች ወደ ነገሱበት ዘመናዊ ካፌና ሬስቶራንታችን በክብር እንዲስተናገዱ ያደርሶታል። በቂ መኪና ማቆሚያ ከካሜራ ጥበቃ ጋር መርካቶ ምራብ ሆቴል ኢትዮጵያ ንግድ ባንክ አዲስ ከተማ ቅርንጫፍ ጎን ያገኙናል። ስልክ 0112758781 ወይም 0118 2998 98 ይደውሉ። ሶበላን የገበያ ማዕከል።

0: ተመለስን አድማጮቻችን። ጣቢያው ተወዳጁ ስራት ኤፍኤም 101.1 ነው። ፕሮግራሙ አሻም የሁላችንም ጉዳይ ነው። ከሁለት ሰዓት አሁን እንግዲህ ለአራት ሰዓት አምስት ደቂቃ እስኪቀረው ድረስ ወይም አራት ደቂቃ እስኪቀረው ድረስ አብረን ነበርን። ሚካኤል አለማየሁ የእናኑ ልጅ እና ምስክር ጌታ ነው። ፕሮግራሙን አዘጋጅተን ወደ እናንተ እያቀረብን ከእናንተ ጋር ቆየን። ቆንጂት መንገሻ ደግሞ ቴክኒኩን በጥራት በብቃት ወደ እናንተ መልእክቶቻችን እንዲደርሱ ስታደርግ ቆየች። አቢሲኒያ ባንክ ደግሞ መርሃ ግብራችን ያማረ የሰመረ እንዲሆን ወደ እናንተም እንዲቀርብ ምክንያት ሆነን ይህ ዓመት 2019 ዓመተ ምህረት የሰላም የጤና የፍቅር የአንድነት እንዲሆንላችሁ እንመኛለን። ነገ በማለዳ ሁለት ሰዓት ላይ እንገናኛለን።
1: ቅዳሜ ነው እንቀጥል
0: እዚሁ
1: እንዳኝን አቁመን
0: እሺ። ስለዚህ በሚቀጥለው ቅዳሜ ያሁኑ የፊታችን ቅዳሜ ማለት ነው እኛንና አዲስ ዓመትን መሰረት ያደረገ መርሃ ግብር ይዘንላችሁ እንቀርባለን። የቀረ መልእክት የምታሳውቀው ነገር አለ?
1: አዎ፣ እንግዲህ ባልነው መሰረት የኬካቶርት የኬክ ቶርታውን ተሸላሚዎቹ ከፈለኛው እንደሰን፣ አወቀ ገላው፣ ፍራኦል ጌታቸው ናቸው። እንዲሁም ደግሞ ቲያትሩን የሚያዩት አሉን ቲያትር፣ አደም ሁሴን፣ ሰለሞን፣ ኤፍሬም ካሱ ስማችሁ እናስተላልፋለን። አገር ፍቅር ዛሬ 8 ሰዓት ቲያትሩ ይታያል፣ እዛ ሄዳችሁ ታያላችሁ። እዚህ ደግሞ ቦሌ ፍላሚንጎ የሚታየውን ወይን አምባን ደግሞ የሚያዩት ፋሲል፣ እንዲሁም ደግሞ ፎአድ የሱፍ ወይን አምባን እዚህ ቦሌ ፍላሚንጎ የሚገኘው ቲያትር ቤት ያሉ ማለት ነው። ካርድ ተሸላሚዎች ዳዊት፣ ዮሐንስ፣ አድናን፣ ዝናቡ፣ ሙልጌታ፣ መላኩ፣ አሪሲ፣ ተመስገን፣ ኢየሩሳሌም፣ አለምፀሐይ እነሱ ተሸላሚዎች ናችሁ። በእናንተ ልካለን። ግን አጠቃላይ እንትኑን ያደረጉት ሰዎች ተቋማትን እናመስግኑ። ሴት አንደኛው እንግዲህ የአዲስ አበባ ቲያትር ቤቶች አስተዳደር ድርጅት እንኳን አደረሳችሁ በዓሉ መጠበብ እናሳልፍ በሚል ወይናምባን እንዲሁም አሉ ቲያትርን ጋብዞልናል። ወይናምባ ቲያትር ቦሌ ፍላሚንጎ አዲሱ የህፃናትና ወጣቶች ቲያትርና ሲኒማ ኮምፕሌክስ ነው የሚታየው። አሉ ቲያትር ደግሞ በአንጋፋ ሀገር ፍቅር ቲያትር ቤት የሚታየውናል። ሁለቱም ዛሬ ከቀኑ 8 ሰዓት ጀምሮ ነው የሚታዩት። እንግዲህ ይህንን ሽልማት እንድሰጥ ስላደረገን የአዲስ አበባ ቲያትር ቤቶች አስተዳደር ድርጅትን ከልብ እናመሰግናለን። ስቴይ ኢዚ ፕላስ ሆቴል ባለ አራት ኮከቡ ሆቴል እንደዚሁ ለሶስት አድማጮቻችን ቶርታ ጋብዞልናል። እንዲህ አዲሱ ገበያ ቶታል ማዲያ አጠገብ ነው የሚገኘው። በ103 ሩሞች አሉት በአምስት አይነት ማለት ነው። ሲንግል፣ ስታንዳርድ፣ ቲዩን፣ ፋሚሊ፣ ኢንቴሪየር ኮኔክትድ የሆኑ ዴሉክስ እና ሲዩት የሆኑ ማለት ነው። እንዲሁም ደግሞ ስድስት አዳራሾች አሉት ከ15 ሰው እስከ 1300 ሰው የሚይዙ የራሱ የሆነ የኬክና ዳቦ መጋገሪያም አለው። ከእነዚህ የሚሰራቸው ጣፋጭ ቶርታዎች ነው የጋበዘልን። ስቴይ ኢዚ ፕላስ ሆቴልን ከልብ እናመሰግናለን። የሀገር ውስጥ ቱሪዝምን ለማስፋፋት በከፍተኛ ደረጃ የሚንቀሳቀሰውና ሁሉም ዜጋ አገሩን ማወቅ አለበት በሚል መርህ ከፍተኛ ቱሪዝም ንቅናቄ በማድረግ ላይ የሚገኘው ቱላይት አስጎብኚ እና የጉዞ ወኪል ኃላፊነት የተወሰነ የግል ማህበር እንኳን ለ2019 የዘመን መለወጫ እንቁጣ አደረሳችሁ። የቱላይት አስጎብኚ ድርጅት ቤተሰቦች 17ኛ ዓመት የጉብኝት ዓመት በሰላም አደረሳችሁ ይላል። ድርጅታችን አገር ውስጥ እና የውጭ ሀገር ጎብኚዎችን ሳለ ሀገራችንን በማስተዋወቅ 16 ዓመት የሆነው ሲሆን በአዲስ አበባ፣ ኦሮሚያ፣ ሸገር፣ ሌሎችም ክልሎችና ከተሞች ጋር አብሮ የሚሰራ ልምድና አቅም ያለው አስጎብኚ ድርጅት ነው። ለ2019 ዘመናዊ ምቾት ባላቸው ባሶች፣ ልምድና ብቃት ባላቸው አስጎብኚዎች፣ የጤና ባለሙያዎች፣ የካሜራ ባለሙያዎች፣ ለተማሪዎች፣ የመስሪያ ቤት ሰራተኞች፣ ለሆቴል፣ ለባንክ ሰራተኞች፣ ለቤተሰቦች፣ ለግልና የመንግስት መስሪያ ቤቶች የጉብኝትና የመኪና ኪራይ አገልግሎት እንደሚሰጥ ያስታውቃል። ለመላው ኢትዮጵያውያን ደግሞ ለኢትዮጵያ ወዳጆች ሁሉ እንኳን ለአዲሱ ዓመት 2019 በሰላምና በጤና ደረሰን የሚለን ቴማቶር ኢትዮጵያ ነው። ቴማቶር ኢትዮጵያ ይህንን ታላቅ የኢትዮጵያ በዓል በክብር እያበሰረ ለሁላችንም የሰላም የደስታ የጤናና የብልጽግና ዓመት እንዲሆንላችሁ ይመኛል። ቴማቶር ኢትዮጵያ በኢትዮጵያ አራቱም ማዕዘናት በተለያዩ የቱሪስት መዳረሻዎች እንግዶቹን በከፍተኛ የአገልግሎት ደረጃ በማስተናገድ ኢትዮጵያ ድንቅ የተፈጥሮ ልዩ ባህልና የበለጸገ ታሪክ ለዓለም ለማስተዋወቅ ከአስር ዓመት በላይ በቱሪዝም ዘርፍ በትጋት እየሰራ ነው የሚገኘው ቴማ ቱር ኢትዮጵያ በተናጥልም ሆነ በቡድን ውቧን ኢትዮጵያችንን በልዩ ሁኔታ ለመጎብኘት ለመመርመርና ለመረዳት ለምትፈልጉ ሁሉ በሮቻችን ክፍት ናቸው። የተለያዩ መጓጓዣ አማራጮች እናቀርባለን ብለዋል። ላንድ ክሩዘር፣ ሚኒባስ፣ ቶታ ኮስተር ባስን ሌሎችም ዘመናዊ ደረጃቸውን የጠበቁ ተሽከርካሪዎችን እናቀርባለን ብለዋል። በ0911 65 4150 ወይንም በ0929 11 05 29 ለመደወል ትችላላችሁ ማለት ነው። እንኳን አደረሳችሁ ይላል የድርጅቱ ባለቤት እና አስራስከት አቶ ቴድሮስ ሰለሞን። መልካም አዲስ ዓመት ብሎናል። ሁሉንም ከልብ ነው እናመሰግነው። ለዛሬ የልዩ የአዲስ ዓመት ዝግጅታችንን በካርድ በኬክ እና በቲያትር መግቢያ ስለደገፋችሁልን ከልብ እናመሰግናለን።
0: ከኛ በመቀጠል ዳኜ ያው የተለመደ የበዓል ቆንጆ ፕሮግራሙን ይዞላችሁ ወደ እናንተ ይቀርባል። መልካም በዓል እንዲሆንላችሁ ተመኘን። አሻም የሁላችንም ጉዳይ።
2: ቀድሞ ይህችን ምድር አቢሲኒያ ይሏት ነበር። የጥንካሬ የኩራትና አንዱ ሌላውን የማይረሳባት ምድር። ይህ ትውልድ ተሻጋሪ መተሳሰብና መረዳዳት ዛሬም ድረስ አብሮን ዘልቆ ከጊዜው ጋር አብሮ ዘምኗል። አቢሲኒያ ረሚት አሁን ወደ ሀገር ቤት ገንዘብ ለመላክ በጣም ቀላል ሆኗል። ከባህር ማዶ ወደ ሀገር ቤት በሰከንዶች ውስጥ ገንዘብ ይላኩ። በሰዓታት አይደለም፣ በቀናትም አይደለም፣ በሰከንዶች። ከፈለጉ በሚልኩት ሀገር ገንዘብ ጭምር ወደ ባንክ ሂሳቦ አሊያም ወደ ሌላ ያለምንም ክፍያ በወቅታዊ የምንዛሬ ተመን ገንዘቦ በሚፈለግበት ሰዓት ይደርሳል። ከለንደን እስከ አዲስ አበባ፣ ከዲሲ እስከ ድሬዳዋ፣ ከስልኮ እስከ ማዕዳቸው ከተፍ ይላል። ለሰርግ፣ ለምርቃት፣ ለበዓል ቢሉ ለቤት ክራይ ካለን ማካፈል፣ ለተደረገልን መልሶ መስጠት የዘወትር ተግባራችን ነውና ለበጎ አድራጎት ድርጅቶችን መለገስ ሲፈልጉ የልብ መሻቶ መፍትሄው ጆ ላይ ነው። አቢሲኒያ ረሚት። የአቢሲኒያ ረሚት መተግበሪያን ዛሬውን ያውርዱ፣ ፍቅሮን ይላኩ። አቢሲኒያ ረሚት ከቃል ይልቅ የፈጠነ አቢሲኒያ የሁሉም ምርጫ።
3: የተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁል ጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።
4: በዘመን ጉዟችን እፎይታ ተሰምቶን ይሆን? ዘመኑንስ እንዴት አሳለፍነው? ዘመንና ህይወት ጥምረታቸውስ ውብ ነበር? ከጳጉሜ 2 እስከ መስከረም 1 በብስራት ኤፍኤም 101.1 ላይ አብረን ቆይነው። ዘመንና ህይወት ፕሮግራሙን ስፖንሰር ያደርጉ ለበርካታ አድማጮች ምርቶንና አገልግሎቶን ያስተዋውቁ። ዘመንና ህይወት ከአሜሪካንስ ከዱባይ ኢትዮጵያ ሁሉን እንቀኛለን። አልጌዳ ፕሮሞሽን ከብስራት ኤፍኤም ጋር በትብብር ዘመንና ህይወት።
5: ዘመንና ህይወት ልዩ የአውዳመት ዝግጅት በብስራት ኤፍኤም 101.1 ላይ እንደገባን የሬዲዮ ፕሮግራማችንን እነሆ ጀመርን። ውድ አድማጮቻችን አበባ ይሆሽ ለምለም ብለው ተስፋን በልባችን በፈነጠቁ ልጃገረዶች ዜማ በወንዶች እንኳን አደረሳችሁ የአበባ ስጦታ። በእኛም ከዓመት ዓመት ያደርሳችሁን ምርቃት የጀመርነው አዲስ ዓመት ይሄው ደግሞ ከእናንተ ትዝታና ተስፋችሁ ጋር አብረን እስከ 6 ሰዓት ልንቆይ ስቱዲዮ ተገኝተናል። እንኳን አደረሳችሁ፣ እንኳን አብሮ ደረሰን። ዘመኑ የፍቅር የሰላም የደስታ ይሁንልን። ዘመነ ሉቃስ 2019 ዓ.ም ሀገራችንን ከመለያየት ወደ አንድነት ያምጣልን። አሜን። እነሆ ዘመንና ህይወትን ከእናንተው ጋር እየቃኘን አብረን ልንቆይ ነው። አብራችሁን ልዩ የበዓል ግብዣችን ነው። ውድ አድማጮቻችን ዘመን የህይወታችን መስታወት ነው። ዘመን ያልፋል፣ ህይወት ከዘመን ጋር ትጓዛለች። ሰው ደግሞ በሚያልፈው ጊዜ ውስጥ የሚያደርገው ምርጫና ተግባር የህይወቱን ትርጉም ይወስናል። ትላንት አልፎ ዛሬን ስናየው ሊተካ በማይችል የታሪክ ጉዞ ውስጥ አልፈነዋል። እኛም ዛሬ በእጃችን ያለች ብቸኛዋ የህይወት እውነታ ሆና ይኸው እጃችን ገብታለች። አድማጮቻችን፣ ዘመን ማለት ቀናት፣ ወራትና ዓመታት ብቻ አይደለም። ዘመን ለሰው የተሰጠ የህይወት ወይም የመኖር እድል ነው። የሄደ ጊዜ አይመለስም። ስለዚህ የምንኖረው ዛሬን ነው። ዛሬን የኖርናትና የዘራነው ዘር የነጋችን ስንቅ ሆኖ ያገለግለናል። ህይወትም በዓመታት ብዛት ብቻ አይለካም። እያንዳንዷን ጊዜ ትርጉም ሰጥተን የመኖራችን መለኪያ ነው። ዋናው ቁም ነገር ረጅም ዓመታት ከመኖር ያልፋል። የኖርነውን ጊዜ ባፈራነው ፍሬ ልክ ይታመናል። ውድ አድማጮቻችን፣ ዘመንና ህይወት ስንል ከተሰጠን ዘመን ጋር ህይወታችንን እንዴት ተቃኘ ወይም እንዴት ተሰናክለው አለፉ ማለታችን ነው። በቀጣይስ ህይወታችንን በዘመን ውስጥ እንዴት ልናደርግ አስብን ብለን እንጠይቃለን። ሐሳባችሁን ደግሞ አጋሩን። አብራችሁን ስትቆዩ የእናንተ ወግና እንኳን አደረሳችሁ መልእክት እንቀበባለን። ለወዳጅ ለዘመዶቻችሁ እንኳን አደረሳችሁ ማለት ትችላላችሁ። በ0978 728282 ላይ እየደወላችሁ እኔ የፕሮግራሙ አጋፋሪ እና አዘጋጅ ዳኞ በርሄ ከዚሁ ከአዲስ አበባ ኢትዮጵያ እንደዚሁም ገሊላ ዳኜ ከአሜሪካን ዋሽንግተን ሲያትል ከተባባሪ አዘጋጃችን ጋር ዳዊት ይዘንጋው ዳይትም ጋር ሆነን በብስራት ኤፍኤም 101.1 ላይ ልዩ የአውደ ዓመት ዝግጅታችንን እንደገባንን ወደ እናንተ እያቀረብን ነው። እንደሚገባችሁ ኖሮልን መልካም አዲስ ዓመት።

0: ክብራን አድማጮቻችን ተመልሰን መተናን ያላችሁት በተወዳጁ ብስራት ኤፍኤም 101.1 ላይ ነው። ቴክኒሻናችን ቆንጂት ደግሞ ወደ እናንተ ድምፁን እያሳመረች ወደ እናንተ ታደርስልናለች። እስከ ምሽቱ ማነው እስከ እንግዲህ ሐሙስ ስለለመድ ነው እስከ ምሽቱ 2 ሰዓት ማለታችን አንዳንዴ ግድ ስለሚሆን፣ ግን ዛሬ በልዩ የአውዳመት ፕሮግራም ህይወትና ዘመን የአዲስ ዓመት እንቁጣጣሽ ላይ ነው ያለ ነው። ክብራን አድማጮቻችን እና እስከ ቀኑ 6 ሰዓት ድረስ በተለያዩ ሐሳቦች በአልባል በሚሸት ፕሮግራም ወደ እናንተ እናደርሳለን። እንደ መግቢያም ዳዊት ይዘንጋውም የሚለን ነገር ይኖራል። ከዛም ደግሞ ገሊላ ዳኜ ከአሜሪካን ዋሽንግተን ሲያትል ደግሞ እንደዚሁም ስለ ዘመን እና እንደዚሁም በአዲስ ዓመት ሌሎች ሀገሮች እንዴት አድርገው አዲስ ዓመታቸውን ያከብራሉ የሚለውን በተወሰነ መልኩ የቃኘችውን የእሷንም ፕሮግራም ድምፅ እንሰማለን። እንግዲህ ክቡራን አድማጮቻችን ዛሬ ደግሞ በዚህ ዘመንና ህይወት ልዩ የበዓል ዝግጅታችን ላይ አጋሮቻችን አሉ። አስበም ኢንዱስትሪያል እና ዲኤች ገዳ ኢንዱስትሪያል ግሩፕ ነው። ንግድና ኢንዱስትሪ ከልብ አርገን ነው የምናመሰግነው። ሁለቱንም አጋሮቻችንን ከልብ አርገን እናመሰግናለን። የእነሱን መልእክት እንሰማና ተመልሰን ደግሞ እንገናኛለን። ያላችሁት ዘመንና ህይወት ልዩ የአዲስ ዓመት ዝግጅት ላይ ናቸው ያላችሁት። የስፖንሰሮቻችን አጋሮቻችንን መልእክት እንሰማና በ0978728282 ገና ወደ ስቱዲዮ ከመግባታችን በፊት እየጻፋችሁልን ነው፣ ከልብ አድርገን ነው የምናመሰግነው። ከእናንተ ጋር ደግሞ አብረን እንቆያለን። እንኳን አደረሳችሁ የምትሏቸው ወዳጅ ዘመዶች ካሏችሁ ይደወልልን ብላችሁ አጭር ጽሑፍ መልእክት ጻፉልን፣ ወደ እናንተ እንደውላለን። ፕሮግራማችንን በተቻለ መጠን ያክል በዓል በዓል እንዲሸት እናደርጋለን። እንግዲህ የአጋሮቻችንን መልእክት እንስማና ተመልሰን እንመለስ። አብራችሁን ስላላችሁ ደስ ይለናል። መልካም አዲስ ዓመት።
1: በሕይወት ውጣ ውረድ፣ በዘመንም ጅማሬ፣ በዘመንም ፍጻሜ ተጉዘን ይኸው አዲሱ ዓመት ደረስን። ዲኤች ገዳ ንግድና ኢንዱስትሪ እንኳን ለአዲሱ ዓመት በሰላም በጤና ደረሰን። ከንጹህ ስንዴና በዘመናዊ ማሽኖች በከፍተኛ ጥራት የምናዘጋጀውን ዱቄታችንን ተጠቅማችሁ ቤታችሁን፣ ሕንፃዎቻችሁን በዲኤች ገዳ ቀለም አስውባችሁ ምቾትና ሙቀት ተሰምቷችሁ በብርድ ልብሳችን ለተመቻችሁ፣ በክር ስፌት ምርቶቻችን ለረካችሁ፣ በኬሚካላችን እንዲሁም በስቲክ ሚክስ የሴራሚክ ማጣበቂያ የወለል ምንጣፋችሁን፣ ግድግዳዎቻችሁን ላስዋባችሁ በዲኤች ገዳ ታወራችን ሸመታችሁ ተዝናንታችሁ ደስ ላላችሁ ውድ ደንበኞቻችን በሙሉ አክብሮት አዲሱ ዘመን በጤና በበረከት እንድትጀምሩት ዲኤች ገዳ ከልብ ይመኛል። ዲኤች ገዳ ንግድና ኢንዱስትሪ እንደ ቀደመው ደንበኝነታችን ጠንክሮ በአብሮነት የምንጓዝበት ዘመን ያድርግልን። መልካም አዲስ ዓመት። ዲኤች ገዳ በዘመን ጉዞ በጤና ቆይተን በሰላም ደርሰናል። ለ2019 ዓመተ ምህረት ያደረሰን የዘመናት ንጉሥ እግዚአብሔር ይመስገን። አስበም ኢንዱስትሪያልን ላለፉት 20 ዓመታት ጥራትን ለታሪካችን ጅማሬ፣ አስተማማኝነትን ለዝናችን መሠረት አድርገን በጨርቃጨርቅ ዘርፍ ውስጥ

0: ነው ያለው ዳኙ።
1: አሜን ሁሴኔ። በዚህ አጋጣሚ እሺ እንኳን አደረሳችሁ መጥላቸው ካሉ ይሄው መድረኩ ሁሴን።
0: እሺ ለብስራት ጋዜጠኞች፣ ለብስራት አድማጮች፣ ለብስራት ፒክኒክ ላሉት በሙሉ ለመላው ኢትዮጵያን በሙሉ
1: እሺ
0: ለቤቲ ለገርጂያ ቤቲ እንኳን አደረሰሽ ብያለሁ።
1: በጣም አሪፍ ሁሴን አድርሰናል።
0: እሺ
1: ሁሴን በጣም አርገን ከልብ አርገን እናመሰግናለን። የተባረከ ዘመን የተባረከ የስኬት ዘመን ይሁንልህ ሁሴንዬ።
0: እሺ መልካም ባልንላ።
1: እሺ ክብረት ይስጥልን። ሁሴንን ከልብ አርገን ነው እናመሰግነው። ሌሎቻችሁም ደግሞ በዚሁ አጋጣሚ እንኳን አደረሳችሁ የምትሏቸው ካሉ መድረኩ ዛሬ የእናንተም ስለሆነ አብረን እስከ ዕለቱ 6 ሰዓት ድረስ አሁን አሹ ቴክኒሻናችን ከቆንጂት ተረክቦልናል። ስለዚህ ከሱ ጋር ደግሞ ቆንጆ ጊዜ እናሳልፋለን። አድማጮቻችን እንግዲህ ፕሮግራማችን ህይወትና ዘመን ነውና ምንድን ነው እስኪያካፍሉን ጻፉልን። በ0978728282 ላይ ባጭር የጽሑፍ መልእክት አድርሱልን፣ ወደ እናንተ መልሰን እናደርሳለን። ከቀሪ ፕሮግራማችን ጋር አብራችሁ ስለምትሆኑ ደስ ይለናል። መልእክቶቻችሁን ደግሞ ቶሎ ቶሎ ብለን በየመካከል ወደ እናንተ እናደርሳለን። አንድ የበዓል ሙዚቃ ቴክኒሻናችን አሹ ይጋብዘንና ተመልሰን እንመጣለን። ዘመንና ህይወት ልዩ የበዓል ዝግጅታችን ነው። አብራችሁን ስላላችሁ ደስ ይለናል።

በሕይወት ውጣ ውረድ በዘመንም ጅማሬ በዘመንም ፍጻሜ ተጉዘን ይኸው አዲሱ ዓመት ደረስን። ዲኤች ግዳ ንግድና ኢንዱስትሪ እንኳን ለአዲሱ ዓመት በሰላም በጤና ደረሰን። ከንጹህ ስንዴና በዘመናዊ ማሽኖች በከፍተኛ ጥራት የምናዘጋጀውን ዱቄታችንን ተጠቅማችሁ ቤታችሁን፣ ሕንፃዎቻችሁን በዲኤች ግዳ ቀለም አስውባችሁ ምቾትና ሙቀት ተሰምቷችሁ በብርድ ልብሳችን ለተመቻችሁ በክር ስፌት ምርቶቻችን ለረካችሁ በኬሚካላችን እንዲሁም በስቲክ ሚክስ የሴራሚክ ማጣበቂያ የወለል ምንጣፋችሁን ግድግዳዎቻችሁን ላስዋባችሁ በዲኤች ግዳ ታወራችን ሸመታችሁ ተዝናንታችሁ ደስ ላላችሁ ውድ ደንበኞቻችን በሙሉ አክብሮት አዲሱ ዘመን በጤና በበረከት እንድትጀምሩት ዲኤች ግዳ ከልብ ይመኛል። ዲኤች ግዳ ንግድና ኢንዱስትሪ እንደ ቀደመው ደንበኝነታችን ጠንክሮ በአብሮነት የምንጓዝበት ዘመን ያድርግልን። መልካም አዲስ ዓመት። ዲኤች ግዳ በዘመን ጉዞ በጤና ቆይተን በሰላም ደርሰናል። ለ2019 ዓመተ ምህረት ያደረሰን የዘመናት ንጉሥ እግዚአብሔር ይመስገን። አስበም ኢንዱስትሪ አለን። ላለፉት 20 ዓመታት ጥራትን ለታሪካችን ጅማሬ፣ አስተማማኝነትን ለዝናችን መሠረት አድርገን በጨርቃጨርቅ ዘርፍ ውስጥ ሚናችንን ከፍ አድርገናል። ለተለያዩ መንግሥታዊም ሆኑ ላልሆኑም ግዙፍ ድርጅቶች ጥራትን ተቀዳሚ አድርገን የተለያዩ አልባሳትን፣ ዩኒፎርሞችን በብቃት ሰርተን ምስክር እንዲሆኑ አድርገናቸዋል። አስበም ኢንዱስትሪያል፣ እርሶ ብቻ ይዘዙን። በስድስት ፋብሪካዎቻችን በተቀላጠፈና ቀጠሮን ሳናዛንፍ የልቦን እናደርስሎታለን። የማቅለም የህትመት የፈተል አይነቶችን በላቀ ብቃት። አዲሱ ዘመን 2019 ዓመተ ምህረት ለትጉሃን ሠራተኞቻችን፣ ለሥራ መሪዎቻችን የስኬት የበረከት የመልካም ሥራ ክንውኖች እንዲሆንልን ከልብ ተመኝ

0: መግዛት መሸጥና ማከራየት እንዲቀሏል እንዴ?
1: አዎ
0: ሁሉንም በጆሰል ክላይ ይገኛል። ቤት መኪና ማሽን ለመሸጥና ለመግዛት ወይም ለመከራየትና ለማከራየት እየፈለጉ ነው? የፋብሪካ ምርትና አገልግሎቶች፣ መለዋወጫዎች፣ ኤሌክትሮኒክሶች ወይም ሌሎች ማናቸውም አይነት ንብረቶች መግዛትና መሸጥ ይፈልጋሉ? እንግዲያውስ ዲጂታል ገበያው ኢማርት ገላግሎታል። አልተስ ቴክኖሎጂ ያበለጸገው ኢማርት ሻጭና ገዢን፣ አከራይና ተከራይን በቀላሉ የሚያገናኝ ሁሉን አቀፍ የዲጂታል ገበያ መድረክ በነፃ አገልግሎት ላይ ውሏል። አስመጪዎች፣ የሪል ስቴት አልሚዎች፣ ሻጮች፣ አምራቾች፣ የኮሚሽን ሰራተኞች ወይም ደላሎች ከሆኑ ኢማርት ኤጀንትስን፣ ገዢዎች ወይም ተከራይ ከሆኑ ደግሞ ኢማርት ዩዘርስን ከፕሌይ ስቶር ወይም አፕ ስቶር አውርደው በነፃ ይጠቀሙ። እንዲሁም የኮምፒውተር ወይም የታብሌት ተጠቃሚ ከሆኑ www.altasethiopian.com ላይ በመግባት የተለያዩ ንብረቶችን በቀላሉ ይፈልጉ፣ ያስተዋውቁ፣ ይግዙ ወይም ይከራዩ። ለበለጠ መረጃ በስልክ ቁጥር 0994411111 ላይ ይደውሉ።
2: አንተ አረ ሰዓቱ የደህቴ ጋር ደውልልኝ።
3: እሺማ። ሄሎ አክስቴ፣ እማማ ፈልጋሽ።
2: ሄሎ ሰብልዬ፣ እንኳን አደረሰሽ። አዎ እኔማ ደህና ነኝ። ሰምተሻል ደግሞ የሳራ ሰርግ እሁድ ነው አሉ። ስንት መጥሪያ ላከችልሽ?
3: እማ እንኳን አደረሳችሁ ልትያል ነበር እንዴ? ምርመራ አደረግሽ እኮ።
2: እስኪ ባለቤትሽን አገናኝኝ። ዳንዬ እንኳን አደረሰህ ወንድሜ።
4: ሄሎ እንኳን አደረሰሽ።
2: እንኳን አብሮ አደረሰን። እሺ በግ ስንት ብር አገኘህ እባክህ?
3: እማ ገበያ ጥናት አደረግሽ እኮ።
2: ዝም በል ዳንዬ። እኔ የምልህ ቤተሰብ ሁሉ ሰብሰብ ብሏል አይደል?
3: አረ ጓደኞቼን ሰላም ብዬ ልምጣበት።
2: ናቲ አይኔን እያየኝ ነው። ቻው በቃ። እኔ የምልህ ዛሬ እንዴት ብሩ አላለቀም?
3: ሳፋሪኮም እጥፍ አድርጎልን ነዋ።
5: በአዲስ ዓመት ግንኙነትዎን ያጠናክሩ። የሳፋሪኮም የአዲስ ዓመት ስጦታ የሳምንት ወይም የወር ጥቅል ሲገዙ እጥፍ የድምፅና የዳታ ስጦታ ያገኛሉ። ጥቅሎቹ ከሳፋሪኮም ወደ ቴሌ ለመደወል ያስችላሉ። አሁኑኑ ወደ ኮከብ 777 መሰላል ይደውሉ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት።
6: ታላቅ ራዕይን ወደ እውነት የቀየረው ካቦድ ኮሜርሻል ለንግድ ተመራጭ ቦታዎች በመገናኛ ካዛንችስና ሽሮ ሜዳ ዘመናዊ ሞሎችን እየገነባን ነው። ልዩ የሽያጭ ኤክስፖ በማዘጋጀት ነጋዴዎችን የንግድ ሱቅ ባለቤት አድርገናል። በትጉህ ባለሙያዎቻችን ማኅበራዊ ኃላፊነታችንን በመወጣት ነጋዴዎችን ከራያችን አስተሳስረናል። በዚህ ጉዞ አብራችሁን ለነበራችሁ ለአጋርነታችሁ ምላሽ 2 የኤሌክትሪክ መኪናና ተጨማሪ 8 ልዩ ሽልማቶችን በመሸለም አብሮነታችንን አጠናክረናል። ለኢንቨስትመንትም ሆነ ለንግድ አዋጭ የሆኑ ቦታዎችን ከካቦድ ኮሜርሻል እስከ 35% በሚደርስ ቅናሽ ገዝተው የአዲሱን ዓመት የስኬት ጉዞ ከካቦድ ጋር ይጀምሩ። ለበለጠ መረጃ በ6227 ይደውሉ። ካቦድ ካለ የንግድ ማዕከል አለ። መልካም አዲስ ዓመት።
7: ያለፈውን ዘመን በተስፋው ሊያሻግረን የተስፋውን ፍሬ የሚያበቅለው ዝናብ በጊዜው ይዘንባል። በለመለመ መስክ በአደዮች መሃል እንቦርቃለን። በሚያበረታ ብርሃን እንከበባለን። በጥበብ ዜማ እንቁጣጣሽ፣ በቅኔ ስንኝ አበባ የሆሽ ዝማሬ አዲሱን ዓመት አሃዱ ብለን እንጀምራለን። አሃዱ ባንክ ከብዙዎች ለብዙዎች።
8: እንኳን አደረሳችሁ። በደስታ የተሞላ ቤት ሁሉ በአማረ ህልም ይገነባል። እያንዳንዱ ዘላቂ ትውስታ በውብ ቀለማት ይጀምራል። በኖርዌይ የተመሠረተውና ላለፉት 100 ዓመታት በዓለማችን ታማኝ ስሙን የገነባው ጆቱን ክለብ ታዋቂውን ቡርጅ ካሊፋ ሕንፃን ጨምሮ ለታላላቅ ግንባታዎች ተሻጋሪ ውበትን አጎናጽፏል። አሁን ደግሞ ተወዳጁ ጆቱን ግዙፎቹን የላጋር ሌክዠሪ አፓርታማዎችና ወንጪ የቱሪስት መዳረሻን ጨምሮ በኢትዮጵያ በሺዎች የሚቆጠሩ መኖሪያዎችን በማይወዳደር ውበት እያሳመረ ይገኛል። ጆቱን ቀለም በማራኪ ቀለሞቹና በተራቀቀ ቴክኖሎጂው ቤቶንና ያናኗር መንገዱን ወደ አዲስነት ከመቀየር አልፎ ለእያንዳንዱ ስፍራ ውበትን፣ ከለላንና ዘላቂ ሞገስን ያጎናጽፍልዎታል። ከመቶ ዓመታት በላይ በጥራቱ የታመነው ጆቱን ቀለም በዘመናዊው ማቅለሚያ ማሽን በመታገዝ በሁሉም ሱቆቹ ከመቶ ሺህ በላይ የቀለም አማራጮችን በጠየቁበት ቅጽበት ያቀርብልዎታል። መልካም አዲስ ዓመት። ጆቱን ቀለም፣ በጥራት ቀዳሚ።
1: አዲስ ዘመንን የሚያበስር የአዲስ ጅማሬ ድምጽ እንደየዘመኑ ይሰማል። ይህ አዲስ ዘመን ደግሞ ፍካትን ተላብሷል። እቅድ ሁሉ የሚሳካበት፣ ያሻነው ደጃችን ድረስ የሚመጣበት የኛ የሆነ ዓመት ፍላጎት ማረፊያውን ያገኛል። ያውም በፍጥነት ጥረት ሁሉ ፍሬን ያፈራል። ያስፈለገን በቅርበት ይገኛል። ልክ እንደ ዘመን ገበያ ደጃችን ድረስ ከተፍ ይላል። ከእኛ አልፈን ለቤተሰብ ተርፈን ለወዳጆች ከዘመን ጋር እንደርሳለን። ምን ያስፈልጋል? የበዓል ቅናሹ፣ ገበያው፣ የአውደ ዓመት ሸመታው፣ ሁሉም በዘመን ደጁ ድረስ ይመጣል። እንኳን ለአዲሱ ዓመት አደረሰን። ዘመን ገበያ ደጁ ድረስ ኢትዮ ቴሌኮም።
7: በዘመን ጉዟችን እፎይታ ተሰምቶን ይሆን? ዘመኑንስ እንዴት አሳለፍነው? ዘመንና ህይወት ጥምረታቸውስ ውብ ነበር? ከጳጉሜ 2 እስከ መስከረም 1 በብስራት ኤፍኤም 101.1 ላይ አብረን ልንቆይ ነው።
9: ተመልሰን መተናል። አድማጮቻችን ያላችሁት በተወዳጁ ብስራት ኤፍኤም 101.1 ላይ ነው። ዘመንና ህይወት ልዩ የአዲስ ዓመት የ2019 የሬዲዮ ፕሮግራማችን ወደ እናንተ እያቀረብን ነው። እንግዲህ ደግሞ ደወል እናደርጋለን አንዳንድ ክልሎች ጋር በዓሉ ምን ይመስላል እንላለን። ክብራን አድማጮቻችን እስቲ እንግዲህ ስልካቸው ከሰራልን ወደ ዘውትር ተባባሪያችን ወደ አቶ ገብረ ማርያም ይርጋ ወደ ጎንደር ደወል እናደርግና ጎንደርና አዲስ ዓመት ምን ይመስላል እንላለን። ሄሎ፣ ጤና ይስጥልኝ አቶ ገብረ ማርያም ይርጋ፣ እንኳን ከዘመነ ማርቆስ ወደ ዘመነ ሉቃስ ከ2018-2019 ዓመተ ምህረት ከመላ ቤተሰቦ እንደዚሁም ከስራ ባልደረቦቾ ሁሉንም ደግሞ ጎንደር ከሚገኘው ያ ግሩምና እንግዳ ተቀባይ አክባሪ የሆነው የታሪክ መነሻ የታሪክ ፈርጥ የሆነው ህዝብ ጋር አንድ ላይ እንኳን አደረሳችሁ ልንል ከብስራት ኤፍኤም 101.1 ላይ ህይወትና ዘመን ብለን በአዲስ ዓመት ይህን ፕሮግራም እያስተላለፍን ካለንበት ስቱዲዮ የመልካም ምኞታችንን ልናደርስ ደወልን። እንኳን አደረሶት አቶ ገብረ ማርያም።
10: እንኳን አብሮ አደረሰን ዳኙ። የክረምቱ ወራት አልፎ አበቦችን ቡጥ እያሳዩ ፏፏቴዎች ባልዘቱ መስለው ከተራራ ምድረ በዳ ስፍራ መፍሰስ ጀምረዋል። ሰማይ ከጥቁር ደመና አልፎ በነጭ ደመና ተሸፍነዋል። እያየነው ነው። እኛም በአዲስ ተስፋ በአዲስ መንፈስ የጠራ ዋና የጠራ ዘመን እየጠበቅን ያው መስከረም አንድ አዲስ ዓመት ብለን ጀምረናል።
9: ድንቅ ነው።
10: ተሸገራውያን ዳኙ ለእናንተ በእንኳን ለ2019 ዓመተ ምህረት አዲስ ዓመት በሰላም አደረሳችሁ ለማለት ትወዳለሁ። ስለደወላችሁኝ በጣም ክብር ተሰምቶኛል። በጣም አመሰግናለሁ።
9: በጣም አቶ ገብርሽ፣ ምን ይመስላል ጎንደር አዲስ ዓመት እንዴት እየተከበረ ነው? በዛውም አጋጣሚ ደግሞ የአዲስ ዓመት የልጅነት ትዝታው የልጅነት ሁኔታው ከእንቁጣጣሽ ጋር ያለውን ነገር እስኪ ጠቀል አድርገው ለአድማጮች ቢነግሩልን።
10: አመሰግናለሁ። ጎንደር አዲስ ዓመት ከዋዜማው ጀምሮ ነው የተቀላቀልኩት። ባህርዳር ነበር። በጣም በጥሩ ድባብ ዓመት በዓል ዓመት በዓል የሚሸቱ እይታዎችን ነው እየተመለከትኩት። ማህበረሰቡ ለበዓሉ የሚያስፈልጉ ግብዓቶችን በገበያ ወጥቶ ሲሸምት ሲያሟላ ተመልክቻለሁ። አንጻራዊ የጎንደር ገበያ በጣም ውድ አይደለም ነው የምናገረው። አንድ ጥሩ በግ እኔም በሚገርም ሁኔታ በ12,000 ብር ነው።
9: የምር የሚደንቅ ነው። የሚደንቅ ነው። የሚደንቅ ነው። የትኛው ዘመን ውስጥ ነው ያለ ነው እንድንል ያደርገናል። አዎ 12,000 የሚደንቅ እኮ ነው። ኦልሞስት
10: የእውነት ነው እያወራ ያለው።
9: የሚደንቅ ነው።
10: 12,000 ብር የገዛሁት በግ እጅግ በጣም በጥሩ ቁመና ላይ ያለ የተሻለ በግ ነው። ከዛ በላይ እስከ 20,000 ብር የሚደርስ በግ ምናምን አለ።
9: ከፍተኛው መኩት።
10: ከዛ ብዙ የተጋነነ በግ ምናምን የለም። እውነት ለመናገር 12,000 ማለት እጅግ ማለት ከፍ ያለ በግ ነው። እውነት ለመናገር እንግዲህ የዶሮም ዋጋ እስከ 2,000 ብር ነበረ።
9: 12,000 እዚህ ከበጉ ጋር እንኳን ፎቶ ለመነሳት ሻጩ የሚፈቅድልህ አይመስልም። ሸምተው ወደ ቤት ልትወስድ በጣም ከባድ ነው።
10: አዲስ አበባ
9: አዲስ አበባ
10: ሀገርና አዲስ አበባ ትልሽ ይያያል ያው
9: ግን በጣም ይሄን ያህል በርቀት በጣም ነው የሚደንቀው አቶ ገብረ ማርያም ለህ በጣም ቀላል አይደለም አሁን እዚህ በጣም ከሚገባው በላይ ትልቁ ነገር ሰው እንዳቀሙ መቼም እየተፈጨረጨረ ቢሄድም የገበያው ዋጋ በጣም ከሚገባው በላይ
10: ለዛ እኮ ነው እንዳንተም አዲስ አበባ ለምን አትመጡም ስትሉን አይ
9: በ12000 በግ በሚገዛባት ያቺ ታላቅ አገር ላይ እንዴት አወቀ በጣም ይገርም ነው አቶ ገብረ ማርያም
10: እና ባሉ
9: ዶሮ ስንት ነው ነው በግን ዋጋ እንደነገሩ ዶሮ ስንት ይሆን
10: ዶሮ 2000 ብር
9: 2000 ብር አዎ ትንሽ ተጠጋግቷል ነገሩ
10: ከዚህ ያ ብቻ ዶሮ ማለት ነው
9: ያ ብቻ ዶሮ እና
10: 2500 ምትሉት የፈረንጅ ይሄ የተራባውን ነው እኛ 2000 ምንለው የምንድነው
9: አበሻ ነው
10: አበሻ ዶሮ እና ጥሩ ነው ያው ሞቅ ሞቅ አድርገን በዓሉ ለማሳለፍ ጥረት እያደረግን ነው በአጋጣሚ ግን ዛሬ የጾም
9: ጊዜ ሆነ መስከረማንድ መስከረማንድ ያው ጸጥ ብላለች ከተማዋ ራሱ በቃ ጸጥ እዚህም አዲስ አበባ ዛሬ አጋጣሚ ለተዓርብ ሁሌ መስከረማንድ ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቅ ክብረ በዓል አለ የመጋቢ ብርሃናተ ዓለም ይሉታል ሊቃውንቱ የቅዱስ ራጉኤል አመታዊ ክብረ በዓል ነው እዚ መርካቶ እና እንደዚሁም አጼ ምኒልክ በቆረቆሯት በታላቂቷ እንጦጦ ተራራ ላይ እዛ ደብረ ኤልያስ ወይም ደብረ ራጉኤል እሱም እዛ በታላቅ ክብረ በዓል ይከበራልና ዛሬ አርብ መዋሉ መንፈሳዊ ለሆነ ጉዞ ለሚያደርጉ በጣም ደስታና ሰላም አለው በአብዛኛው እንደሞ ባልና ስጋን ማአና መብል እንደሞ አብዛኛው ለሚያገናኙት ደግሞ ትንሽ ከበድ ያለ ይመስላቸዋል ዛሬ ለታርብ ዛስ ያለው ድባብ ምን ይመስላል ጎንደር ለታርብ በመዋሉ
10: ዛሬ ያው ዮሐንስ ማለት
9: ነው
10: ዮሐንስ አለ ዮሐንስ ይነግሳል ማለት እዛ ያው ስራተ ቅዳሴው ማህበረሰቡ እዛ ተከታትሎ አማኝ ይመለሳል እዛዎች ከተማው ደግሞ
9: ሄሎ ሄሎ ወይ በመሀል ድምጾት ቀነስ እያለ ነው ተጎራ እሺ
10: በዓሉ ለማክበር ሁሉም በሚችለው ጥረት ያደርጋል በተለይ ደግሞ ዛሬ ጾም ከሆነ ከመሆኑ ጋር ተያይዞ ትናንትና ያላለቁ ድጋፍ ለሚያስፈልጋቸው የተለያዩ ማህበረሰብ ክፍሎች የሚችለውን አስተዋጽኦ ለማድረግ በየሰው ቤት እንኳን አደረሳችሁ እያለ ለመሄድ ተሞክረዋል። እሱን ድባብ ተመልክቻለሁ። ያው ዘመን የሚለወጠው ቀን በተቀየረ ብቻ አይደለም። ያው ሰው በሚያስበው በሚፈጥረውና ለትውልድ በሚተወው አሻራ አይደለ? ስለዚህ አዲስ አመት ያው የዘመን መቁጠሪያ አዲስ ገጽ ነው። እሱ ብቻ አይደለም ግን ትናንትን በትውስታ ዛሬን በጥበብ ነገን በተስፋ ለማጥናት አዲስ ጅማሮ ማሳየት ንጎ ስለሚወሰድ እኔ እንደውም በጾም ቀን በመዋሉ ምናልባት በተወሰነ መልኩ የበዓል ድባቡ ሲፈሰክና ሳይፈሰክ ልዩነት ቢኖረውም በእኔ መነጽር ግን እውነት ለመናገር ያው እንደ አዲስ ሰው ሆኖ ለመወለድ የጠራ እና አዲስ ተነሳሽነት ይዞ መንቃት የሚያስፈልገው ዘመን አንድ ተብሎ መቆጠር አለበት ብዬ ስለማስብ እሱን ለማድረግ እድል የሰጠ ቀን ነው ብዬ ነው የወሰድኩት።
9: በጣም ድንቅ ነው። በጣም ድንቅ ነው። ወደ ልጅነት ትዝታው መለስ ላርጎት ብዬ ነበር ቅድም ጥያቄውና እንዴት ነበር የልጅነት እና የእንቁጣጣሽ የአዲስ አመት ክብረ በዓል?
10: እንቁጣጣሽ ያው እንደ ማንኛውም ኢትዮጵያዊ ልጅ በልጅነት ዘመናችን እንቁጣጣሽ ለማለት በየጎረቤቱ በየሰፈሩ የተዟዟረ እንኳን አደረሳችሁ ብለን እኛ የወረቀት ስዕል የከለር ስዕል ደርሰንበታል። ያንተን አላውቅም።
9: አንድ የግድ ነው ግድ ነው ልጅነታችን በጣም ሁሌ እንቁጣጣሽ
10: ስለን ሄደናል። ለምን እንቁጣጣሽ ቆጠንም ጭምር እሱንም እናደርግ ነበረ።
9: እንግጫው እንግጫው ማለት ነው ወይም ያደባባው
10: አዳባባው
9: አንግጫው አው ለሴቶች ነው አንግጫው
10: እሱን ጉራታሽ ብለን በየሰፈሩ እንሄዳለን። ከዛ በቡድን አለበለም ወደ ሰመናገ አሁን በቡድን መለከታለሁ ሸዋ አካባቢን በቡድን እንደዚህ ሲባል ካባባዮች ጋር የዘው ለልጆች ለማክስ ሞክራሉኛ የዘመን መለወጫ አለ በጠዋቱ ወረቀት ጽፍታራለ ወይም ስላለ በጣም የተሻለ ትልቁ ወንድሞች ለነበሩ ደግሞ ስል የሚችሉ የተሻለ ክለር ያላችሁን ስሎች አስል ነበረ። ከዛ እርሱን ይዘን በየሰፈሩ ተዘዋዙረን እንኳ ያደረሳችሁ ለማለት እንወዳለን ለማለት እንሞክር ነበረ። እሱ ድባብ በጣም አይረሴ ነው። በተለይ ግን ሆያ ሆዬ አስቀድመን ነበር ሆያ ሆዬ የምንለው ከጓደኞች ጋር በየሰፈሩ ሆያ ሆዬ እንል ነበረ። በነሐሴ ወር አጋማሽ ጀምሮ ሆያ ሆዬ እያለን እንትን ሲጀመር ትምህርት ቤት ሲጀመር ከእናት አባት ደብተር ሳንጠብቅ ደብተራችን ራሳችን ገዛ ነበር። ብዙ ታምናለ
9: የሚደንቅ ነው። በቡሄው በሚገኘው ሳንቲም እና ዳቦ ማለት ነው።
10: ወደዚህ ወደ ጎንደር ሆያ ሆዬ የኛ መስከረም 17 ነው። ቡሄ ብዙ እየተለመደ
9: ነሐሴ 12 እና 13 አይደለም የደብረ ታቦር
10: በኋላ በቤተክርስቲያን ቡሄ ማን ደብረ ታቦር ተብሎ ሲከበር እናስታውሳለን። ምክር ይኖራል። ሆያ ሆዬው ግን ለመስቀል መዳረሻ እና ከነሐሴ አጋማሽ ጀምሮ ሆያ ሆዬ እንበል እንልና ሰባት ዘን በየሰው ቤት ሁሉ ማታ ማታ ሆያ ሆዬ እያልን እየመጣ ነው ሆያ ሆዬ ክረምቱ እያለፈ ነው የሚል ብራን እንደመናፈቅ ዘመን ለመቀየር ልክ አስቀድሞ አዋጅን መንገሪያ በሚመስል ድምጸት በልጅነት መንፈስ እንደዛ ነበር የምንለው። እንቁጣጣሽ ያው አንድ ቀን ነው አልፎ የሚያልፈው። ብዙ ጊዜ ሴቶች ናቸው እንቁጣጣሽ ላይ ተሳትፎ ያላቸው። ግን እኛ ወንዶችም ልዩነን በየሰፈሩ በተናጠል እንትን ይዘን አዳያባ ግጫ ይዘን ወይም ደግሞ ወረቀት አስለን እንቁጣጣሽ ባደርሳችሁ እንላለን። ያው 10ም 5ም 50ም
9: ሲገኝ
10: ትልቅ
9: ውጤት አላት። ስንት ፔፕሲ ስንት ሚሪንዳ ጠጠንትን ባታል እኮ በአንድ ብሯ
10: አደለ?
9: አዲስ አበባ ንሱ ነበር የምናደርገው።
10: ራሱ ደስ የሚል ጌጥ አለው፣ ደስ የሚል ውበት አለው።
9: በጣም
10: ለምን ተቀየረ እኮ አትልም።
9: ያው በጣም
10: ዘመን እንዴት አሳልፊዋለሁ እንዴት ቃኝቸዋለሁ ወይም እንዴት ቃኝቶኛል ነው ትርጉም የምትሰጠው እንጂ ያንዳንዱ ነገራችን የትምህርት ውጤት አይደል?
9: በጣም ግልጽ ነው። ጥሩ። አቶ ገብርሽ፣ ምናልባት በዚሁ አጋጣሚ እንኳን አደረሳችሁ የምትሏቸው ወዳጅ ዘመድ ካሉ እሱን እድል ልስጥና ደግሞ ወደ ሌላው አድማጭ ደግሞ እንሸጋግራለን።
10: በጣም ነው የማመሰግነው። ክብር ተሰምቶኛል ዳኙዬ። ትልቅ የህይወት መልክ የሚጠቁም ሰዎች በዓልን በደስታ እንዲያሳልፉ ትናንትናቸውን እንዲያስታውሱ ነገን በጥበብ እንዲመሩ የሚያተጋ አርዕስት ነው
9: ዘመንና ህይወት
10: በበዓሉ ፕሮግራም ያሰባችሁት እና በጣም በርቱ ለማለት እወዳለሁ። ለቤተሰቦቼ፣ ለጓደኞቼ፣ እናንተን መርሃ ግብር ለሚያደምጡ በሙሉ ለመላ ኢትዮጵያውያን እንኳን አደረሳችሁ። በዓሉ በሰላም በጤና በፍቅር ዘመኑን የምትሻገሩበት እንዲሆን እመኛለሁ።
9: ከቤተሰብ ናፍቆት ከባህር ዳር ወደ ጎንደር ቀላል አይደለም። በዚህ መካከል የቤተሰቡን ጨዋታ ደግሞ ወደ ብስራት ኤፍኤም መለስ አድርገው ይህንን የመልካም አዲስ ዓመት መልካም ምኞት እንደዚሁም በጎንደር ስላለው የበዓል አከባበር የዋጋም ሁኔታ ስለነገሩን ከልብ አድርገን እናመስግን። ይኸው እንግዲህ ቴክኒሽያናችን ደግሞ አሹ ለጎንደር ጎንደርኛውን የአዲስ ዓመት ዘፈን ሊጋብዝልን ይኸው እያሰማኝ ነው። መልካም አዲስ ዓመት፣ የተባረከ ዘመን፣ የስኬት ዘመን ይሁንልን። አቶ ገብረ ማርያም ከልብ አድርገን እናመሰግናለን። እሺ፣ እግዚአብሔር ያክብርልን። እሺ።

በሕይወት ውጣ ውረድ በዘመንም ጅማሬ በዘመንም ፍጻሜ ተጉዘን ይኸው አዲሱ ዓመት ደረስን። ዲኤች ገዳ ንግድና ኢንዱስትሪ እንኳን ለአዲሱ ዓመት በሰላም በጤና ደረሰ።

እንዲህ ያለ የሚያስገርም ነው። ዓለም በጦርነት ላይ ሳለች አንዳንድ ሀገሮች ወደፊቱን ሰላም ለመገንባት ስምምነት በዚያች ቀን እየፈረሙ ነበር። ታይምስ ስኩዌር ርችት ለምን ወደ ኳስ ተቀየረ? አሁን ወደ ኒውዮርክ እንሄድ። ዛሬ በታይምስ ስኩዌርስ የሚወርደውን የአዲስ ዓመት ኳስ ሁሉም ያውቀዋል። ግን መጀመሪያ ኳስ አልነበረም፣ ርችት ነበር። እንደ አውሮፓውያን አቆጣጠር 1904 እስከ 1907 አካባቢ የኒውዮርክ ታይምስ አዲስ ዓመት በርችት ያከብር ነበር። ነገር ግን በ1907 ከፍተኛ ሙቀትና የሚወርድና ትኩስ አመድ ስጋት ምክንያቶች ርችቱ ተከለከለ። ከዚያ ጊዜ የኳስ ሐሳብ መጣ እና የታይምስ ስኩዌር ዝነኛ የኳስ መውረድ ባህል ተጀመረ። ይህ ማለት ርችት ባይከለከል ኖሮ ዛሬ ኳስ ሳይሆን ርችት እንመለከት ነበረ። በጦርነት ጊዜ የታይምስ ስኩዌር ኳስ ጠፋ። 1942 1943 አሜሪካ ጦርነት ውስጥ ነበረች። የጠላት ጥቃት ስጋት ምክንያት የከተማ መብራት መቆጣጠር ነበረባት። ስለዚህ በእነዚያ ሁለት ዓመታት ታይምስ ስኩዌር የተለመደውን የኳስ መውረድ አላደረገም። በምትኩ የደወል ድምፅ ተሰማ። አንዳንዴ የአዲስ ዓመት ታሪክ ርችት ሳይሆን ዝምታ ጭምር ነው። 1999 እስከ 2000 ዓለም ኮምፒውተር ፈራች። የኮምፒውተር ማሽን ድምፅ። አሁን ወደ 1999 እንመለስ። ሰዎች 2000 ለመቀበል ተዘጋጁ፣ ግን አንድ ፍርሃት ነበረ። Y2K ኮምፒውተሮች ዓመቱን በሁለት አሃዝ ብቻ የሚያስቀምጡ ስርዓቶች ከነበሩ 99 ወደ 00 ሲቀየር ሲስተሞች ሊደናገሩ ይችላሉ ተብሎ ተፈራ። ባንክ፣ ኤሌክትሪክ፣ መጓጓዣ፣ ኮምፒውተሮች እኩለ ሌሊት ሲደርስ ምን ይሆናል የሚለው ጥያቄ ዓለምን አስጨነቀ። በመጨረሻ ግን በቅድመ ዝግጅትና በስርዓቶች ማሻሻያ ምክንያት ብዙዎች የተፈሩ አስከፊ ችግሮች አልተከሰቱም። ዓለም አቅራቢ ዓለም አዲስ ዓመትን ለመቀበል ስትዘጋጅ ለመጀመሪያ ጊዜ ከሰዓት ብቻ ሳይሆን ኮምፒውተሯንም ፈራች። አንድ ሌሊት ደስታና ለቅሶ። ይህ ግን አሳዛኝ ነው። 2000 መጨረሻ ላይ 2001 ሊገባ ሲል በማኒላ በተከታታይ ፍንዳታዎች ቢያንስ 14 ሰዎች ሞቱ፣ ከ90 በላይ ቆሰሉ። ከ24 ሰዓታት በኋላ ደግሞ የአዲስ ዓመት ሰሞን በመሆኑ በከተማዋ ርችትና ፍንዳታ ድምፆች ተሰሙ። ውድ አድማጮች፣ ይህ የሚያስተምረን አንድ ከባድ ነገር አለ። ለአንድ ሰው የበዓል ድምፅ የሆነው ለሌላ ሰው ደግሞ የህይወቱ በጣም አሳዛኝ ሌሊት ሊሆን ይችላል። እና ከዚህ ሁሉ በኋላ አዲስ ዓመት ሲመጣ አንድ ሰው ይጨፍራል፣ አንድ ሰው ያለቅሳል፣ አንድ ሰው ይወለዳል፣ አንድ ሰው ይሞታል። አንድ ሀገር ነፃነቷን ታውጃለች፣ አንድ ሀገር ሌላ ሀገር ጦርነት ትታገላለች። አንድ ሰው የህይወቱን ትልቁን ውሳኔ ይወስናል። አዲስ ዓመት ስለዚህ በቀን መቁጠሪያ ላይ ቁጥር መቀየር ብቻ አይደለም፣ ለአንዱ ታሪክ የሚጀመርበት ቀን ነው፣ ለሌላው ደግሞ የሚያበቃበት። እንግዲህ እኩለ ሌሊት ሲደርስ በአዲስ ዓመት አንተ ምን ትጀምራለህ? ምን ትተዋለህ? ምን ትለውጣለህ? አዲስ ዓመት የሚጀምረው ሰዓቱ ሲመታ ብቻ አይደለም። አዲስ ዓመት የሚጀምረው እኛ ለመለወጥ ስንወስን ነው። እንደገባችሁ እንደሚገባችሁ ኑሩ። መልካም አዲስ ዓመት ይሁንላችሁ ብሎናል ዳዊት ይዘንጋው። ከልብ አድርገን ነው የምናመሰግነው። ክቡራን አድማጮቻችን ያላችሁት በተወዳጁ ብስራት ኤፍኤም 101.1 ላይ ነው። ሕይወትና ዘመን ከረፋዱ 4 ሰዓት እስከ 6 ሰዓት ድረስ አብረን ቆየን። እስኪ አንዳንድ አስተያየታችሁን ደግሞ ለማንበብ እንሞክር። ደሱ ከዓለም ገና ከልብ አድርገን ነው የምናመሰግነው። እንደዚሁም ስራፌል ከሰበታ እንኳን አደረሳችሁ ብሎናል። ከልብ አድርገን ነው የምናመሰግነው። አድማጮቻችን ዳዊት ይዘንጋውንም ከልብ አድርገን አመሰገንን። አድማጮቻችን የመጨረሻውን የአጋሮቻችንን ማስታወቂያ እንስማና ተመልሰን እንገናኛለን። እንደሚገባችሁ ኑሩልን፣ እንደሚገባችሁ ደግሞ ክረሙልን።

በሕይወት ውጣ ውረድ በዘመንም ጅማሬ በዘመንም ፍጻሜ ተጉዘን ይኸው አዲሱ ዓመት ደረስን። ዲኤች ገዳ ንግድና ኢንዱስትሪ እንኳን ለአዲሱ ዓመት በሰላም በጤና ደረሰን። ከንጹህ ስንዴና በዘመናዊ ማሽኖች በከፍተኛ ጥራት የምናዘጋጀውን ዱቄታችንን ተጠቅማችሁ ቤታችሁን ሕንፃዎቻችሁን በዲኤች ገዳ ቀለም አስውባችሁ ምቾትና ሙቀት ተሰምቷችሁ በብርድ ልብሳችን ለተመቻችሁ በክር ስፌት ምርቶቻችን ለረካችሁ በኬሚካላችን እንዲሁም በስቲክ ሚክስ የሴራሚክ ማጣበቂያ የወለል ምንጣፋችሁን ግርግዳዎቻችሁን ላስዋባችሁ በዲኤች ገዳ ታወራችን ሸመታችሁ ተዝናንታችሁ ደስ ላላችሁ ውድ ደንበኞቻችን በሙሉ አክብሮት አዲሱ ዘመን በጤና በበረከት እንድትጀምሩት ዲኤች ገዳ ከልብ ይመኛል። ዲኤች ገዳ ንግድና ኢንዱስትሪ እንደ ቀደመው ደንበኝነታችን ጠንክሮ በአብሮነት የምንጓዝበት ዘመን ያድርግልን። መልካም አዲስ ዓመት ዲኤች ገዳ። በዘመን ጉዞ በጤና ቆይተን በሰላም ደርሰናል። ለ2019 ዓመተ ምህረት ያደረሰን የዘመናት ንጉሥ እግዚአብሔር ይመስገን። አስበም ኢንዱስትሪ አለን። ላለፉት 20 ዓመታት ጥራትን ለታሪካችን ጅማሬ፣ አስተማማኝነትን ለዝናችን መሠረት አድርገን በጨርቃጨርቅ ዘርፍ ውስጥ ሚናችንን ከፍ አድርገናል። ለተለያዩ መንግሥታዊም ሆኑ ላልሆኑም ግዙፍ ድርጅቶች ጥራትን ተቀዳሚ አድርገን የተለያዩ አልባሳትን፣ ዩኒፎርሞችን በብቃት ሰርተን ምስክር እንዲሆኑ አድርገናቸዋል። አስበም ኢንዱስትሪያል እርሶ ብቻ ይዘዙን። በስድስት ፋብሪካዎቻችን በተቀላጠፈና ቀጠሮም ሳናዛንፍ የልቦን እናደርስሎታለን። የማቅለም፣ የህትመት፣ የፈተል አይነቶችን በላቀ ብቃት። አዲሱ ዘመን 2019 ዓመተ ምህረት ለትጉሃን ሰራተኞቻችን፣ ለሥራ መሪዎቻችን የስኬት፣ የበረከት፣ የመልካም ሥራ ክንውኖች እንዲሆንልን ከልብ

0: እንኳን ለአዲሱ ዓመት በሰላም አደረሳችሁ። ከየትኛውም የዓለም ክፍል ባለም አቀፍ የገንዘብ አስተላላፊዎች በዌስተርን ዩኒየን፣ መኒግራም፣ ጃብሽል፣ ዳንዲሊየን ፔመንት፣ ሪያ፣ ትራንስፋስት፣ ሂድሞና ኡፔሳ ከወዳጅ ዘመድ የሚላክልዎትን ገንዘብ በዳሽን ባንክ በኩል ሲቀበሉ ከመደበኛ የምንዛሬ መጠን በተጨማሪ የአስር በመቶ ጉርሻ ያገኛሉ።
1: አብራው ይቆዩ ካብራው እንደ ዳሽን ባንክ ያስፈው ተስፋው ሰምሮይተው ካብራው ይቆዩ።
0: መልካም በዓል። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ።
2: አንተ አረ ሰዓቱ የደህቴ ጋር ደውልልኝ።
3: እሺማ። ሄሎ አክስቲ፣ እማማ ፈልጋሽ።
2: ሄሎ ሰብልዬ፣ እንኳን አደረሰሽ። አዎ እኔማ ደህና ነኝ። ሰምተሻል ደግሞ የሳራ ሰርግ እሁድ ነው አሉ። ስንት መጥሪያ ላከችልሽ?
3: እማ እንኳን አደረሳችሁ ልትይ አልነበር እንዴ? ምርመራ አደረግሽው እኮ።
2: እስኪ ባለቤትሽን አገናኝ። ዳንዬ እንኳን አደረሰ ወንድሜ።
4: ሄሎ እንኳን አደረሰሽ።
2: እንኳን አብሮ አደረሰን። እሺ በግ ስንት ብር አገኘህ እባክህ?
3: እማ ገበያ ጥናት አደረግሽው እኮ።
2: ዝም በል ዳንዬ። እኔ ምልህ ቤተሰብ ሁሉ ሰብሰብ ብሏል አይደል?
3: አረ ጓደኞቼን ሰላም ብዬ ልምጣበት።
2: ናቴ አይኔ አይኔን እያየኝ ነው። ቻው በቃ። እኔ ምልህ ዛሬ እንዴት ብሩ አላለቀም?
3: ሳፋሪኮም እጥፍ አድርጎልን ነዋ።
5: በአዲስ ዓመት ግንኙነቶን ያጠናክሩ። የሳፋሪኮም የአዲስ ዓመት ስጦታ የሳምንት ወይም የወር ጥቅል ሲገዙ እጥፍ የድምፅና የዳታ ስጦታ ያገኛሉ። ጥቅሎቹ ከሳፋሪኮም ወደ ቴሌ ለመደወል ያስችላሉ። አሁኑኑ ወደ ኮከብ 777 መሰላል ይደውሉ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት።
6: በቆንጆ ወጣት
7: ተመልሰን መተናል። ክቡራን አድማጮቻችን ከረፋዱ 4 ሰዓት እስከ 6 ሰዓት ከእናንተ ጋር ግሩም ቆይታ አድርገን ነበረ። አጋሮቻችንንም ዴች ገዳና አስበም ኢንዱስትሪያልን ከልብ አድርገን እናመሰግናለን። የመጨረሻው ለተወሰኑ አድማጮች ዴች ገዳ ዱቄት ስጦታ ሰጥቶናል ብያችኋለሁ። የመጨረሻውን ጥያቄ ለእናንተ ላድርስና ቶሎ የመለሳችሁ የሚቀጥለው ሳምንት እንገልጻችኋለን ወይ ደግሞ በስልካችሁ እንደውላለን። ከዲኤች ገዳ ኩባንያዎች ውስጥ አራቱን ቢያንስ እንኳን ጥቀሱ የሚል የመጨረሻውን ጥያቄ ወደ እናንተ እናደርሳለን። ከቀሪው የብስራት ፕሮግራሞች ጋር የበዓል ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። ለዛሬ ዘመንና ሕይወት በዚሁ ቋጨ ነው። መልካም አዲስ ዓመት፣ የተባረከ ዘመን ይሁንልን። የሳምንት ሰው ይበለን። እንደሚገባችሁ ኑሩ፣ እንደሚገባችሁ ክረሙልን። ለውድ ሀገራችን ለኢትዮጵያ ሰላምና ጤናዋን በረከቷን ሁሉ ይመልስ። ለልጆቿም መግባባትን ይፍጠርልን አምላክ። የስኬት ዘመን ይሁንልን። ሰላም አርፍዱ። መልካም ቆይታ።
6: በቆንጆ ወጣት እንስቶች ሽኖዬ ዜማ ከሩቅ ከተሰማ ክረምቱ አልፎ ወንዙ ጎሎ የተነፋፈቀው ለመታየት በቅቶ ሰማይ በአዲስ ፀሐይ ደምቆ ምድር በአደይ አበባ ተስፋ ይዛ ፈክታ አዲስ ዓመት በልዩ ሐሴት ገብቷል ማለት ነው። ሽኖዬ ጨፍራ ማህበረሰቡ የሸለማት ወጣት የሁላችን ተምሳሌት ናት። እኛም ከማህበረሰባችን ይወጣን ሐሴታችን በሴታችን በመሆኑ ወግ ባህላችን ስንደክም ምርኩዛችን ለረጅም ጉዞ

0: በመጪው አዲስ አመት በህይወታችን የምንቀይረው የቀመ ቁጥራችንን ብቻ ሳይሆን ተስፋችን ይለወጣል፣ ህልማችን ይቀየራል። ቤትም እንደዛው አዲሱን አመት በሚያምር ጥበብ በተገነባው አዲስ መኖሪያ ቤት ውስጥ ራስዎን ያስቡ። በዛ ላይ በመሃል አዲስ አበባ በቦሌ ሜጋ፣ በቦሌ ሩዋንዳ፣ በሶስት ቁጥር ማዞሪያና በአፍሪካ ህብረት አካባቢ ቅንጡና ዘመናዊ ከጥራት ጋር በማይደራደር ለአከፋፈል በተመቸ አሰራሩ ሜትሮፖሊታን ሪል ስቴትን ተመራጭ አድርጎታል። አዲሱን አመት በአዲስ ምዕራፍ የሚጀምሩበት 9896 ላይ ደውሉ። ሜትሮፖሊታን ሪል ስቴት፣ መልካም አዲስ አመት በጥራት የተገነባ።
1: ታቦር ኮሜርሻል ለንግድ ተመራጭ በሆኑ ቦታዎች በመገናኛ ካዛንችስና ሽሮ ሜዳ እየገነባን ነው። በ2018 ልዩ የሽያጭ ኤክስፖ በማዘጋጀት በርካታ ነጋዴዎችን የንግድ ሱቅ ባለቤት አድርገናል። እንዲሁም ለደንበኞቻችን 2 የኤሌክትሪክ መኪናና ተጨማሪ 8 ልዩ ሽልማቶችን በመሸለም አብሮነታችንን አጠናክረናል። ለኢንቨስትመንትም ሆነ ለንግድ ተመራጭ በሆኑ በእነዚህ ቦታዎች እስከ 35% በሚደርስ ቅናሽ ገዝተው የስኬት ጉዞ ከካቦድ ጋር ይጀምሩ። ለበለጠ መረጃ በ6227 ይደውሉ። መልካም አዲስ አመት።
2: በዘመን ጉዟችን እፎይታ ተሰምቶን ይሆን? ዘመኑንስ እንዴት አሳለፍነው? ዘመንና ህይወት ጥምረታቸውስ ውብ ነበር? ከጳጉሜ 2 እስከ መስከረም 1 በብስራት ኤፍኤም 101.1 ላይ አብረልን ቆይ ነው። ዘመንና ህይወት ፕሮግራሙን ስፖንሰር ያደርጉ ለበርካታ አድማጮች ምርቶንና አገልግሎቶን ያስተዋውቁ። ዘመንና ህይወት ከአሜሪካንስ ከዱባይ ኢትዮጵያ ሁሉን እንቀኛለን። አልጌዳ ፕሮሞሽን ከብስራት ኤፍኤም ጋር በትብብር ዘመንና ህይወት።
3: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁልጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።

ዕደ ጥበብ ብልጭታ አብርሃም ግዛው ኢንተርቴይንመንት ከኦያያ መልቲሚዲያ ጋር በመተባበር በብስራት ኤፍኤም 101.1 ላይ ልዩ የመዝናኛና የቁም ነገር ፕሮግራም። በዚህ ፕሮግራም ላይ በኢትዮጵያ ኪነ ጥበብ ጉዳዮች ላይ ጥልቅና ሰፋ ያለ ውይይትና ትንተና ይዞላችሁ ይቀርባል። ዕደ ጥበብ ብልጭታ

0: Zeit im App. Bin ich da.
1: ሰላም ሰላም ጤና ይስጥልን እንደምትሰነበታችሁ የፕሮግራማችን ተከታታዮች እንኳን አደረሳችሁ ለምን ለኢትዮጵያን በአገር ውስጥም በውጭም ለምትገኙ ኢትዮጵያና ትውልደ ኢትዮጵያን በሙሉ የሰላም የጤና 2019 ይሁንላችሁ እንላለን። አብርሃም ግዛው ኢንተርቴይንመንት ኮያያ መልቲሚዲያ ጋር በመተባበር ሳምንታዊውን በተለይ ደግሞ እንግዲህ ልዩ የበዓል አውዳመት ፕሮግራማችንን ከ6 ሰዓት እስከ 8 ሰዓት ዘመን ከኛ ጋር የተሰኘ ልዩ አውዳመት ፕሮግራማችን ይዘንላችሁ በቀጥታ ስቱዲዮ ተገኝተናል። በፕሮግራም ዝግጅትና መስተንግዶ አብርሃም ግዛው፣ በቴሌ ማለማየውና ሜሮን ፍቃዱ እንዲሁም መብራት ጸጋው አብሮን ቆይታ ያረጋሉ። የስልክ ሐሳብ አስተያየቶቻችሁን ደግሞ ኤልሻዳይ ጥላሁን ይቀበላል። ቴክኒኩን ያሳለጠ በጥራት በየሬዲዮ ፕሮግራሞቻችሁ በኩልል ባለ ድምጽ ማሰራጫ ጣቢያ ፉሪ ከሚገኙ ባልደረቦች ጋር በጋራ በመሆን ኤፍሬም ተክሉ ኤፍሻ ቴክኒኩን ያሳለጠ በጥራት በየሬዲዮ መንገዶቻችሁ እንዲደርስ ያረጋል። በብዙ በቀጥታ ስርጭት ላይ እንዲሁ የተለያዩ ፕሮግራሞችን ወደ እናንተ ያደረስን ቆይታ እናረጋለን። እንዴት ሰነበታችሁ? እንኳን አደረሳችሁ።
2: እንኳን አብራ ደረሰን። አብርሽ እንኳን አደረሰ። እንግዲህ አምና ነበር የተገናኘ ነው
1: 2018
2: ላይ፣ ዘንድሮ ደግሞ 2019 ላይ የተገናኝተናል። ከዘመነ ማርቆስ ወደ ዘመነ ሉቃስ ተሸጋግረናል። እንኳን አደረሰ። እንኳን አደረሳችሁ።
3: እንግዲህ እንኳን አብሮ አደረሰን ነው የሚባለው። ከዘመነ ማርቆስ ወደ ዘመነ ሉቃስ።
1: መልካም እንግዲህ
4: እንኳን አደረሳችሁ አብርሽ። ሁላችሁም አድማጮች እንኳን አደረሳችሁ። እንኳን ለ2019 አዲስ ዓመት በሰላም አደረሳችሁ። ዓመቱ ሁሉ የሰላም የጤና እንዲሆንላችሁ እንመኛለን። የ2019 አዲስ ዓመት ዘመን ከኛ ጋር የተሰኘው ልዩ ፕሮግራማችንን ከ6 ከ8 ይዘንላችሁ ቀርበናል። ለሁለት ሰዓታት ያህል አብራችሁ እንድትቆዩ እንጋብዛለን። አብረን ስንቆይ ደግሞ የተለያዩ የአውደ ዓመትን የሚመለከቱ የተለያዩ ፕሮግራሞችን ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። በዓልን በዓል የሚያሰኙ ደግሞ ልዩ ሙዚቃዎችንም በመሀል እየተገባበዝን ሽልማቶችንም እየተሰጣጣን አብረን ቆይታ እናደርጋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን።
1: መልካም ቆይታ እንዲሆንላችሁ እንመኛለን። እንግዲህ ጥያቄን ጠይቅና የበግ ሽልማት ይኖረናል። 2000 ሀበሻ እንግዲህ በተለይ ደግሞ በቱሪስት ፍሰትን እንዲጨምር የሚያደርግልን ባህላዊ ምግብ አምባሳደር የሆነው 2000 ሀበሻ ልዩ ሽልማት ሰጥቶናል። በተለይ ደግሞ ቁጥር 1 አትላስ፣ ቁጥር 2 ደግሞ ስካይላይት ጀርባ፣ ቁጥር 3ም እንዲሁ አትላስ ጀርባ ይገኛል። ቁጥር 3 አዲስ ብራንችም ከፍቷል። እንኳን ለ2019 በሰላምና በጤና ደርሳችሁ እያለ እጅ የሚያስቆረጥሙ ጣፋጭ ምግቦችን በተለይ ደግሞ ባህላዊ ምግቦችና ዘመናዊ ምግቦችን በታዋቂ ሼፎች ያዘጋጃል። ከሰኞ እስከ ሰኞ ደግሞ ባህላዊ ጭፈራው ምኑ ቅጡ እኛ ጋር ቢመጡ ከወዳጅ ቤተሰቡ ጋር ልዩ የማይረሳ ጊዜ ያሳልፋሉ። እንዲሁም ደግሞ በአዳራሾቻችን ሰገነት ባሉት አዳራሾች የባህል ምግብ አምባሳደር የሆነው 2000 ሀበሻ የባህል ምግብ አዳራሽ በተለያዩ መስተንግዶ እንጠብቃችኋለን። ለሰርግ፣ ለቅልቅል፣ ለተለያዩ ግብዣዎች እኛ ጋር ጎራ ይበሉ እያሉ ይገኛሉ። 2000 ሀበሻ የባህል ምግብ አዳራሽ እንዲሁም ስጦታ ሰጥቶናል። ወደኋላ ላይ ጥያቄ ጠይቀን ሽልማት የምንሰጥ ይሆናል። መስከረም 9 ደግሞ በተለይ ደግሞ
2: መስከረም 9 ያው ትናንትና አንስተነው ነበረ፣ ዛሬም ደግመን እናነሳዋለን። መስከረም 9 ልዩ ፕሮግራም አለ በስካይላይት ሆቴል። እንግዲህ ታዋቂ ሰዎች፣ የመንግስት ባለስልጣናት፣ የሚመለከታቸው ያን ጉዳይ የኪነጥበብ ማህበረሰባት በዛ ዘርፍ ላይ የሚመለከታቸው እንግዶች ተጋብዘዋል። ለብዙ ሰዎች የስራ እድልን የሚፈጥር ለብዙ ሰዎች መፍትሄ የያዘ አዲስ ነገር ይዘን እየመጣን ነው። እንግዲህ
1: መስከረም 9 ላይ የሚጠበቅ ፕሮግራም ነው። ሁሉም ሰው የሚጋበዝበት ነው። ሁሉም እንዲታደም እንግዲህ በዚህ አጋጣሚ መልእክታችንን እናስተላልፋለን። አመሻሽ 11 ሰዓት ላይ ነው የሚደረገው። ምንድን ነው ላውንች የሚደረገው የሚለውን ነገር እንግዲህ የምንጠብቀው ነው አድማጮቻችን። ሌላው ደግሞ እንግዲህ እዚህ ፊት ለፊታችንም ቀጥታ ስቱዲዮ ሻምፖ፣ ኮንዲሽነር፣ በተለይ ደግሞ ዛሬ በዓል እንደመሆኑ መጠን የተለያዩ ትሪትመንቶች እንግዲህ ሽልማቶችንም እንሰጣለን።
2: እንግዲህ ይህን ደግሞ ከለም ይህንን ሽልማት ያዘጋጀልን ከተፈጥሯዊ ነገሮች የሚዘጋጅ ትሪትመንት ነው። ሻምፖ አላቸው፣ ኮንዲሽነር አላቸው። ለአዋቂዎች፣ ለህፃናት የሚሆን ሻምፖ፣ ኮንዲሽነር እንዲሁም ደግሞ ትሪትመንት ኦይሎች አሉ። በካስተር ኦይል የበለጸገ፣ በብላክ ሲድ ወይም ጥቁር አዝሙድ ዘይት የበለጸገ፣ ፓምኪን ሲድ፣ ላቨንደር፣ ሮዝመሪ፣ ክሎቭን፣ ቪታሚን ኢ፣ ፔፐርመንት ኦይል እና ሰንፍላወር ሲድ ኦይሎችን የያዘ ቆንጆ የሆነ ለጸጉር ተስማሚ የሆነ ኦይል ነው። ይህንን እንግዲህ እንደ ሽልማት አዘጋጅተናል። ብዙ ጥያቄዎች ይኖረናል። እነሱን ተሳትፎ አድማጮች የዛሬውን እንግዲህ
1: በ0930470847 ላይ መደወል አይቻልም። በ091 እንግዲህ መስፈርት ከደወላችሁ ኳሊፋይ ነው የምትደረጉት። መደወል ሳይሆን ቴክስት ማድረግ ነው። 0930470847 ላይ በተለይ 2019 ላይ እንገኛለን። በየአመቱ ፓግሚስ እንግዲህ 7 6 የምትሆነበት ጊዜ አለ አይደል?
2: ባራታ መታንዴ 6 ሆናለች። በሆነ ጊዜ አንዴ ደግሞ 7 ሆናለች።
1: መቼ ነው እነሱ የሚለውን ነገር መደወል አይቻልም ብለናል። አድማጮቻችን እየደወላችሁ ላላችሁ 0930470847 ላይ ቴክስት አድርጉልን። እንግዲህ ወርሃ መስከረም እንገኛለን። ወርሃ መስከረም በኢትዮጵያ ወራት የመጀመሪያ መስከረም ነው። ይህ ወር ዘመን መለወጫ እንቁጣጣሽ ወይም ቅዱስ ዮሐንስ ተብሎ ይጠራል። ስለ አዲስ አመት የተለያዩ ስም መጠሪያ፣ ታሪካዊ መጣጥ፣ ስያሜ መነሻ ሐሳቦች አሉ። በተለይ ዘመን መለወጫ መስከረም ወር የሆነበት ምክንያት ብርሃንና ፀሐይ፣ ጨረቃ፣ ከዋክብት በአመት ውደት ጳጉሜ ወር ጨርሰው ወደ መስከረም ወር የሚጀምሩበት ወይም የሚሸጋገሩበት ነው። ሌሊቱ ከቀኑ ጋር ይስተካከላል። አመቱን ጠንቅቀው ቢቆጥሩ 364 ቀናት ይሆናል። ሌሊቱ ከቀናት ጋር ይስተካከላል። አመቱን እንግዲህ ጠንቅቀው ቢቆጥሩ 364 ቀን ይሆናል እና ሄኖክ 26:44 ላይ ዘመናችን እንደ ቀድሞ በተለይ ደግሞ አዲስ በዘመነ ኖህ ዓለም ላይ ንፍር ውሃ አጥለቅልቆ ከቆየ በኋላ ዳግመኛ ውሃን የጎደለበት በመሆኑ የመጀመሪያ ወር መባቻ ምድር የታየችበት እንደሆነ ይነገራል። እንቁጣጣሽ የተባለበት ምክንያት ደግሞ አንደኛው እንቁ እጽ አመጣሽ ብሎ አበባ መፈንዳትን ያመላክታል። ሁለተኛው ደግሞ ለሶስት ልጆች አጉራትን እጣ ሲያከፋፍል አፍሪካ ለካም ደረሳትና አፍሪካ ምድር ሲገባ የመጀመሪያ ያረፈው በኢትዮጵያ ነበርና ሀገሪቱ ባደያባ ሸብርቃ ወሩ ወርሃ መስከረም መሆኑ እንቁ ጣጣሽ ሊባልና ወጣልሽ ወይም እንቁ ለጣጥሽ የሚልም ትርጓሜ ያለው በኢትዮጵያ ንግስት ሳባ አዜብ ንጉስ ጥበባት ከመስማት ማሳየት መርጦ ወደ ንጉስ ሰለሞን ብዙ ሰራዊትን እጅ መንሻ በመያዝ እንደሄደ ይነገራል። ንጉሱ በደስታ ተቀብሎ እርሱም እንቁ ለጣትሽ ጌጥሽ ይሁን በማለት አራት አይነት ቀለም የሚታይበት በቀን ሌሊት የሚታይ ቀለበት እንደሰጣት ይነገራል። በወሩ ወርሃ መስከረም ነበር። በዚህም በመነሳት እንቁጣጣሽ የሚል ስያሜ እንደወጣለት ይነገራል። ቅዱስ ዮሐንስ እንለዋለን። ሶስተኛው አዲስ ዘመን ቅዱስ ዮሐንስ ደግሞ የመጥምቁ ዮሐንስ ተግባር በዘመነ ወንጌል በር መነሻ እንደሆነ ለኢትዮጵያ አውድ በተለይ ደግሞ መስከረም አንድ እንዲከበር አባቶች ወስነዋል። ድርሳናት እንግዲህ እንደሚያመላክቱት ከሆነ ዮሐንስ አፈወርቅ ገጽ ቁጥር 1-3 ላይ የመጽሐፍ ስንክሳር መስከረም ወር ተብሎ ይነገራል። እርሱም ግብፅና ኢትዮጵያን ዓመቶች የመጀመሪያ ወር እንደሚሉት ሁሉ ቀኑና ሌሊቱ እኩል 12 ሰዓት ነው። ከዚህ በኋላ ደግሞ እየጎደለ ይሄዳል። በአጠቃላይ ዘመን መለወጫ በተለያዩ ስያሜ ይጠራል። ዘመኑ አዲስ ተብሎ ቢጠራም አዲስ መሆን ያለበት ወራትና ወቅት ብቻ ሳይሆን የክርስቲያኖችም የሌሎችም ሃይማኖት ተከታዮች እንግዲህ በተለይ የጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ስጋዊ ያስተማረበት አዲስ ዓመት ሲመጣ ደግሞ በኃጢአትን በተንኮል በክፋት የቆሸሸ ንስሐን ሰዎች የሚገቡበት የተጣሉ የሚታረቁበት ይቅር የሚባባልበት ዓመት እንደሆነ ይታወቃል። በተለይ ደግሞ በሀገራችን የተለያዩ አከባበሮች በተለያዩ ክልሎች ላይ የየራሳቸው የዘመን አቆጣጠሮች፣ ወራቶች፣ ቀናቶች አሏቸውና በተለይ በደቡብ በጣም በስፋት እንግዲህ ዘመን መለወጫ ከመስከረም በኋላ

ኮመርሻል የዚህ ሰዓት የክብር አጋራችን ሆኖ ፕሮግራሞቻችንን እቅፍ ድግፍ አድርጎ ዝግጅቶቻችን ወደ እናንተ እንዲደርስ ያደረገልን ይገኛል። ከአቮድ ኮመርሻልንም እጅግ አድርገን እናመሰግናለን። የፕሮግራማችን የክብር አጋር በፕላቲኒየም ደረጃ ስለሆነ እጅግ አድርገን እናመሰግናለን። ሙዚቃ እንሰማለናል። በዓል ስለሆነ ወሪባና በዛ ሙዚቃ ዛሬ ልጋብዛቸው። የኩኩ ሰብስቤን አባዮሽ ዮሐ አበባዬ የተሰኘውን ቴክኒሻናችን ኤፍሬም ተክሉ ያሰማናል። በፕሮግራም ዝግጅትና መስተንግዶ አብርሃም ግዛው፣ ቤቴሌም አለማየሁ፣ ሜሮን ፍቃዱና መብራቱ ጸጋው አብረናችሁን። የስልክ ሀሳብ አስተያየቶቻችሁን ኤልሻዳይ ጥላሁን ይቀበላል። በቀጥታ ስቱዲዮ ከተወዳጁ ብስራት ኤፍኤም 101.1 ሜጋርዝ ላይ የጥበብ ብልጭታ ዘመንን ከኛ ጋር የተሰኘ ልዩ አውደ ዓመት ፕሮግራማችን ወደ እናንተ እየደረሰ ነው። ደውሉ፣ ሀሳብ አስተያየቶቻችሁን አድርሱ። በቀጥታ ስቱዲዮ እንገኛለን። የተለያዩ ሽልማቶች አሏችሁ። አድማጮቻችን፣ በዓልን የት አካባቢ ነው ያላችሁት? በምን ሁኔታ ነው እያሳለፋችሁ የምትገኙት? ከኛ ጋር ቆይታ አድርጉ። ምሳ ሰዓት ላይ እንገኛለን። ከወዳጅ ዘመድ ጋር ሰብሰብ ብላችሁ ቡና እያፈላችሁ በዓልን እየተጠያየቃችሁ ያላችሁ ኢትዮጵያና ትውልደ ኢትዮጵያን በሀገር ውስጥም በውጭም ያላችሁ www.bisrattv.com ላይ በቀላሉ በአፕሊኬሽን እንደመጣለን። በስልኮቻችሁ እንዲሁም www.bisrattfm.com ላይ እያሽከረከራችሁ በአዲስ አበባን በክልልም በተለያየ ስፍራ ላይ ሆናችሁ በዓልን ከኛ ጋር እያሳለፋችሁ ለምትገኙ በድጋሚ እንኳን ለ2019 በሰላምና በጤና ደረሳችሁ እንላለን። መልካም በዓል ይሁንላችሁ በድጋሚ።

0: ታላቅ ራይን ወደ እውነታ የቀየረው ካቦድ ኮሜርሻል ለንግድ ተመራጭ ቦታዎች በመገናኛ ካዛንችስ እና ሽሮሜዳ ዘመናዊ ሞሎችን እየገነባን ነው። ልዩ የሽያጭ ኤክስፖ በማዘጋጀት ነጋዴዎችን የንግድ ሱቅ ባለቤት አድርገናል። በትጉህ ባለሙያዎቻችን ማህበራዊ ኃላፊነታችንን በመወጣት ነጋዴዎችን ከራያችን አስተሳስረናል። በዚህ ጉዞ አብራችሁን ለነበራችሁ ለአጋርነታችሁ ምላሽ 2 ኤሌክትሪክ መኪናና ጨማሪ 8 ልዩ ሽልማቶችን በመሸለም አብሮነታችንን አጠናክረናል። ለኢንቨስትመንትም ሆነ ለንግድ አዋጭ ሆኑ ቦታዎችን ከካቦድ ኮሜርሻል እስከ 35% በሚደርስ ቅናሽ ገዝተው የአዲሱን ዓመት የስኬት ጉዞ ከካቦድ ጋር ይጀምሩ። የበለጠ መረጃ በ6227 ይደውሉ። ካቦድ ካለ የንግድ ማዕከል አለ። መልካም አዲስ ዓመት።
1: አዲስ ዘመንን የሚያበስር የአዲስ ጅማሬ ድምፅ እንደየዘመኑ ይሰማል። ይህ አዲስ ዘመን ደግሞ ፍካትን ተላብሷል። እቅድ ሁሉ የሚሳካበት፣ ያሻነው ደጃችን ድረስ የሚመጣበት የኛ የሆነ ዓመት ፍላጎት ማረፊያውን ያገኛል። ያውም በፍጥነት ጥረት ሁሉ ፍሬን ያፈራል። ያስፈለገን በቅርበት ይገኛል። ልክ እንደ ዘመን ገበያ ደጃችን ድረስ ከተፍ ይላል። ከእኛ አልፈን ለቤተሰብ ተርፈን ለወዳጆች ከዘመን ጋር እንደርሳለን። ምን ያስፈልጋል? የበዓል ቅናሹ፣ ገበያው፣ የአውድ ዓመት ሸመታው፣ ሁሉም በዘመን ደጁ ድረስ ይመጣል። እንኳን ለአዲሱ ዓመት አደረሰን። ዘመን ገበያ ደጁ ድረስ። ኢትዮ ቴሌኮም።
2: በዚህ ኑሮ ሁሌ አዲስና ትኩስ ቁርስ ማዘጋጀት እኮ ራሱን የቻለ ፈተና ሆነብኝ።
3: እሱ ብቻ መስሎሽ ጠዋት ብሎ የሚደርስ ደግሞ ልጆቹ ጥርግርግ አድርገው የሚበሉት ቁርስ ማግኘት እኮ ጭንቅ ነው።
4: እኔማ ከምንም በላይ ለቤተሰብ የጤናና ኃይልን የሚሰጥ አልቢ ምግብ ነው ያጣሁት።
5: አሁን ጭንቀቱ ቀርቷል። የኔ የበለጸገ በቆሎ ዱቄት በቪታሚኖች እና በሚኔራሎች የበለጸገ ከግሉተን ነፃ የሆነ ገንፎ ቢባል ጨጨብሳ፣ ልጆቹ የሚወዱት ልዩ ፓንኬክ። የኔ የበለጸገ በቆሎ ዱቄት ከጥራቱ አይነቱ ከአይነቱ መበርከቱ በ400 ግራም በ1 ኪሎ እና በ3 ኪሎ እንደ ልቡ የሚገኝ
6: ሁሉም ምርጥ ቁርስ በእኔ ጀምራል።

0: አረ ሰዓቱ ሄደ እህቴ ጋር ደውልልኝ።
1: እሺማ። ሄሎ አክስቴ፣ እማማ ፈልጋሽ።
0: ሄሎ ሰብልዬ፣ እንኳን አደረሰሽ። አዎ እኔማ ደህና ነኝ። ሰምተሻል ደግሞ የሳራ ሰርግ እሁድ ነው አሉ። ስንት መጥሪያ ላከችልሽ?
1: እማ እንኳን አደረሳችሁ ልትይ አልነበር እንዴ? ምርመራ አደረግሽው እኮ።
0: እስኪ ባለቤትሽን አገናኝኝ። ዳንዬ እንኳን አደረሰ ወንድሜ።
2: ሄሎ እንኳን አደረሰሽ።
0: እንኳን አብሮ አደረሰን። እሺ በግ ስንት ብር አገኘህ እባክህ?
1: እማ ገበያ ጥናት አደረግሽው እኮ።
0: ዝም በይ ዳንዬ። እኔ ምልህ ቤተሰብ ሁሉ ሰብሰብ ብሏል አይደል?
1: አረ ጓደኞቼን ሰላም ብዬ ልምጣበት።
0: ናቲ አይኔ አይኔን እያየኝ ነው። ቻው በቃ። እኔ ምልህ ዛሬ እንዴት ብሩ አላለቀም?
1: ሳፋሪኮም እጥፍ አድርጎልን ነዋ።
3: በአዲስ ዓመት ግንኙነትዎን ያጠናክሩ። የሳፋሪኮም የአዲስ ዓመት ስጦታ የሳምንት ወይም የወር ጥቅል ሲገዙ እጥፍ የድምፅና የዳታ ስጦታ ያገኛሉ። ጥቅሎቹ ከሳፋሪኮም ወደ ቴሌ ለመደወል ያስችላሉ። አሁኑኑ ወደ ኮከብ 777 መሰላል ይደውሉ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት።
4: የጥበብ ብልጭታ

0: ተመልሰናል አድማጮቻችን። ጣቢያው ተወዳጁ ብስራት ኤፍኤም 101.1 ሜጋሄርዝ ላይ እዚህ ላንቻ በቅሎ ቤት ከሚገኘው ቀጥታ ስቱዲዮ ወደ እናንተ እየደረስን ነው። የት አካባቢ ነው ያላችሁት? በሁኔታ ነው እያሳለፋችሁ ያላችሁት? ልዩ የበዓል ፕሮግራማችን ወደ እናንተ እየደረሰ ይገኛል። የተለያዩ አድማጮች እየደወላችሁ ሀሳብ አስተያየቶቻችሁን እያደረሳችሁን ነው። የመልካም ምኞት መልእክቶቻችሁን ለቤተሰቦቻችሁ፣ ለወዳጆቻችሁ፣ ለጓደኞቻችሁ እያጋራችሁ ነው። እጅግ በርካታ አድማጮች ቴክስት እያረጋችሁ ኤስኤምኤስ እያረጋችሁ ነው። እንግዲህ እንኳን አደረሳችሁ እያላችሁ ነው። ስጦታዎችንም ሽልማቶችንም እንድንሰጣችሁ እየጠየቃችሁን ነው። የምር ሸልሙኝ፣ ነፍሰ ጡር ነኝ፣ በጣም ደብሮኛል ብላለች በ0983 2606። መጨረሻውን አንናገርም። ይኸው እዚህ ጋር የምትመለከችው የቴክስት ማዕት ነው። እንግዲህ ያልተከፈቱ ብዙ ቴክስቶች አሉ። ፓግሜን በተመለከተ ለጠየቅነው ጥያቄም እንግዲህ የመለሱ ያሉ አድማጮች አሉ። ዶሮ ሸልሙኝ፣ በግ ሸልሙን የሚሉ አሉ። እንግዲህ አድማጮቻችን በቻለው መጠን የመጡትን ስጦታዎች እያየሽ ነው። የመጡ ስጦታዎችን እንሰጣቸዋለን፣ ሽልማት የምንሰጣቸው ይሆናል። አድማጮቻችን የዚህ ሰዓት አጋሮቻችንና ምርትና አገልግሎቶቻቸውን እያስተዋወቁ ያሉ ንግድ ስራው ካቦድ እፎታን ይሰጣል። ካቦድ ኮሜርሻል ስቴት በመዲናችን አዲስ አበባ የሚታየው የንግድ ቦታ እጥረትን በኪራይ ማናር ዘላቂ ለመቅረፍ እፎይታን የሰጠ ልዩ የንግድ ማዕከል ሽያጭ አውደሪ በይፋ ከፍቷል። ተቋሙ በሚቀጥሉት 4 ዓመታት ውስጥ 17 ግዙፍ ዓለም አቀፍ ደረጃውን የጠበቁ ሞዴሎችን በመገንባት አቅዶ እየሰራ የሚገኘው በአሁኑ ወቅት በሽሮ ሜዳ የሚገኘው ጥበብ ሞል ላይ፣ በመገናኛ ካርል ሞል ላይ፣ በካሳኝስ በሚገኙ ፕሮጀክቶች ግንባታቸውን በተፋጠነ ሁኔታ ላይ ይገኛል። ከነዚህም በአንድ ዓመት ጊዜ ውስጥ በተጠናቀቀው ለደንበኞች የሚያስረክቡት ማዕከላት ከመሬት በታች ዘመናዊ የባስ የታክሲ የሜትሮ ተርሚናሎችን አካቶ የተገነቡ መሆናቸውን ለግብይት ምቹ ተመራጭ ናቸው። ይህም ከዛሬ በተለይ ደግሞ ከግንቦት 15 ከግንቦት 22 ለሰባት ቀናት ብቻ የሚቆይ አውደሪ የሚሳተፉበት ደንበኞች ከ40% የሚደርስ ታላቅ ቅናሽ አዘጋጅቷል። በተጨማሪም እንግዲህ ካቦድ ኮሜርሻል በ10% ቅድሚያ ክፍያ በመክፈል ቀሪውን 5 ዓመት ከዚያ በላይ ለሆኑ ምቹ አከፋፈል አማራጮችን የንግድ ሱቆች ባለቤት መሆን ይችላሉ። ንግድ ስራውን ወደ ላቀ ደረጃ ለማሸጋገር በሽሮ ሜዳ፣ በካሳኝስ፣ በመገናኛና በመሃል መርካቶ የሚገኙ እነዚህ ዘመናዊ ሞሌዎችን አሁኑን ይረከቡ። ካቦድ ለንግድ ምቹ መፍትሄ ነው። በስልክ ቁጥሮቻችን በ0973222227 በ0983222227 ወይም ደግሞ በ6227 በአጭር የስልክ መስመር በመደወል ካቦድ ኮሜርሻልን እንግዲህ ይቀላቀሉ እያሉ ይገኛሉ። የሰዓት የክብር አጋራችን ነው። ሌላው እንግዲህ 2000 አበሻ የባህል ምግብ አዳራሽ የባህል ሰገነት በተለይ ደግሞ ለአድማጮቻችንም ስጦታዎችንም እንድንሰጥ ሰጥቶናል። በቱሪስትን ፍሰት በመጨመር በተለይ ደግሞ የባህል ምግብ አምባሳደር የባህል ምግብ ቤት የሆነው 2000 አበሻ ከተመሰረተ ከ18 ዓመት በላይ ሆኖታል። ኦልሞስት ወደ 20 ዓመት ተጠግቷል። 2000 አበሻ በኢትዮጵያ ሚሊኒየም የተከፈተው እንግዲህ 2000 አበሻ የባህል ምግብ አዳራሽ ከተመሰረተ ጀምሮ በኢትዮጵያዊነት ትህትና በተላበሱ አስተናጋጆቻችን እንዲሁም ደግሞ እጅ በሚያስቆረጥሙ ታዋቂ ሼፎች በሚዘጋጁ ባህላዊና ዘመናዊ ምግቦቻችን በባህል ሰገነት አዳራሽ ከሰኞ እስከ ሰኞ ባህላዊ ጭፈራዎቻችን እኛ ጋር ቢመጡ ልዩ የማይረሳ ጊዜን ያሳልፋሉ እያሉ ይገኛሉ። ለሰርግ፣ ለተለያዩ ቅልቅልና ዝግጅቶች እኛ ጋር ይምጡ። ቁጥር 1 አትላስ፣ ቁጥር 2 ስካይላይት ሆቴል ጀርባ፣ ቁጥር 3 ደግሞ አትላስ ጀርባ በአዲስ ዓመት እንግዲህ ይከፍተናል። እኛ ጋር መጥተው ከወዳጅ ዘመዶ ጋር የማይረሳ ደስ የሚል ውብ ጊዜን ያሳልፉ የሚለው 2000 አበሻ የባህል ምግብ አዳራሽም እንግዲህ ለአድማጮቻችንም የበግ ስጦታ ሰጥቶናል። እንግዲህ ሽልማቶችን የምንሰጥ ይሆናል። ሌላው ሽልማት ከሰጡን መካከል እዚህ ጋር ለም ደግሞ ይገኛል። በተለይ በኮንዲሽነር እና በተለያዩ የጸጉር ትሪትመንቶቻቸው ይታወቃሉ።
1: ለም እንግዲህ የተለያዩ ስጦታዎችን አዘጋጅቶልናል። የተለያዩ ሻምፖና ኮንዲሽነሮች አሉ፣ የኦይል ትሪትመንቶች አሉ፣ እንዲሁም ደግሞ ለህፃናት የሚሆኑ ሻምፖ ኮንዲሽነሮች እንደዚሁም ኦይል ተዘጋጅተዋል። የተለያየ ኢንግሪዲየንት አላቸው። ከነዛ ውስጥ የጥቁር አዝሙድ፣ የፓምኪን ሲድ፣ የካስተር ኦይል፣ የተለያየ ኦይሎችን ይዘዋል። እንግዲህ እነዚህን ምርቶች ደግሞ ለእኛ ለስጦታ አዘጋጅተናቸዋል። ጥያቄዎቻችንን ለሚመልሱ፣ ሀሳቦቻቸውን በቴክስት ሜሴጅ ለሚመልሱልን ሰዎች በሙሉ በቻልነው መጠን ከመሀል ራንደምሊ እየመረጥን ወይ ደግሞ ጥያቄ ጠይቀን ለሚመልሱ በስጦታ መልክ ለአዲስ ዓመት እንሰጣቸዋለን።
0: ምንም ችግር የለም። በዓል እንደመሆኑ መጠን እንግዲህ በዓል በብዛት እንግዲህ በዓል እንደሚታሰበው ከቤተሰብ ጋር፣ ከወዳጅ ዘመድ ጋር፣ ከጓደኛ ጋር ሰብሰብ ብሎ በፍቅር በአንድነት በዓል እንኳን አደረሰሽ እንኳን አደረሰ እየተባባሉ የሚያሳልፉበት እንደመሆኑ መጠን እንግዲህ በዓልን ደግሞ ከኛ ጋር ለሚያሳልፉ አድማጮቻችን እኛም ደግሞ እጃችን ባዶ አይደለም፣ እነሆ ጀባ እንላለን። ወርሃ መስከረም ላይ እንገኛለን። ወርሃ መስከረም እንቁጣጣሽ መስከረም አንድ ዛሬ እንግዲህ ፍካት ያለው ነው። ትላንት ዝናብ ነበር አይደል? ወራ 2018 ግማሽ ቀን ዝናብ ሲዘንብ ነበር። ዛሬ ግን ፀሐይ እንግዲህ ወጣችበት። እስከ መስከረም አጋማሽ ቆይ ዘንብ ነበር። ዘንድሮ ግን ክረምቱ ጠንከር ያለ ነው ማለት አንችልም። የጠነከረ ነው እንደሌሎቹ ጊዜ ማለት አንችልም። ወራ መስከረም ደግሞ ራሱን የቻለ ዘመን አቆጣጠርና ትርጓሜ ያለው አዲስ አበባ በኢትዮጵያ ብቻ የሚበቅል ነው ለምንድን ነው የሚለውንም ጉዳይ እንመለከታለን። እስቲ ወራ መስከረምን እንንቃኝ።
1: እንግዲህ ወርሃ መስከረም አሁን ቀደም ስታነሳው ደጋግመ ያነሳው የ13 ወር ፀሐይ የ13 ወር ጸጋ ብዙ ጊዜ ኢትዮጵያ የ13 ወር ጸጋ እየተባለ ይጠራልና እስከ 2016 ድረስ ሞታችንን እስከምንቀይር ድረስ በቱሪዝም ዘርፉ ራሱ ላለፉት 50 ዓመታት የምንጠቀመው ሰርቲመንትስ ኦፍ ሰንሻይን እያለን የቱሪዝም ሞታችን ሁሉ ነበረ። ያ ማለት እንግዲህ በ13 ወር ውስጥ ብቸኛ ሀገር ነን 13 ወር ያለን። ሌሎቹ 12 ወሮቹ ትክክለኛ 30 ቀን ሲኖራቸው 13ኛ ወር ጳጉሜ ግን 5 ቀንና በአራት ዓመት አንዴ ደግሞ 6 ቀንን ትይዛለች። እንግዲህ ይሄ የ13 ወር ጸጋ የሚለው ሀሳብ በመጀመሪያ እንግዲህ እንዳልኩ 50 ዓመታት ከ1960ዎቹ ጀምሮ ሰርቲ መንዝ ሰብ ሸንሻይን እያልን የምናስተዋውቅበት ቱሪዝማችን ነፍሳቸው ይማርና ቱሪዝም ላይ በጣም ትልቅ ስራ የሰሩ ናቸው። እሳቸው ነበሩ ይሄንን ነገር ያመጡት። ከዛ ይሄንን የ13 ወር ጸጋ የሚለውን ደግሞ ጋሽ ጥላሁን ደግሞ መልሶ በዜማ
0: ቴክኒሻናችን አንደር እየሄደው ነው ከስር የ13 ወር ጸጋ ክቡር ዶክተር አርቲስት ጥላሁን ገሰሰ በጣም አድርጎ ገልጾታል። እያንዳንዱ ነገር ማለት ነው። ወርሃ መስከረም 17 እንግዲህ ጥላሁን ልደቱ ነው እንደሚታወቀው። ክቡር ዶክተር አርቲስት ጥላሁን ገሰሰ እንግዲህ በኢትዮጵያ ሙዚቃ ውስጥ በኢትዮጵያ ኪነጥበብ ውስጥ ትልቅ አሻራ አሳርፏል። ወርሃ መስከረም ለእኛም በበዓል የቴሌቪዥን ፕሮግራሞቻችንና የሬዲዮ ፕሮግራሞቻችን መስከረም 17 ሲመጣ በየአመቱ እንዘክረዋለን፣ እናስታውሰዋለን። ልዩ ትዝታም አለን። እንግዲህ በተለይ ደግሞ ከ13 ወር ጸጋ ጋር በተገናኘ ብዙ የዳሰሰበት ብዙ ያነሳበት ነው እንደሚታወቀው ማለት ነው።
1: አዎ ብዙ የዳሰሰበት ነው። አዲስ አመት ሲመጣ ሁልጊዜ የምትሰማቸው ከአዲስ አመት ጋር ተያይዘው የምትሰማቸው ዘፈኖች አሉ። አሁን ክረምቱ ማለፉን ቡሄ መድረሱን የምታውቀው በሰለሞን ደነቀ ዘፈን ነው።
0: ስርቅታይ ዘመን ተሻጋሪ ስራ ነው። አንዳንድ ሙዚቃዎች አይተሽ ከሆነ አሁን ቃና ዘገሊላ የሆነ ያለ አመቱን ጠብቀው ሁልጊዜ የእነዛ ሙዚቃዎች አሁን አድዋ ሲመጣ ጂጂ እናስታውሳታለን። ሌሎች በዓላት ክብረ በዓላት ህዝባዊም ሆኑ እንደዚሁ በዓላት ሲመጡ የምናስታውሳቸው ለምሳሌ ፋሲካን ስናስታውስ ታደሰ አለሙን እናስታውሳለን። ሁልጊዜ የምናስታውሳቸው አይከን የሆኑ ሙዚቃዎች
1: ማን ነበር ስማቸው? እንኳን እንኳን ለብርሃነ ትንሳኤ ሚል እሳቸው ራሱ ልክ በዓሉ ልክ ዶሮ በግ ምናምን እንደምታስታውሰው አብረ ከበዓሉ ጋር የምታስታውሳቸው ድምፃዎች የምታስታውሰው ሙዚቃ አለ። ከዛ ውስጥ ግን የማይቀረው የድምፃዊ ጥላሁን ገሰሰ የ13 ወር ጸጋ ሙዚቃ አልበም ነው። በነገርሽ አልበም ነው። በ1980 ነው የወጣው። 39 ዓመቱ ነው
0: ዘንድ ጎልማሳ እድሜ ማለት ነው።
1: ያን ጎልማሳ እድሜ 39 ዓመት ሆኖታል። 39 ዓመት ተሻግሯል። ከዛ ደግሞ የሚገርመው አሁን የሱ ሙዚቃ ከሌሎቹ ከአዲስ ዓመት ሙዚቃዎች የሚለየው ይሄ አዲስ ዓመቱን ብቻ ነግሮ የሚሄድ አይደለም። ሙሉ 13 ወሩን በሆነ ግጥሞች ውስጥ እያስገባ እያንዳንዱ ነገር ይሰጣል። ለምሳሌ በፀሐይ ብርሃን ደምቃ ክረምትና በጋ የትውልድ ሀገር ያላት የ13 ወር ጸጋ ወግና ልማዳችን የወረስ ነው ካበው በአውደ ዓመት ትዝታ አይጠፋም ሕያው ነው ይለና የአውደ ዓመቱን ድባብ 13ቱን ወሮች እንደዚህ እንደዚህ እያነሳ እንትን ሲለን ይቆይና ይቀጥላል። ከዛ ደግሞ የአውደ ዓመቱን መንፈስ ጠንካራነቱን የበዓሉን ጣዕም ጥልቀቱን ሁሉ ይዳስስልናል። እንድታየው እንድትሰማው ያደርግሃል። ይቀጥልና ብቸኛዋን የጳጉሜ ወር ደግሞ በስሌት በቀመር ውስጥ የምትኖር ሀገርን እንደምታስታውስ አድርጎ ይገልጻታል። ሀገራችን የጸጋ ባለቤት እንደሆነች ምን አይነት ጸጋ እንዳላት በዚህ ዘፈን ይገልጽና ከዛ ምን ይላል? እንኳን አደረሰክ ሲባባል ወዳጅ ከጎረቤቱ ትዝታው መች ይጠፋል አቤት ማስደሰቱ ይላል። ልክ በዓል ሲመጣ የተጠፋፋው ይገናኛል፣ ጎረቤት ከጎረቤት ጋር ይጠያየቃል፣ አንዱ ቤት ከአንዱ ቤት እየተሄደ እንኳን አደረሳችሁ ይባላል። ልጆች የአበባ ሉክ እየያዙ እየሄዱ ዘመዶችን፣ ቤተሰቦችን፣ ጎረቤቶችን እንዴት ናችሁ ይላሉ። ትጠያየቃለህ ከተጠፋፋው ሰው ጋር እንኳን የምትደዋወለው በዓላትን ጠብቀህ ነው። በተለይ ደግሞ የአዲስ አመት ደግሞ ሲሆን
2: ታዳጊዎች እንደውም እኮ ልብስ አዲስ ከተገዛላቸው ይዘውት ያደርጋሉ አይደል? እስኪ ነገ ድረስ
1: ያ ያሁን ልጆች እንኳን እድለኞች ናቸው። ኤኒ ታይም ነው ልብስ የሚገዛላቸው።
2: እኛ
1: በመስከረም ነው ልብስ እና ጫማ የሚገዛልንና
2: ደብተሩ ስክሪፕቶ ሲገዛ በቃ አዲስ አመት ያለው ጉጉት እንዲሁም ደግሞ ትምህርት ቤት እስኪከፈት ድረስ ያለው ጉጉት የረፍት ጊዜ አልፎ እንግዲህ ወደ አዲስ አመት ወደ ትምህርት ቤት የሚካሄድበት ወቅት ደግሞ ለትምህርት ቤት ለጓደኞች ለማሳየት የሚደረገው ነገር በጣም ትዝታ ያለው ነገር ነው።
1: አሁን ትምህርት ሲጀመር መስከረም 2 ላይ ትምህርት በብዙ ጊዜ መስከረም 2 ነው የሚጀመረው። አሁን ትንሽ
2: ገፋ ይደረጋ ብዙዎቹ ከፍተኛ ትምህርት ተቋማትም ሆነ ሌሎች አንደኛ ደረጃ እና ሁለተኛ ደረጃ ትምህርት ቤቶች እንግዲህ አዲስ አመት ተወሰነ ቀናት ካለፉ በኋላ ትምህርት መክፈቻ ነው የሚሆነው። ያው መጀመሪያ አካባቢ ላይ ብዙ ተማሪም አይመጣም
1: ትንሽ ገፋ ተደርጎ እኛ ግን መስከረም 2 ነው ትምህርት ቤት እንሄደው
2: የሚጀመረው ነበር።
1: ልብሳችንን ማን ምክንያቱም ዩኒፎርም ስላለ ዩኒፎርም ስላለ አርገ መሄድ ስለማችን መስከረም 2 ትምህርት ቤት እንሄዳለን። እና አሁን ትምህርት የለም እየተባልክ የቤቱ የበጉ ምነው ሳይሆን የሚያስጨንቅ ለተማሪዎች የተገዛልህን ልብስ ለማሳየት ነው። ልዩ ነው እና ይህ ትዝታው የሚጠፋ ነገር አይደለም። በቃ አቤት የሚያስደስት ነገር ነው ይልና ከዛ ደግሞ አቤት በአዲስ አመት ዘመኑ ሲለወጥ የአበቦቹ ሽታ ማዛው ሲመስጥ ይላል። ክረምት ያጨቀየውን ክረምት እንትን ያለ የሸፋፈናቸውን ነገሮች ከጳጉሜ ነሐሴ መጨረሻ አካባቢ ጀምሮ ሳሮቹ መብቀል ይጀምራሉ። አደይ አበባ መውጣት ይጀምራል። አበቦቹ መፍካት ይጀምራሉ። ሽታው ራሱ ይለያል። አደይ አበባ ብቻ ነው ይሄ አደይ አበባ መስከረም ላይ ብቻ ነው የምትወጣውና የራሷ የሆነ ሽታ የራሷ የሆነ እንትን ስላላት ይሄ በቃ የዘመኑ አዲስ መሆኑን የምታይበት ሌላ ወር ላይ ሌላ ጊዜ ላይ አደይ አበባን አታያትምና የዘመኑን አዲስነት የዘመኑን ልዩነት መዓዛው ራሱ በቃ የራሱን መዓዛ እንዴት እንደሚያመጣ እዚህ በዚህ ስንኝ ላይ ደግሞ ያነሳና ይቀጥላል። ሌሎችም እንትኖቹ ላይ የወላጆች ሽርጉድ ያጨው ጎጆ ሲወጣ የሰርግ የሚዜው ጣጣ ኃይሎ ጋር ጊዜው መጣ ይላል። ከዛ ከአዲስ አመት ሲሆን እቅዶች ተቀዳል። አብዛኛው ሰው እቅድ ያቅዳል። እንደዚህ ያደርጋለሁ አገባለሁ ምን ይልና ይሄድና ሚያዝያ ላይ ጥር ላይ አይደለ የሰርግ ጊዜ መስከረም የተወሰኑ ሰርጎች ይኖራሉ። ከዛ ግን በቃ ወጣቱ ወደ ትዳሩ የሚሄድበት የሚያጫትን ኦልሬዲ ያያትን ሴት ወደ ትዳሩ የሚወስድበት አድርጎ ያነሳዋል። የሃይማኖት በዓላትን የትውፊት ባህልን ያሰኘውን ዘፈን ራሱን የሚችል የቤተሰብ መመስረቻ አድርጎ የማህበረሰብን ትውፊት በዚህ ዘፈን ውስጥ አስተዋውቆት ያልፋል ነው። ከዛ ደግሞ ይቀጥልና ወደ ፋሲካ ይሄዳል። ፋሲካ ሲደርስ ደግሞ በአመቱ ቅዳሜን ለእሁድ ነክቶ ለሊቱ ይላል። የፋሲካ እንትን ትልቅነቱ ደግሞ የአዳር ፕሮግራም አይደለ? ቤተክርስቲያን ላይ ክርስቶስ ለሊት የሚነሳበትን
2: ቤተክርስቲያን እንግዲህ የሚታወቀው አንዱ ጾም እንግዲህ የፋሲካ ላይ የሚደረግ ጾም ነው እና ያ ጾም ደግሞ ብዙ ጊዜ ጾሞ እንግዲህ ደግሞ አክፋይ ተደርጎ የሚበላበት እንደመሆኑ መጠን ራሱ የሆነ ሃይማኖታዊ ስርዓቱንም ይዳሰል።
1: ልክ በዚህ ዘፈን ላይ ግን ይቀርጽልሃል ያንን ገና መስከረም ላይ ሆነ ፋሲካን እንድትናፍቅ ሚያዝያ እንድትናፍቅ ያደርግሃል። እንድታገባ ይገፋፋል። ከዛ ደግሞ ፋሲካን እንድትናፍቅ ያደርግሃል። ያው ካገባ በኋላ አባወራ ስትሆን ያው የዶሮ እንትኑ ምናምን አለ አባወራች የሚሰጠር እሱን እንድታስብ የሚቀጥለው ወራቸውን እንድታስብ ወሩን በሙሉ አመቱን በሙሉ ያነሳና 13 ወር የ13 ወር ጸጋ እንደሆነች አገራችን በደንብ አድርጎ የሚገልጽበት ዘፈን ነው። ይሄ ዘፈን ግጥሙን ለመጻፍ ወደ 8 ወር አካባቢ ፈጅቷል። በዚህ አልበም ውስጥ ደግሞ እነ አየለ ማሞ፣ ታምራት አበበ፣ ክፍለ ኢየሱስ አበበ፣ አበበ መለሰ ራሱ፣ ይልማ ገብረአብ፣ ሲራክ ታደሰ እነዚህ በሙሉ የተሳተፉበት አልበም ነበር። እዚህ አልበም ላይ ደግሞ ከተካተቱ በጣም ከሚገርሙ የጥላሁን ስራዎች ውስጥ አንዱ ደግሞ ለምባዬ ቦይል ስራ፣ ፍቅር ይገድላል እንዴ፣ ከረምኳታ ምናምን የሚሉ ስራዎችን የተካተተበት በጣም ምርጥ አልበም ግን እስካሁን ድረስ እንደ አዲስ የምንሰማው እንደ አዲስ በዓላት በመጣ ቁጥር የምናዳምጠው ያለሱ የሆነ ዶሮና በግ እንደቀረብን የሚሰማን ትልቅ የሙዚቃ ፓወር ያለው ሙዚቃ ነው። የጋሽ ጥላሁን ገሰሰ ሙዚቃ
2: እንግዲህ ብዙን ሁሉንም በዓላት እንግዲህ የሃይማኖታዊም ሃይማኖታዊ በዓላትንም አካቶ የያዘ ነው። ትንሽ እስኪ እንስማውና ተመልሰን

Yeah.

0: ታላቅ ራይን ወደ እውነታ የቀየረው ካቦድ ኮሜርሻል ለንግድ ተመራጭ ቦታዎች በመገናኛ ካዛንችስና ሽሮሜዳ ዘመናዊ ሞሎችን እየገነባን ነው። ልዩ የሽያጭ ኤክስፖ በማዘጋጀት ነጋዴዎችን የንግድ ሱቅ ባለቤት አድርገናል። በትጉህ ባለሙያዎቻችን ማህበራዊ ኃላፊነታችንን በመወጣት ነጋዴዎችን ከራያችን አስተሳስረናል። በዚህ ጉዞ አብራችሁን ለነበራችሁ ለአጋርነታችሁ ምላሽ 2 ኤሌክትሪክ መኪናና ጨማሪ 8 ልዩ ሽልማቶችን በመሸለም አብሮነታችንን አጠናክረናል። ለኢንቨስትመንትም ሆነ ለንግድ አዋጭ የሆኑ ቦታዎችን ከካቦድ ኮሜርሻል እስከ 35% በሚደርስ ቅናሽ ገዝተው የአዲሱን ዓመት የስኬት ጉዞ ከካቦድ ጋር ይጀምሩ። የበለጠ መረጃ በ6227 ይደውሉ። ካቦድ ካለ የንግድ ማዕከል አለ። መልካም አዲስ ዓመት።
1: የኢትዮጵያ ታላቅ እናት የተገለጸበት የአገራችን የኪነ ሕንፃ ጠቢባን አሻራ ያረፈበት 2000 አበሻ የባህል ምግብ አዳራሽ ኦፕን ኪችን ልዩ መስተንግዶ ባህላዊ ዳንኪራ ከልዩ ባህላዊ ምግቦችና መጠጦች ጋር ሁሉ ሙሉ ሁሉ ዝግጁ። ኢትዮጵያን በአንድ ቦታ ለማግኘት ወደ 2000 አበሻ ይምጡ። እንደ ንጉሥ በክብር እንቀበለዋታለን። ሰርግ፣ ቀለበት፣ መልስ፣ ልደት፣ ሁሉም ድግሶች በ2000 አበሻ ይደም ቃሉ ይምጡ። አስተማማኝ የመኪና ማቆሚያ ከልዩ ጥበቃ ጋር ቦሌ ከስካይላይት ሆቴል በስተጀርባ ተሞሽረናል። 2000 አበሻ የባህል ምግብ አዳራሽ ልዩ።
2: እስኪ እስኪ ጫነው ጫነው፣ ቶሎ በል እንጂ ቸኩያለሁ። ፍጥነት ፍጥነት! አረ ፍጠኑ! እንደዛ ስልቀስ እቃዎች እንዳይበላሽ።
3: አባ እማ፣ ወዴት ልንሄድ ነው?
4: እንዴ ጎረቤቴ፣ ወዴት ነው?
2: በአዲሱ ዓመት ወደ አዲሱ ቤታችን ልንገባ ነው ቤተሰቦቼ። እርሶስ ወደ ራስዎ ቤት ሊገባ አላሰቡ? ያ ቀን ሩቅ አይደለም። ያወቀ ተጠቀመ። እኛንና ብዙዎቹን የቤት ባለቤት ያደረገው የሪል ስቴቶች ኤክስፖ በድጋሚ ተዘጋጅቷል። ልብ ይበሉ፣ ለስድስተኛ ጊዜ የሚዘጋጀው በአዲስ ዓመት አዲስ ቤት የሪል ስቴት ኤክስፖ እርሶንም እንዳያመልጦ ከመስከረም 8 እስከ 10 በጊዮን ሆቴል ይካሄዳል። ለእናንተም ከ30 በላይ ሪል ስቴቶች በከፍተኛ የባህል ቅናሽና ልዩ አከፋፈል መንገድ በከተማችን በተለያዩ አካባቢዎች የመኖሪያ ቤትና ሱቆች ይዘው እየጠበቋችሁ ነው። እርሶም ቤተሰቦን ይዘው ይምጡና ልጆች በተዘጋጀላቸው ልዩ ልዩ መዝናኛዎች ሲዝናኑ የነገ መኖሪያውን ይምረጡ። ከመስከረም 8 እስከ 10 በጊዮን ሆቴል ይምጡ። ለዲያስፖራዎቹም የቤት ባለቤት የሚያደርግ እድል ተዘጋጅቷል። በአዲስ ዓመት አዲስ ቤት በአርክ ኢቨንት ኦርጋናይዘር።
5: በመጪው አዲስ ዓመት በሕይወታችን የምንቀይረው የቀን መቁጠሪያችንን ብቻ ሳይሆን ተስፋችን ይለወጣል፣ ህልማችን ይቀየራል፣ ቤትም እንደዛው። አዲሱን ዓመት በሚያምር ጥበብ በተገነባው አዲስ መኖሪያ ቤት ውስጥ ራስዎን ያስቡ። በዛ ላይ በመሃል አዲስ አበባ በቦሌ ሜጋ፣ በቦሌ ሩዋንዳ፣ በሶስት ቁጥር ማዞሪያና በአፍሪካ ህብረት አካባቢ ቅንጡና ዘመናዊ ከጥራት ጋር በማይደራደር ለአከፋፈል በተመቸ አሰራሩ ሜትሮፖሊታን ሪል ስቴትን ተመራጭ አድርጎታል። አዲሱን ዓመት በአዲስ ምዕራፍ የሚጀምሩበት 9896 ላይ ደውሉ። ሜትሮፖሊታን ሪል ስቴት። መልካም አዲስ ዓመት። በጥራት የተገነባ
6: አዲስ ዘመን፣ አዲስ ተስፋ። አዲስ ዓመት ሲመጣ ተስፋችን ይታደሳል፣ ፈገግታችን ይደምቃል። ለነገ ህልሞቻችን መሠረት የምንጥልበት የእድገትና የስኬት አዲስ ዘመን። ገዳ ባንክ ከእርሶ ጋር ሁሌም አለ። እንኳን ለአዲሱ ዓመት በሰላም አደረሳችሁ። አዲስ ዘመን ተቀብለን ከየትኛውም የዓለም ክፍል የሚላክላችሁን የውጭ አገር ምንዛሬ በስዊፍት ኮዳችን ወይም በሪያና ዳብሺል በኩል ሲቀበሉ ፈጣንና አስተማማኝ አገልግሎት ከባንካችን ያገኛሉ። መልካም አዲስ ዓመት። ገዳ ባንክ፣ የአዲሱ ትውልድ ባንክ።
7: መርካቶ ሰፈሬ በቴዜ መላት በመርካቶ እምብርት ላይ በኩራት የተንጣለለ የዘመናችን ዘመናዊ የገበያ ማዕከል ሶበላን የገበያ ማዕከል፣ የሸቀጣሸቀጥ ሱቆችና አከፋፋዮች፣ ዘመናዊ የሴቶች አልባሳት፣ የተዋቡ የሀገር ባህል ልብሶች፣ የሞባይል ሱቆችና ጠጋኝ ባለሙያዎች፣ ውበትና ጥንካሬን ያጣመሩ የወለል ንጣፎች፣ የቤትና የወጥ ቤት ዕቃዎች፣ ሁሉንም በአንድ ቦታ በአንድ ስፍራ በሶበላን የገበያ ማዕከል። አውዳመቱ ሲመጣ ለማመቱ ጉዳዩን ፍጥንጥም የሚያደርግሎት የትራንዚትና የኤጀንሲ ቢሮዎች፣ ማተሚያ ቤቶች፣ የሂሳብ ባለሙያዎች፣ ባንኮችና ኢንሹራንሶች፣ የተለያዩ የአገልግሎት ሰጪ ቢሮዎች በሶበላን የገበያ ማዕከል ከትሟል። አሁን የገበዩትን ሁሉ ሸክፏል። ፍጥንጥም አድርገው አጠናቀዋል። እርሶን አንቀባሮ ያንሸራሸረ የወሰዱት ልፍታችን በግብይት የደከመ መንፈሶን ዘና ሊያደርጎት ለእይታ አማራኪ ወደሆነው የተጨበጨበላቸው ሼፎች ወደ ነገሱበት ዘመናዊ ካፌና ሬስቶራንታችን በክብር እንዲስተናገዱ ያደርሶታል። በቂ መኪና ማቆሚያ ከካሜራ ጥበቃ ጋር መርካቶ ምራብ ሆቴል ኢትዮጵያ ንግድ ባንክ አዲስ ከተማ ቅርንጫፍ ጎን ያገኙናል። ስልክ 0112758781 ወይም 0118299898 ይደውሉ። ሶበላን ሶበላን የገበያ ማዕከል። አውዳመቱ ሲመጣለማመቱ
8: ኩራታችን ምድር በክረምት በረከት ረስረሳ የተፈጥሮ ውበቷን በልምላሜ አድሳ የተስፋ ምልክቷን አደይ አበባን ነስንሳ በድንቅ የተፈጥሮ ትስስር የዘመን ለውጥ ስታበስር በስልጣኔ ድልድይነት በዓለም መስኮትነት መጪውን ጊዜ እየተለመ አዲስ ዓመትን እያቀለመ ምቹ አሰራርን ለተቋማት ዘርግቶ ቢዝነስን ለማሳለጥ ሁሉን አድርሶና አመቻችቶ ከዘመን ዘመን ተሻጋሪ ሁሌም ብስራት ነጋሪ እንኳን አደረሳችሁ። አንድ ሆኖ በሁሉም ዘርፍ ውስጥ ያለ አቅሙን ያሳደገ ሁሉንም ማተለቅ የቻለ የፋይናንስ ዘውርን የግብይት ስርዓቱንና የክፍያ ዘዴን ያደላደለ ሸመታን ከዘመና ዋዶ የአገር ገበያን በመዳፍ ያዋለ ዘመንን በተስፋ አብስሮ ቃሉን በተግባር አክብሮ የረዥም ዘመን ባለውለታ የሀገርና ወገን አለኝታ እንኳን አደረሳችሁ። የሰላም ፍቅርና ስኬት ብሩህ አዲስ ዓመት ይሁንልዎት። ኢትዮ ቴሌኮም።
9: የጥበብ ብልጭታ

ተመልሰናል አድማጮቻችን። ጣቢያው ተወዳጁ ብስራት ኤፍኤም 101.1 ሜጋሄርዝ ላይ አብርሃም ግዛው ኢንተርቴንመንት ከወያያ መልቲሚዲያ ጋር በመተባበር በተወዳጁ ብስራት ኤፍኤም በብዙ ተደራሽና በስርጭት ጥራቱ ግንባር ቀደም ከሆነው ተወዳጁ ጣቢያ 101.1 እዚህ ላንቻ በቅሎ ቤት ከሚገኘው ቀጥታ ስቱዲዮአችን ሳምንታዊውን ተመራጩን የጥበብ ብልጭታ ልዩ አውደ ዓመት ፕሮግራማችንን ዘመንን ከኛ ጋር የተሰኘ ልዩ አውደ ዓመት ፕሮግራማችንን አሁንም ወደ እናንተ እየደረሰ ቆይታ እያደረግን ነው። በፕሮግራም ዝግጅትና መስተንግዶ አብርሃም ግዛው፣ ቤቴሌ ማለማየው፣ ሜሮን ፍቃዱና መብራቱ ጸጋሁን አብረናችሁ ቆይታ እያደረግን እንገኛለን። ስልክ ሀሳብ አስተያየቶቻችሁን ኤልሻዳይ ጥላሁን እየተቀበለ ነው። ቴኪኩን ደግሞ እያሳለጠ በጥራት በየሬዲዮ ሞገዶቻችሁ እያደረሰልን የሚገኘው እንግዲህ አሹ አብሮን ቆይታ እያደረገ ነው። እንዲሁም ኤፍሬም ተክሉ አብሮነት ቆይታቸውን እንግዲህ ያሳለጡ ቴክኒኩን በጥራት በየሬዲዮ ሞገዶቻችሁ ፉር የሚገኙ ባልደረቦች ጋር በጋራ በመሆን ቆይታ እያደረግን ነው የምንገኘው። ልዩ አውደ ዓመት ፕሮግራማችን አሁንም እንደቀጠለ ነው። መስከረም 9 ደግሞ ልዩ ፕሮግራም በስካይላይት ሆቴል ይደረጋል። ከአመሻሽ 11 ሰዓት ጀምሮ የተለያዩ የኪነ ጥበብ ማህበረሰብ በተለያየ ማህበራዊ ጉዳይ ላይ የሚሰሩ ሰዎች የሚሳተፉበት አዲስ እንግዲህ ላውንች የሚደረግ ፕሮግራም አለ። እሱም እንግዲህ መስከረም 9 በተለይ በስካይላይት ሆቴል እንግዲህ ከሚጠበቁ ፕሮግራሞች በ2019 አንዱ ነው። እጅግ በርካታ ታዳሚዎች የሚገኙበት ፕሮግራም ነው። ፕሮግራሙ ምንድን ነው ገምቱ ብለን ነበረ። በትናንትና በአውደ ዓመት መዳረሻ ፕሮግራማችን አድማጮችም እየገመቱ ነው። እንግዲህ የተለያዩ ስጦታዎችንም እየሰጠናቸው እንገኛለን። አድማጮቻችን 2000 አበሻ የባህል ምግብ አምባሳደር የሆነው የበግ ስጦታ ሰጥቶናል ብለናል። እንዲሁም ደግሞ ለም የተለያዩ ኮንዲሽነሮች እና ትሪትመንቶች የጸጉር ስጦታዎችንም አቅርቦልናል። እሱንም ስጦታ እየሰጠናቸው ነው። በተለይ ደግሞ እንግዲህ የ13 ወር ጸጋን የጥላሁን ገሰሰን ሰፋ አድርገሽ እንግዲህ በተለይ ወርሃ መስከረምን እንዲሁም ክረምቱ አልፎ ወርሃ መስከረምን ጨምሮ በዓላት፣ የተለያዩ ክብረ በዓላት ሃይማኖታዊም እንዲሁም ደግሞ ህዝባዊ በዓላትንም የዳሰበትን ሙዚቃ እንግዲህ አሰላስለሽ አቅርበሽልናል። አሁን ደግሞ በተለይ ደግሞ ወርሃ መስከረምን ስናነሳ ደግሞ አንዱ እንግዲህ አደይ አበባ ነው የሚታወቀው። እንደሚታወቀው ብዙዎችም እንግዲህ ክረምት ወቅት ወደ መጠናቀቅ ሲቃረብ አንስቶ በየዓመቱ የመጀመሪያ ወራት ጋራና ሸንተረሩ በአረንጓዴ ከመልበሱ ባሻገር የተለያየ ህብር የሚፈጥር አደይ አበባ ነው። በኢትዮጵያ እንግዲህ አዲስ ዓመት አብሳሪ፣ በበርካታ ኢትዮጵያውያን ዘንድ ደግሞ አደይ አበባ አዲስ ዓመት አብሳሪ መስከረም ወር መለያ ተደርጎ ይወሰዳል። ለበርካታ እንግዲህ የመስከረም ወር መስቀልና ደመራ፣ አዲስ ዓመት አደይ አበባን ውበትና ማዛር ጋር በጥብቅ አቆራኝተው ያነሳሉ። እንዲሁም አደይ አበባ በኢትዮጵያ ብቸኛ የሚገኝ እጽዋት ይሉታል። እንግዲህ በኢትዮጵያ ብቻ መለያ የሆነው ጠንካራ ስሜት ትስስርን ይፈጥራል። በእርግጥ አደይ አበባ እንግዲህ በተለይ ክረምቱ ጭጋጋማ የሆነው ዝናባማ፣ ጭቃው ሁሉ ነገር እንግዲህ ደረቅ የሚሆንበት ለምለም የሚታይበት በተለይ ደግሞ እርግጥም አደይ አበባ በኢትዮጵያ ብቻ የሚበቅል ከሆነስ ለምንድን ነው ሳይንሱ የሚለውን ነገር በተለይ በአዲስ አበባ ዩኒቨርሲቲ ብዝሃ ትምህርት ክፍል መምህር ተመራማሪ ፕሮፌሰር ሰብስቤ ደምሴ እንደሚሉት በአማርኛ አደይ አበባ ወይም የመስቀል አበባ በኦሮምኛ ኬሎ ይሉታል። በትግርኛ ደግሞ ገልገለ በመስቀል ተብሎ የሚጠራ ሲሆን እጽዋት አይነቶች በሳይንስ መጠሪያ ባይደሰን እንደሚባሉ ያስረዳሉ። ተመራማሪው እንደሚሉት በኢትዮጵያ 20 የሚሆኑ የባይደሰን ዝርያዎች እንዳሉ ይነገራል። ከነዚህ መካከል ባይደሰን ማክሮቶራ ይሰኛል። ባይደሰን ፔራቲ እና ባይደሰን ፖሎማ የተሰኙ ዝርያዎች ብርቅዬ በተለይ ደግሞ የእጽዋት እንዳሏቸው ኢትዮጵያውያን ይታወቃል። ከእነሱ ሶስት ዝርያ በቅርበት ካልታዩ በጥናት በስተቀር ለይታ እንግዲህ ይታያሉ ተብሎ ወርሃ መስከረም ላይ ይነሳሉ። ፕሮፌሰሩና ተመራማሪው እንደሚሉት ከሆነ ባይደሰም ማክሮ ፓራታ በሚባል ዝርያ የሚገኘው ይሄ አደይ አበባ በሚባል የሚታወቀው በተለያዩ ሀገሪቱ ክፍሎች ይበቅላል። በተለይ ደግሞ ወርሃ መስከረም ላይ ብቻ ነው የሚታየው እና ወርሃ መስከረም እና ጥቅምት ላይ የሚታዩ ናቸው። በዓመት አንድ ጊዜ ነው ብቅ የሚሉት። ይሄ ደግሞ ወሩ ወቅቱ ለአበባው ወይም ለዝርያው ተመቺ እንደሆነ ነው የሚነገረው። በተለይ ደግሞ በኢትዮጵያ የሚገኘው ይህ ዝርያ ባይደሰን በተባለው ዝርያ፣ ይህ አደይ አበባ ዝርያ ከሱዳን ውስጥ የሚበቅልና በኢትዮጵያ ብቻ የሚገኝ እንደሆነ ይነገርለታል። ፕሮፌሰሩ እንደሚሉት ከሱዳንና ኢትዮጵያ ውጭ አይበቅልም፣ የትኛውም ዓለም ላይ የማይታይም ይላሉ። በተለይ እንግዲህ በባይደሰን ፓክሮማ የተባለው ዝርያ በአፍሪካ ውስጥ ብቸኛ የሚገኝባት ኢትዮጵያ ነች። በአደይ አበባ ዝርያ በዓለም ብርቅዬ እጽዋቶች መዝገብ ውስጥ ባይሰፍርም በአዲስ አበባ ዩኒቨርሲቲ በአገር በቀል እጽዋት መረጃና ጥናት እንደሚያመላክተው ፕሮፌሰር ሰብስቤ እንደሚገልጹት ከሆነ
ክረምቱ ማብቃት ተከትሎ ወርሃ መስከረም በሜዳ ተራሮች ባዲያባ የሚያሸበርቁበትና እንዲሁም ደግሞ ለሰዎች ተስፋን ለምላሜን የሚያሳይ እንደሆነ ይነገራል። በተለይ አዲያባ ዝርያ ቀለሙ እንደሚታወቀው እንግዲህ ቢጫ እንደሆነ አዲያባ የሚበቅልበት አንዳንድ አካባቢዎች በተለምዶ የሰይጣን መርፌ ይባላል። በተለይ ደግሞ ለምንድነው የሰይጣን መርፌ? ጫፉ ላይ እሾ መሳይ ነገር ስላለው በቀላሉ ስለሚጣበቅ ይሉታል። በተለይ አንዳንድ አካባቢ ደግሞ የሱፍ አበባ ወይም አዲያባ ዝምድና እንዳላቸው ይነገራል። አዲስ አመት ሲመጣ አዲያባና የሱፍ አበባ ለውበት ለጌጣ ጥቅም ላይ ውላሉ ይባላል። አንዳንዶች የአዲስ አመት ምልክትን የሱፍ አበባ እይታ ሲሉ ይደመጣሉ ወይም ይናገራሉ። እንደሚናገሩት ከሆነ እንግዲህ በብዛት ለእይታ የሚበቁትን እነዚህ ዝርያዎች እንግዲህ ከአካባቢው ባህል ሃይማኖታዊ በዓልም ጋር ያስተሳስሯቸዋል፣ ያቆራኟቸዋል። አንዳንድ አካባቢ ላይ እንግዲህ ከበዓሉ ከበዓል ባህላዊ አከባበር ሁኔታ እንዲሁም ደግሞ ሃይማኖታዊንም ያያይዛሉ። በዓለም አቀፍ ብዙሃን እንደ ተመራማሪዎች እንደሚገልጹት ከሆነ አዲያባ ፍካት እና የገቢ ምንጭ ጭምር እንደሆነም ይነሳል። በተለይ ደግሞ አዲያባ ማግኘት ቀላል አይደለም እና በዚህ ወቅት ደግሞ በተለይ በገጠሪቱ ክፍል ለሚኖሩ አርሶ አደሮችም እንደ ገቢ ምንጭ ይቆጠራል ማለት ነው። ለወራት የሚዘልቀው አዲያባ እንግዲህ ከወራት በኋላ እንደሚጠፋና ጫፉ ላይ ቄጤማ ጋር ይታሰራል። ለደመራም ጉዝዋዝነት ያገለግላል። በኦሮሞ ማህበረሰብ ዘንድ ደግሞ በድምቀት የሚከበረው አሁን በቀጣይ ከመስቀል በዓል በኋላ ኢሬቻ በዓል ክብረ በዓል ታዳሚዎች አዲያባና እርጥብ ሳር በእጃቸው ይዘው የሚያከብሩትን በዓል እንዳለ ይታወቃል። ወርሃ መስከረም እንግዲህ ብዙ በዓላት እንዳሉት ይታወቃል። አንዱ መስከረም አንድ እንቁጣጣሽ የምናስከብረው ከዛም በመቀጠል ደግሞ መስቀል እንዲሁም ደግሞ እሬቻ በዓልም ተከታታይ በዓላት ናቸው። ወርሃ መስከረም ላይ የምናከብራቸው በተፈጥሮ በልምላሜ ሳርና በፈካባ ፈጣሪን የሚያመሰግኑበት ልምላሜ በጎምኘቱን የሚገለጽበት አዲያባ ምድር እንግዲህ የምትታይበት አንዳንድ አካባቢዎች እንግዲህ ከነሐሴ ወር መገባደጃ ጀምሮ መስከረም አንድ ከብሎ እስከ ህዳር ድረስ መስኩ ተራራ ሜዳውን የሚያሸበርቅበት ለሶስት ወራት የሚዘልቅ ነው። በተለይ አዲያባ በእነዚህ ወራት ታይቶ ይጠፋል። በተለይ ደግሞ እነዚህ ዝናብ ፀሐይ ካገኙ ውስጣቸው ግፊትን ያባባሉ። በተለይ ደግሞ አዲስ ተስፋንም የሚያመላክቱ እንደሆነ ይነገርላቸዋል። አዲያባ እንግዲህ ወርሃ መስከረም ላይ በኢትዮጵያ ፀሐይ ሲወጣ ማበብ ያብባል፣ የተፈጥሮ ግፊትን ይገፋፋል፣ የተፈጥሮ ባህሪንም ያሳያል። አዲያባ ሁሉም ማበብ ይችላሉ። ተመራማሪዎች እንደሚገልጹት ከሆነ አዲያባ ልዩ የሚያደርገው በኢትዮጵያ አዲስ ዓመት ተከትሎ የሚመጡ በዓላት ጋር ስለሚያገናኝ፣ ሆኖም የተስፋ መገለጫም የዘመን መለወጫም እንደሆነ ይነገርለታል። አዲያባ እንግዲህ በአቀማመጥ ከፍታ ዝቅታ ቦታ ላይ ይለያያሉ። በአቀባበል ወይም የሚበቅሉበት ሁኔታም እንግዲህ አንዳንድ ቦታ በደንብ በስፋትና ፈካ ብለው የሚታዩበት እንደሆነ ይነገራል። ከመሬት ወለል ከ2000 እስከ 3600 ሜትር ከፍታ ባለው ደጋማ አካባቢ ውስጥ እንግዲህ በስፋት እንደሚበቅሉና 1750 ሜትር በታች ባሉ አካባቢዎች ግን እንደማይበቅሉ ይነገራል። እጽዋት ስርጭት ከመሬት ወለል በላይ ከፍታም ይወስነዋል። እንደ ፕሮፌሰሩ ገለጻ በአዲስ አበባ በትግራይ በአዲስ አበባ ደብረ ማርቆስ፣ ሐረር፣ ደሴ፣ ወለጋ፣ ነቀምት፣ ጅጅጋ ሌሎች ከፍተኛ ቦታዎች ላይ ይበቅላሉ። እነዚህ አዲያባ ለምሳሌ አፋር ውስጥ ከፍተኛ ተራራ ላይ ሊገኝ ይችላል። በዳሎል ወረዳ እንግዲህ አዲያባ የሚታይበትም ሁኔታ እንዳለ ይነገራል። በአዲስ አበባ ከውበትና ከድምቀት ሌላም እንግዲህ ማሸብረቂያ ነው። በተለይ ደግሞ ስነ ምህዳሩ የሃይማኖታዊ ባህላዊ አከባበሩ ራሱን የቻለ እንግዲህ መስቀል ላይም በተለይ ደግሞ አዲያባ መስቀል ተሰርቶበት በተለይ የሚከበርበት እንደሆነም ይነገርለታል። ምንም እንኳን ተፈጥሮ የሰጠን ጸጋ በገንዘብ የማይለካ ቢሆንም ቀለሙ ቢመረመርም እንግዲህ በተለይ ኢትዮጵያውያኖች የሚያስተሳስረን አንድ ነገር አለ። እንግዲህ አዲያባ ወይም ወርሃ መስከረም ላይ በተለይ የባህል ልብሶቻችንም እንደሚታወቁት የአዲያባ ከለሮች አሏቸው አይደለ? ገና ላይ ሲሆን ወደ ቀይ የሚሄድበት የየራሳቸው የሆኑ ነገሮች ትርጓሜዎች አሉ። ከቅድም ስትዩ ነበረ፣ ትናንትም ስታነሹ እንግዲህ አዲስ ዓመትና በተለይ ደግሞ መስቀል ገና የስጦታ በዓሎች ናቸው። ስጦታ

0: በየዓመቱ የይቅርታ እጁን እየዘረጋ የሚመግበን እግዚአብሔር አምላካችን እንኳን ከዘመነ ማርቆስ 2018 ዓመተ ምህረት ወደ ዘመነ ሉቃስ 2019 ዓመተ ምህረት በሰላም አደረሰን አደረሳችሁ። ወይእዜኒ ንስሑ ወተጠመቁ ወይደመሰስ ለክሙ ኃጢአተክሙ ኃጢአተክሙ ወይመጽእ ለክሙ መዋዕለ ሳህል እምቅድመ ገጹ ለእግዚአብሔር። የጌታ ፊት የመጽናናት ዘመን እንዲመጣላችሁ ኃጢአታችሁም እንዲደመሰስ አሁንም ንስሐ ግቡ ተመለሱም። የሐዋርያት ሥራ ምዕራፍ 3 ቁጥር 19 የሰው ልጅ በስሑት ሥራውና አእምሮው ምክንያት የኃጢአት ማዕበል በሚያናውጠው ባሕረ ዓለም እንደሚኖር ይታወቃል። የዓለሙ ባሕር በማዕበሉ በተናጠ ቁጥር በመርከቡ ተሳፍረው የሚጓዙ ሁሉ ጭንቀት ላይ መውደቃቸው የማይቀር ነው። በዚህ ጊዜ የሚያጽናና የቁርጥ ቀን ረዳት እና ኃይል ያስፈልጋቸዋል። ሆኖም ረዳት በፍጥነት እንዲደርስላቸው መጮህና መጣራት ከነሱ ያስፈልጋል። የምንኖርባት ዓለም የክፋት እና የጭካኔ ማዕበል በእጅጉ የበረታባት መጥቷል። ዓለማችን በስጋትና በፍርሃት በራስ ወዳድነትና ባለመተማመን ተከባለች። በመሆኑም ዓለማችን ከምን ጊዜውም በላይ የመጽናናት ዘመን እንዲመጣላት ትሻለች። እግዚአብሔር ለፍጥረቱ የሚያስፈልገውን ሁሉ አሟልቶ የሰጠ አምላክ እንደሆነ በግልጽ የሚታወቅ ነው። ይሁንና እግዚአብሔር ከኛ የሚፈልጋቸው ብዙ ነገሮች እንዳሉ በማያሻማ ሁኔታ አሳውቋል። ከነሱም መካከል በእውነተኛው መንፈስ ንስሐ መግባት፣ መጽናናትና መመለስ ናቸው። የዓለማችን ሕዝብ በወሳኝነት ማጽናናት የሚችል እግዚአብሔር ብቻ ነው። እኛ ራሳችንን በራሳችን ለማጽናናት እንኳ በቂና ዘላቂ አቅም የሌለን ውስኖች ነን። ይህንን አውቀን የእርሱን እርዳታ እንድንሻ እግዚአብሔር ይፈልጋል። ይሁንና ከልብ በመጸጸት እና ከቀደመው ስሑት ተግባራችን በመመለስ በፊቱ ተንበርክከን መታዘዛችንን በተጨባጭ እንድናሳይ ይፈልጋል። የተወደዳችሁ የመንፈስ ቅዱስ ልጆቻችን ምእመናንና ምእመናት፣ እግዚአብሔር ከታላቅ ቸርነቱ የተነሳ የመታደስ ዘመንን በየዓመቱ ከመስጠት አልተቆጠበም። እንደ ሁሉ ጊዜ አሁንም አዲሱን ዘመን ባርኮ ሰጥቶናል። ሆኖም አዲሱ ዘመን የመጽናናት ዓመት እንዲሆንልን የእኛ ተሳትፎ ወሳኝ ሚና እንዳለው መዘንጋት የለብንም።
1: እንግዲህ ብፁዕነታቸው ያስተላለፉት ነው። የኢትዮጵያ ካቶሊክ ቤተክርስቲያንም የ2019 እንኳን አደረሳችሁ መልእክት አስተላልፈዋል። የኢትዮጵያ ካቶሊክ ቤተክርስቲያን የኢትዮጵያ ካቶሊክ ጳጳስ ፕሬዚዳንት እንግዲህ ብፁዕነታቸው እንደገለጹት ከሆነ በተለይ ደግሞ ባስተላለፉት መልእክት አዲስ ዓመት ይጣሉ የሚታረቁበት፣ ይቅር የሚባባሉበት፣ ፍቅር ሰላምን የሚሰፍንበት አዲስ ዓመት የእርቅና ምሕረት ዘመን እንዲሆን ምኞታቸውንም ካርዲናል አቡነ ብርሃን ኢየሱስ ለሕዝብ ባስተላለፉት መልካም ምኞት አመስግነዋል። ጥፋቶች፣ ኃጢአቶች ደግሞ በትህትና ይቅርታ ምሕረት እንዲለመንም ጥሪ አቅርበዋል። የሰው ልጅ

0: የደረሰበት የቴክኖሎጂና ሰብአዊ ክብርን ለፍትህ ማስፈኛም እንዲጠቀምበት ይገባል ተብሏል። የሁሉም ሃይማኖቶች እንግዲህ በተለይ እንግዲህ አዲስ አመትን በማስመልከት የመልካም ምኞትና እንዲሁም ደግሞ የይቅርታ ዘመን እንዲሆንም የጠየቁበት ሁኔታዎች አሉ ማለት ነው።
1: እንግዲህ የተለያዩ የእምነት ተቋማት እንኳን አደረሳችሁና አመቱን እንዴት ማሳለፍ እንዳለብን መልእክቶች አስተላልፈዋል። ይሄ ትልቅ ነው። በአባቶች ግዛሴ ምክር መጀመራችን ትልቅ ነገር ነውና
0: ይሄ እንኳን አደረሳችሁ። ሌላው ያሉን እንግዲህ ዳይመንድ ፕሮዳክሽን ናቸው። ዳይመንድ ፕሮዳክሽን የተለያዩ ስራዎችን በመስራት ይታወቃሉ። እንግዲህ ፕሮግራሞቻችሁን እየሰማን ነው። ለመላው ኢትዮጵያውያኖች እንኳን ለ2019 በሰላምና በጤና አደረሳችሁ ያሉ ነው። ዳይመንድ እንግዲህ እንደሚታወቀው በከተማችን የተለያዩ ፕሮዳክሽኖች ኢቨንቶች ኦርጋናይዝ በማድረግ ይታወቃሉ። እኛም እንግዲህ እንኳን አደረሳችሁ ለማለት እንወዳለን።
2: መልካም እንግዲህ ዘመንን ከኛ ጋር ያደመጥን ነው የምንገኘው። የመስከረም 1/2019 አዲስ አመት ፕሮግራማችንን ነው ያደመጣችሁ የምትገኙት። እንግዲህ አዲስ አመት እንደመሆኑ ጋር ተያይዞ እንግዲህ በርካቶቻችን አዲስ እቅድ እናወጣለን። በተለይ አዲስ አመት ሲመጣ አዲስ ተስፋ ይሰነቃል። ሰዎች ለአዳዲስ ፈተናዎችና እድሎች ራሳቸውን ያዘጋጃሉ። የአዲስ አመት መምጣትን አስታኮ ለቀጣይ የህይወታችሁ ጉዞ አዳዲስ ውሳኔዎችን ይወስናሉ። በተለይም በአዲሱ ዓመት የተሻለ ህይወት እንዲኖራቸው በመመኘት የትላንት ስኬትና ውድቀትን መርምረው መንፈሳቸውን አድሰው የሚቀበሉትም ዓመት ነው። ያለፈውን ዓመት የህይወት ጉዞ ገምግመው አዲስ እቅድ የማውጣት ልምምድ ውጤታማም ያደርጋል። የዘመን ለውጦች በሰዎች ተስፋን የሚፈጥር እንዲሁም ለውጦችን ያነቃቃል ይፈጥራል። በኢትዮጵያ አዲስ ዓመት የሚታዩ የተፈጥሮ ክስተቶችም የሰው ተስፋ የሚያለመልሙ እንደሆኑ ይታወቃል። የዝናቡ መገታት፣ የፀሐይ መገለጥና የምድሪቱ መፍካት የአዳዲስ ጅማሬዎች አመላካች በመሆናቸው ለአዲስ የለውጥ ውሳኔ አነቃቂ እንደሆኑ ይገለጻል። እያንዳንዱ ቀን ለአዲስ ጅማሮ እድል የሚሰጥ ሲሆን አዲስ ዓመት ደግሞ ለሰዎችን ያለፈውን ዓመት የህይወት መንገድ ገምግመው የተሻለ ማንነት ለመገንባት የሚዘጋጁበት ነው የሚሆነው። በዚሁ ያለፈው ዓመት ጉዞ ቆም ብለው በመቃኘት በትምህርት፣ በስራ፣ በትዳር አለም በሌሎችም የህይወት መንገዶች የነበሩ ክፍተቶችን በመለየት ከራስ ጋር በመማከር አዲስ ዓመት አዲስ ነገር ማቀድ የተሻለና ውጤታማ ያደርጋል። እኛም እንግዲህ አድማጮቻችን በአዲሱ ዓመት አዲስ እቅድ አቅዳችሁ ያሰባችሁት ሁሉ የሚሳካበት ዓመት እንዲሆንላችሁ እንመኛለን።
0: አዎ እንግዲህ በዓል ልዩ በዓል ፕሮግራማችን ሊገባደድ ጥቂት ደቂቃዎች ናቸው የቀሩት። አዲስ ዓመት ላይ አዳዲስ ነገሮችን የምናነሳበት ነው ብለናል። የኢትዮጵያ ዘመን አቆጣጠር ወርሃ መስከረም ነው። ክረምቱ ማብቂያ፣ ፀሐይ መውራት መጀመሪያ ተያይዞ በደማቅ ሁኔታ ይከበራል ብለናል። በአደይ አበባ በቄጤማ ምድር አበባ ስትፈካ፣ ቤቶች በቄጤማ አደይ አበባ ይገጣሉ። አባዮች ጭፈራ፣ ልጃገረዶች አባዮች ብለው ሆይ ያሉ ቤታቸው እየዞሩ መልካም ምኞትን ይገልጻሉ። ችቦ በማብራት ምሽት ችቦ በመለኮስ እሰይ መስከረም ጠባ እየተባለ አዲስ ዓመትን እንቀበላለን። ቤተሰብ ሰብስበው አቅም መጠን ዶሮ፣ በጉ፣ ክትፎ እንዲሁም ደግሞ ሰንጋው፣ ድፎ፣ ዳቦ በመቁረስ ጠላና ጠጁን ቤተሰብ አብሮ መብላት መጠጣት አዲስ ዓመት ላይ መቋደስን ያሳያል። አዲስ ዓመት በተለያዩ ዓለማት ደግሞ በዓለም ዙሪያ የተለያዩ አከባበሮችና በየራሳቸው እንግዲህ የአከባበር ሁኔታዎች አሏቸው። ከቤተሰቦቻቸው ከወዳጅ ዘመዶቻቸው ጋር ተሰብስበው የሚያሳልፉበት እንዲሁም ደግሞ ስጦታዎች የሚሰጣጡበት እንደሆነ ይታወቃል። ቅድምም ስንገልጸው በተለያዩ ዓለማት እንግዲህ ዓለም በፈረንጆች አዲስ ዓመት አከባበር በተለይ በተለያዩ ፈረንጆች በተለያዩ ሀገራት ስነስርዓቶች ይከበራል። በተለይ በመርሃ ግብሮቹ ላይ እንግዲህ እንደሚታወቀው ስፔኖች አዲስ ዓመትን እኩለ ሌሊት 12 ሰዓት ዩኤን ፍሬም በመብላት ይመገባሉ። 12 ወራት እድልን ይዘው እያንዳንዱ ሰዓት ደወልን ወይም ፍሬም መመገብ ዕለት ያከብራሉ። ዴንማርኮች ዕለቱን የሚያከብሩት ደግሞ በተለይ ከወንበር ላይ በመዝለል ክፉ ነገር መንፈስን ማባረር በሚል ነው። ኮሎምቢያዎች ደግሞ ባዶ ሻንጣ ይዘው በመጓዝ አዲስ ዓመትን ይቀበላሉ። በተለይ ደግሞ የጅብ ዓመት ይሉታል። ብራዚሎች ጭፈራ፣ ፊሊፒንሶች ደግሞ ነጠብጣብ ያለው ልብስ በመልበስ አዲስ ዓመትን በፌሽታ ያከብራሉ። ግሪኮች፣ ሮማያኖች ደግሞ በጭፈራ መሰባሰብ አዲስ ዓመትን በተለይ ደግሞ ለቤትና ለአዲስ ነገር በማምጣትም ይታወቃሉ። ጃፓኖች ረጅም ዕድሜን ይወክላል በሚል እምነት በቀላሉ የቆረጡት ዛፍን እንዲሁም ያሳያሉ። ጣሊያኖች ምስር በመብላት አዲስ ዓመትን ጣፋጭ በመመገብ እንግዲህ ደግሞ አዲስ ዓመትን ያከብራሉ። የተለያዩ ስጦታዎች በመላው ዓለም ለቤተሰቦቻቸው ለወዳጅ ዘመዶቻቸው በመሰጣጣት ያከብራሉ። እኛ ደግሞ አዲስ ዓመትን ከወዳጅ ከቤተሰብ ከጓደኛ ከጎረቤት ጋር ሰብሰብ ብለን ፋንዲሻው ተፈንድቶ ቡናው ቄጤማው ተጎዝጉዞ አዳዲስ መንፈሶች ኖሮት የምናከብርበት በዓል ነው ማለት ነው። አዲስ ዓመት እንግዲህ ለመላው ኢትዮጵያውያን ውስጥ በሀገር ውስጥ ከሀገር ውጭ ላላችሁ ኢትዮጵያውያን ትውልደ ኢትዮጵያውያን በተለያየ ዓለም ላይ ያላችሁ ስርጭታችን ለሚደርሰው በአዲስ አበባ በክልልም ላላችሁ በሙሉ እንኳን ለ2019 በሰላምና በጤና አደረሳችሁ። በዓሉ ያሰባችሁት የሚሳካበት እንዲሁም ደግሞ የተጣላ የሚታረቅበት የታመመ የሚፈወስበት የታሰረ የሚፈታበት እንግዲህ ደጋግ ነገሮችን እናስብበት 2019 እንዲሆን መልካም እንግዲህ የታሰቡ እንደ ሀገርም እንሆነ በየራሶቻችን ፕሮጀክቶችም እንዲሁም እቅዶቻችን የሚሳኩበት አመት እንዲሆን እንመኛለን። 2018 ላይ ያላሳካናቸውን 2019 ላይ ተሳክቶልን ማየት እንፈልጋለን ማለት ነው። እንግዲህ ፕሮግራሞቻችንን ለደገፉ ለካቦር ኮሜርሻል 2020 በሻ አዶላይ አድቨርታይዚንግ እንዲሁም ደግሞ ለምስጦቶች ለሰጡን ተቋማት በሙሉ እጅግ አርገን እናመሰግናለን። በፕሮግራም ዝግጅትና መስተንግዶ አብርሃም ግዛው በቴሌ ማለማየው ሜሮን ፍቃዱና መብራቱ ጸጋው አብረናችሁ ነበር። የስልክ ሐሳብ አስተያየቶቻችሁን ደግሞ ኤልሻዳይ ጥላውን ሲቀበል ነበር። ቴክኒኩን በጥራት በየሬዲዮ መጎዶቻችሁ ኩልል ባለ ድምጽ ማሰራጫ ጣቢያ ከሚገኙ ፉሪ ባልደረቦች ጋር በጋራ በመሆን ደግሞ አሸናፊ አበራ ቴክኒኩን ያሳለጠ ነበር። እጅግ በርካታ አድማጮች ናችሁ የደወላችሁት፣ ቴክስት ያረጋችሁት በፕሮግራሞቻችን ዙሪያ እንዲሁም ደግሞ መልሶችም የመለሳችሁት። የቱሪዝም አባት አቶ ሀብተ ስላሴ ታፈሰ ይባላሉ። በተለይ 13 ወር ጸጋን ደግሞ ላንድ ኦፍ ኦሪጅን ተቀይሯል ብለናል። እንዲሁም ደግሞ ምን ነበር የጠየቅነው 2000 በየአመቱ እንግዲህ ፓግሜ 6 እና 7 የሚሆንበት ብለናል። እሱንም እንግዲህ የመለሱ ብዙ አድማጮች አሉ። ፓግሜ 7 የምትሆነው በ601 ጊዜ ምንድነው
1: ብለናል። መስከረም 9 ምንድነው የሚካሄደው ብለናል።
0: አዎ እንግዲህ የየራሳቸውን ግምቶች ያስቀመጡ አድማጮች አሉ። ፓግሜ 6 የምትሆነው ከአራት አመት አንዴ፣ 7 የሚሆነው ደግሞ በ600 አመት ነው የሚልም የመለሱ አሉ። የቱሪዝም አባት አቶ ሀብተ ስላሴ ታፈሰ ብለው ቀድመው እንግዲህ ለመለሱ ቀድም የጠራናቸው ቁጥሮች አሉ። በተለይ ደግሞ የቱሪዝም አባትም በተለይ እንግዲህ ፈርሉ ከኢምፔሪያል ቀድም በቀጥታ ስልክ መስመራችን ላይ ያስገብተን ተሸላሚ መሆኑንም ገልጸናል። ሌሎችም አድማጮች አሉ። ስጦታዎቻችሁንም እንሰጣችኋለን። የፊታችን እሁድ ከ7 ሰዓት እስከ 9 ሰዓት የጥበብ ብልጭታ በኪነ ጥበብ በማህበራዊ ጉዳዮች ይመለሳል። ቴክኒሽያናችንም አሹ አለ። የስጦታዎቹንም ለቴክኒሽያናችን እኛም ፕሮግራም እያሳለጠ አብሮን ቆይታ እያደረገ ስለነበር ለእሱም ስጦታውን የምንሰጠው ይሆናል ማለት ነው። በያሉበት እንግዲህ አሁንም እስከ እኩለ ሌሊት 6 ሰዓት የተወዳጁ ብስራት ፕሮግራሞች ይቀጥላሉ። እኛ በዚሁ ተሰናብተን ስንወጣ ቴክኒኩን አሹ እያሳለጠ በጥራት ይቀጥላል። ሚኪና ቅድስት ሰዓቱን ተረክበው የአየር ሰዓቱን ቆይታ ያደርጋሉ። ከነሱ በመቀጠል ደግሞ ሰላማዊ ነጋሲ ደግሞ የአየር ሰዓቱን ተረክበው እስከ አመሻሽ ቆይታ ያደርጋል። እስከ እኩለ ሌሊት 6 ሰዓት የተወዳጁ ብስራት ፕሮግራሞች እንደጣፈጡ እንደተወደዱ አሁንም ይቀጥላሉ። ብስራትን እየኮመኮማችሁ እስከቻላችሁ ሰዓት ቆይታ አድርጉ። የፊታችን እሁድ ከ7 ሰዓት እስከ 9 ሰዓት እንገናኛለን። በድጋሚ መልካም በዓል ይሁንላችሁ። መልካም ቆይታ ከቀሪ ፕሮግራሞች ጋር።

0: ታላቅ ራይን ወደ እውነታ የቀየረው ካቦድ ኮሜርሻል ለንግድ ተመራጭ ቦታዎች በመገናኛ ካዛንችስና ሽሮሜዳ ዘመናዊ ሞሎችን እየገነባን ነው። ልዩ የሽያጭ ኤክስፖ በማዘጋጀት ነጋዴዎችን የንግድ ሱቅ ባለቤት አድርገናል። በትጉህ ባለሙያዎቻችን ማህበራዊ ኃላፊነታችንን በመወጣት ነጋዴዎችን ከራያችን አስተሳስረናል። በዚህ ጉዞ አብራችሁን ለነበራችሁ ለአጋርነታችሁ ምላሽ 2 ኤሌክትሪክ መኪናና ጨማሪ 8 ልዩ ሽልማቶችን በመሸለም አብሮነታችንን አጠናክረናል። ለኢንቨስትመንትም ሆነ ለንግድ አዋጭ የሆኑ ቦታዎችን ከካቦድ ኮሜርሻል እስከ 35% በሚደርስ ቅናሽ ገዝተው የአዲሱን ዓመት የስኬት ጉዞ ከካቦድ ጋር ይጀምሩ። የበለጠ መረጃ በ6227 ይደውሉ። ካቦድ ካለ የንግድ ማዕከል አለ። መልካም አዲስ ዓመት።
1: ሁለት ሺህ ሀበሻ የባህል ምግብ አዳራሽ እንኳን ለአዲሱ ዓመት አደረሰን እያለ በደስታ ይገልጻል። ሁለት ሺህ ሀበሻ አዳራሹ ሰፊና ነፋሻ፣ ርቀት ጠብቆ ለመስተናገድ መስፈርቱን ያሟላ፣ በባለሙያ እጆች እየተደገሱ ጣዕማቸው ከአፍ የሚቀር ባህላዊ ምግብና መጠጦችን እየተመገቡ እየተጎነጩ ከቤተሰብ ከወዳጅ ዘመድ ጋር ዘና የሚሉበት የከተማችን ፈርጥ ነው። ይምጡ፣ ወቅቱ የሚጠይቀውን ልዩ ጥንቃቄ ከቤቱ ንጉሳዊ ክብካቤ ጋር አምረን እናስተናግዶታለን ይላል። 2000 ሀበሻ የባህል ምግብ አዳራሽ አድራሻ ቁጥር 1 ቦሌ አትላስ፣ ቁጥር 2 ቦሌ ጫፍ ከስካይላይት ሆቴል በስተጀርባ። አስቀድሞ ለማዘዝ በአጭር የስልክ መስመር 6537 ይደውሉ። 2000 ሀበሻ የባህል ምግብ አዳራሽ አይቀርም በጭራሽ።
2: የጥበብ ብልጭታ

እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁል ጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።

0: አዲሱ አመት የሰላም የፍቅር የብልጽግና የጤናና የሀብት እንዲሆንላችሁ እንመኛለን። በስራት ኤፍኤም 101.1 ላይ ነው ያላችሁት። ልዩ የአዲስ አመት ፕሮግራማችን ደግሞ ተጀምሯል። እስከ 10 ሰዓት ድረስ አብረን እንቆያለን። እዚህ ስቱዲዮ ውስጥ ሚካኤል ጻዬና ቅድስት ደጀኔ ቦታችንን ይዘን ተሰይመናል። ሙዚቃን ጋብዛችኋለን፣ ትዝታዎቻችንንም እናጋራችኋለን። በቅድሚያ ግን ቅድስት፣ አዲሱ አመት ላንቺም የሰላም የፍቅር የብልጽግና የጤናና የሀብት እንዲሆንልሽ እመኛለሁ።
1: እኔም እጅግ አድርጌ ነው የማመሰግነው ለአንተም እንዲሁም ደግሞ አሁን እያደመጡ ለሚገኙ አድማጮች በሙሉ። እንግዲህ ዛሬ መስከረም አንድ ቀን ነው። ለእኛ ለኢትዮጵያኖች ደግሞ እጅግ አመትን ጠብቀን የምናፍቀው ቀን ነው አይደለ? ከቁጥር ባለፈ አንድ ብለን
0: የመጀመሪያ
1: አህዱ ብለን የምንጀምርበት ቀን ነው እና በዚህ ተናፋቂ ቀን ላይ ሆነን እኛም እንግዲህ አድማጮች ለእናንተ መልካም የአዲስ ዓመት ምኞታችን እንገልጽላችኋለን። እንኳን ለዚህ ቀን በሰላም በጤና አደረሳችሁ ማለት እንወዳለን። ከዚህ ከተወዳጁ ጣቢያ ብስራት ኤፍኤም 101.1 ደግሞ እኛም በዓሉን አብረናችሁ እንግዲህ እዚህ ስቱዲዮ ተሰይመን እያከበር ነው የምንገኘው። በመስተንግዶም እንግዲህ እኔ ቅድስት ደጀኔ፣
0: ሚኪያስ ጻዬ። ቆይ ግን አሁን 2018 እንዴት አለፈ ነው የምንለው? 2019 እንዴት ነው የምንቀበለው ነው የምንለው?
1: ኦልሬዲ በቃ ገባ እኮ አህዱ ብለነዋል። ስለዚህ ያው እንግዲህ ሸኝተነዋል፣ አሮጌውን አመት ሸኘ ነው። ዛሬ አዲስ ቀን ስለሆነ አዲሱን ቀን እንግዲህ በማስመልከት አዲሱ ቀን ላይ ሆነን ተስፋን በማለም በማቀድ በማሰብ ይህንን ቀን ብንቀበለው መልካም ይመስለኛል።
0: ግን እኮ ቴዲ አፍሮ የኋላው ከሌለ የለም የፊቱ ብሏል።
1: እውነት ነው። የአንሳ ጨርስ ወደዚያ ስመጣ እንዳልኩት ነው። ያው በሰላም እንግዲህ በጤና ተጠብቀን ዛሬ ላይ ደርሰናል አይደል? አሮጌውን ቻው ብለነዋል እኮ በቃ
0: አንዱ በሾላ በድፍኑ ግን ኢንጀነራል እንዴት ነበር 2018? እንዴ ዝም ብለን
1: 2018 እንግዲህ ቆንጆ ነው በእኔ በኩል ከሆነ የምትጠይቅ፣ ምክንያቱም ሁሉም ጊዜያት የራሳቸው የሆነ አደለ ጣዕምም አላቸው፣ የራሳቸው የህይወት ጉዞም አላቸው አደለ። ከዛ አንጻር ከሆነ የምናየው ነገሮችን እንግዲህ በእኔ በኩል ከጠየከኝ ካቀድኩት እቅድ ውስጥ ምን ያህሉ ተሳካልሽም ትለኛለህ ብዬ አስባለሁ። እንዲህ ካልኩህ እና አብዛኞቹ አዎ በፈለግኳቸው መልኩ ሄዱልኛሉ፣ ያልተሳኩልኝም አሉ። ስለዚህ አድማጮችም እንደኔ አይነት ሀሳብ ይጋራሉ ብዬ አምናለሁ። 2018 በእናንተ በኩል እንዴት አለፈ? ምን ያህሉን አቅዳችሁ? ምን ያህሉ ተሳካ? ምን ያህሉ አልተሳካም? በያዝነው በጀመርነው በዚህ አዲስ ዓመት ደግሞ ያልተሳኩ እቅዶቻችሁን ከውጥን ከዳር ለማድረስ እንደው ምን አቀዳችኋል የሚለውን አደለ እነሱም ይህን ሀሳብ ቢጋሩ ትላለህ።
0: እየተጋሩ ሀሳባቸውን እያደረሱን በ7969 ላይ ሊያደርሱን ይችላሉ። ስለዚህ እሱንም ተነባቢ መልእክቶቻቸውን መልሰን ወደ እነሱ በኋላ እናደርስ ይሆናል። ግን የልጅነት ትዝታ እንዴት ነው ኪዲ? አበባዮሽ፣ እንቁጣጣሽ።
1: እውነት ነው። አንዱ አዲስ ዓመት ሲመጣ እንግዲህ ሴቶች ልጃገረዶች በቡድን ሆኖ አይደለ በየቤቱ እየዞሩ ፏ ብለው ደመቅ ብለው ሽክ ምር ብለው አይደል ልጆችም እንግዲህ ያምራሉ። ሁሉም አጊጦ የሚታዩበት ነው። ፀጉራቸውን ተሰርተው ልብሳቸውን ለብሰው ነጭ ልብሳቸውን ያላቸውን ቤተሰብ እንግዲህ በአቅሙ ልጁን ያለብሳል አይደል እና በቡድን ሆኖ እንግዲህ በየቤቱ የመጨፈር ልማድ ይሄ አንዱ የአዲስ ዓመት መገለጫ ተናፋቂ ደስ የሚል ድባብ ነው አይደለም። በዓሉን ከሚያደምቁ ነገሮች መካከል አንዱ ነው። ነገር ግን ጥያቄን ወደ እኔ ካዞርከው መቼም ሴት ነሽ ብለን
0: የወንዶችም አለ እናገራለሁ
1: መጣላ ያሆየውዩ ጋር መጣለሁ። ምክንያቱም ብዙ የሚነጣጠሉ ስላልሆኑ ከነሐሴ አጋማሽ ጀምሮ አሉ አይደለ እንዲህ የሚከበሩ ኢትዮጵያ በዓላት አዲስ ዓመት ሲቃረብ ከዛ ውስጥ አንዱ እሱ ነው እና እናነሰዋለን። ስለዚህ እመጣልሃለሁ ልል ነው አልተውህም።
0: የሆየ ብቻ ሳይሆን ንድፍም እኮ
1: ብዙ ነገር አለ እሱም አለ ደግሞ እና እመጣልሃለሁ አልተውህም። በእኔ በኩል ግን ከጠየከኝ ብዙ ያን ያህል እውነት የመጨፈር ልማድ አልነበረኝም። እንዴት እንደሆነ ባላውቅም ማለት ግን አንዴ አስታውሳለሁኝ። ትዝ ይለኛል ደስ የሚል አዲስ ልብስ ተገዝቶልኝ በጣም ጓጉቼ ልጅ ስትሆን ደግሞ ታውቃለህ አዲስ ልብስ አዲስ ጫማ በበዓላት ወቅት ሲሰጥ መውለቁ ራሱ አትፈልግም። ከመጓጓት የተነሳ ማታ ሁሉ ለብሶ የመተኛት ነገሮች አሉ አይደል? እንዴት ልማዶች
0: ለብሰሽ ተኝተሻል? ኪድ
1: በጣም ነበረ ልብሱ የሚያምረው እና ሁለት አይነት ቀለም ነው ያለው። ቀለሙንም ልረሳው አልችልም። ነጭና አረንጓዴ ቀለም ነው። በዛ በልጅነት አይምሬ ደግሞ ሳየው በተለይ አረንጓዴ ቀለሙን ልረሳው አልችልም እና የሚያምር ቀሚስ ነበር የተገዛል። የእውነት እኮ ነው የምልህ ቁልፍ ብላለው እዚህ ፊት ለፊቱ ላይ እና በቃ ለእኔ ብርቅ ነው። አዲስ ልብስ ነው እሱ ለብሶ መታየት ከኩዮቼ ከጓደኞቼ ጋር እንግዲህ ደምቆ ተለይቶ መታየቱ በራሱ ይሁን የሚሰጠው ስሜት አለ። ዛሬ ለሆኝ ስለዛ ጊዜ እያሰብኩ ራሱ ስናገር ምን ያህል አይምሮ ላይ እንደቀረ መረዳት ይችላል። እና ያችን ያልኩን ቆንጅዬ ልብስ ለብሼ አዲሷን ጫማዬን አድርጌ ፏ ብዬ ፏብዬ ጨፍሬያለሁ።
0: አንዴ
1: ብቻ ነው
0: ተዘጋ። ለሊቱ ግን አልነጋላለም። እንዴት ነው ልብሱ?
1: በልብሱ
0: ጓደኞች እስኪያ
1: ነገርኩ። በልብሱ በቃ ከላይ ላይ በቃ ማን ያውልቀው? ጨፍሬ መጥቼ ማን ያውልቀው? በማግስቱም አብሮኝ ካላደረ ከኔ ጋር ነው የሚሆን የነበረኝን ጉጉት አረሰውም ስለ ልብሱ። ግን ደስ የሚል ጊዜ ነበረ።
0: አው እንግዲህ ሴቶች አበባዮች ጭፈራ ነው ጠዋት ላይ ብዙ የተለመደው። ወንዶች ጋር ግን አሁን ይሄንን የሚሰሙ ወንዶችም በልጅነት ትዝ የሚለን ትዝታ አንድ ያለው ስዕል መሳል ነው። አሁን ስዕል መሳል ቀኑ አሁን አዲስ ዓመት ላይ መስከረም አንድ ላይ የምትሸጭበት ነው ወይም የምትበትኝበት ነው ስዕሉን። ግን አንድ ወር ይሆናል ወይ ሁለት ወር ይሆናል፣ ክረምቱን ሙሉ ይሆናል የምትስዩ ስዕሉን። ንድፍ ነው የሚባለው። አይተሽ ታውቂያለሽ እንደዚህ ሲስሉ?
1: እኔ ሲስሉ ሂደቱን ተመልክቼ ባላቅም፣ ግን እንዳልኩ ከተለመዱ ባህላችን ውስጥ አንዱም ይሄ ነው። በዘመን መለወጫ ቀን ላይ ጠዋት ላይ እና ያው ልጆች ምን ያህል ተጠበው ግን ተጨንቀው እንደሚያመጡት ታያለህ።
0: አሁን ፉክክር ማሊሆልሽ አሁን ስትስይ፣ ያው ጓደኞች የሚኖርሽ የለም እንደ ሰፈር ውስጥ ስንት ደረስክ ይባላል። እኔ 40 ደርሻለሁ፣ 50 ደርሻለሁ። በቁጥርም በለጥ ለማድረግ 50 ካለሽ 50 ቤት ትሄጃለሽ ማለት ነው። ብሩም በኛ ዘመን ገቢውም ይጨምራል። ብዙ በተቻለ መጠን ብዙ ለመሸጥ ብዙ ለመሳል ጥረት ይደረጋል። ና ስቴፕ ባይ ስቴፕ ነው የሚሳለው። አሁን መጀመሪያ ማስታውሰው ስዕሎቹ ናቸው የሚሳሉት። መጀመሪያ ንድፍ ነው የሚባለው፣ መንደፍ ነው። አንድ ስዕል ይኖራል። ከዛ በኋላ ያንን ስዕል ካርቦን ይባላል። ካርቦን ታውቂያለሽ? አሁን ደረሰኝ ሲሸጡ ሱቆች ሁለተኛ ደረሰኝ የሚያወጡበት ማለት ነው። ያ ሙሉ ካርቦን ይገዛና በእኛ ጊዜ 1 ብር ወይ 50 ሳንቲም አካባቢ ነበር። ጥቁርና ሰማያዊ ካርቦን አለ። ጥቁሩ ይመስለኛል ውዱ ስለማይገኝ እርሳስ ስለሚመስል ማለት ነው።
1: እና ደግሞ ቦግም ያደርጋል፣ አበባውን ጉልቶ እንዲታይ ያደርገዋል።
0: የበለጠ ጥቁሩ የበለጠ ያምራል ከሰማያዊ የበለጠ። ሰማያዊ የበለጠ አርቲፊሻል ነገር ይመስላል። እንግዲህ አሁን ሳስበው ግን ያን ያው የተገኘውን ነው። ምክንያቱም ገንዘቧም ስለማትገኝ ገና ተሽጦ ነው የሚመለሰው ገንዘቡ። እና እሱን ታመጫለሽ። በአንዳንድ ጊዜ በአንዴ 3-4 የምትስይበት ጊዜ አለ። 3 ካርቦን ካለሽ ለምሳሌ ዋናውን ስዕል የሚነደፈውን ስዕል ከላይ ታደርጊዋለሽ። ከዛ አንድ ካርቦን አንድ ወረቀት፣ እንደገና ካርቦን እንደገና ወረቀት እያደረግሽ 3-4 በአንዴ ለማውጣት ማለት ነው። አሁን ቅድም ፉክክር አለ አላልኩሽም? ስለዚህ ትደራርቢውና ያንን አሮጌ እስክሪብቶ ነው የሚፈለገው፣ ማይሰራ እስክሪብቶ። ከሰራ ስዕሉ ይበላሻል ዋነኛው። ስለዚህ ማይሰራ እስክሪብቶ ይፈለጋል። ከሌለ ደግሞ የሚሰራውን ማበላሸት ነው። እርሱን ታበላሸዋለሽ። ከዛ በኋላ እሱን ትነድፊያለሽ፣ ይወጣል። ብዙ አይነት ስዕሎች አሉ። አሁን ቤት ውስጥ የተሰቀለ ስዕል ለምሳሌ የመላእክት ስዕሎች አሉ አይደለ? እነሱን እያወረድሽ በቃ መጫወቻ ነው ታደርጊያቸው። ያኔ ለመሳል ብዙ ለማብዛት ሲባል ማለት ነው። ከዛ ውጭ የአበባዎች ወይ የሌሎች መልካም አዲስ ዘመንን የሚመኙ እንደዚህ የሚያማምሩ ውብ ስዕሎችን ትመርጫለሽ። እነሱ ይሳላሉ፣ ይቀመጣሉ፣ ይከመራሉ። ልክ የመጨረሻው ጳጉሜ አካባቢ ሲደርስ አሁን ያ የማስዋብ ጊዜ ነው። ቀለም ትገዣለሽ ጉሊት ሂደሽ 10 ሳንቲም መሰለኝ 3 ቀለም ነው ይመስለኛል ያለው። እንግዲህ አሁን ከተቀየረ አላቅም፣ ቀለም መኖሩንም አሁን አላቅም። ግን ያኔ 3 ቀለም ነው ያለው፣ አረንጓዴ፣ ቢጫ፣ ቀይ። ስለዚህ እነዛን የሳልሻቸውን ስዕሎች በነዛ በ3 ቀለማት ለማስዋብ ነው የምትሞክሩ። ሌላ ብዙ የተለያየ ቀለም የለሽም። አሁን በፓርከር አትቀቢው፣ ምክንያቱም የተለመደው ቀለሙ ስለሆነ ቀለሙ በኮርኪ ክዳን ወይም ደግሞ በሃይላንድ በኮዳ ክዳን እየተበጠበጠ በጆሮ መኮርኮሪያ በሱ ነው የሚማሰለው። ከዛ በሱ ነው የሚቀባው። የጆሮ መኮርኮሪያ ራሱ እኮ ቤት ውስጥ የለም፣ ጎረቤት ተፈልጎ ነው።
1: እውነት ነው። በዛ ሰዓትማ እንዴት ይኖራል?
0: ከዛ 3 ቀለም ነው ያለው አልኩሽ። በ3 ቀለም እንግዲህ አጣበሽ ባለሽ 3 ቀለም 50 ስዕል ይሆናል የምትቀቢው። 10-10 ሳንቲም እንደነበርሽ ትዝ ይለኛል። 1-2 ትገዣለሽ ባይሆን አንዷ ብቻ ስለማትበቃ እንዳይቀጥንም ማለት ነው። ውሃው ከበዛ ደግሞ ቀዩም ይቀጥናል፣ ደግሞ ሌላ ቀለም ሊመስል ነው። ቢጫውም ሌላ ግራጫ ሊሆን ነው ከቀጠነ። ከዛ ደግሞ 4ኛ 5ኛ ቀለም ለማምጣት ደግሞ ትጥሪያለሽ። ቀዩንና ቢጫውን ትደባልቂዋለሽ የሆነ ቀለም እንዲፈጠር ማለት ነው። እንደዛ እየተደረገ በኋላ አዲስ ዓመት ቀን ላይ ሲደረስ ይሸጣል። ተሽጦ የሚሰበሰበው ገንዘብ እንግዲህ ቤተሰብ 100 ብር ከሆነ ያገኘሽው 50 ነው ትያለሽ። ምክንያቱም ካልሆነ ደብተርን ግዛበት ልትባይ ትችያለሽ፣ ራስን ቻ ልትባይ ስለምትችይ ማለት ነው። ትዝ የሚለኝ ትዝታ እንግዲህ እንቁጣጣሽ የንድፍ ይሄኛው ነው። ግን ሌላ ግን አሁን አንድ ትዝ የሚለኝ እነዛን ስዕሎች ስትስይ መርፌ ትፈልጊያለሽ ዝም ብለሽ እንዳይጣመም ከላይና ከታች አሁን ከፊት ለፊት የወረቀት ስላለ እያሳዩች ነው። ታጣብቂዋለች በመርፌ። መርፌ ከሌለ ሾክ ሾክ አላሁን። በፊት የኮሽማ ጥሮች ስለነበሩ ከነሱ ተፈልጎ ይደረግ እንደነበር አስታውሳለሁ። እንግዲህ ትዝታዬ ይሄ ነው።
1: በጣም ደስ ይለኝ። እንደውም አበባውን እኮ ተስሎ የሚመጡት አበቦች እንዳልካቸው የተለያዩ ናቸው። አንዳንዶቹ የአዲስ አበባን ይመስል ቅርጽ ይዛሉ። እንዶ አንዳንዱን አበባ ደም መለየት የሚያቀታል እኮ አንዳንዴ እንደዚህ አይነትም ይገጥማል። ታይቱል ማይታወቁ ይመስላል እንግዲህ
0: ለማጣመር
1: ሲሞከር አብስትራክትም ይሁን የሰላይነቶችም ተሰለም ታይበትም ነገር አለ። ግን ዋናው ነገር ባህሉ እጅግ በጣም ደስ የሚል ነገር ነው። ምን ያለ ባህሉ ትኩረት ተሰጥቶ ቤተሰብም ልጁን በዚህ ባህል ቀርጾ ማሳደጉ በራሱ ይበል የሚያሰኝ ነው አይደል? እጅግ በጣም የሚያስደስት ነገር ነው እና ልጆችም ደግሞ በዛው የስዕል ጥበባቸውንም የሚለማመዱበትም ይመስለኛል። ጥሩ ሰዓሊም መሆን ባትችል እንኳን ቢያንስ እንደ የአበባዋን ቅርጽ ማምጣት ይችላል ጥበብ የሚጠይቅም ይመስለኛል። እና እንዲህ አቅለን የምናየው አይደለም። እንዳልከው ደግሞ ቀለሞቹ መፈለግ በራሱ
0: ጉሊት ተኪሎ ነው የሚገኘው። 3 ኪሎ ሜትር ይሆናል ምናልባት ጉሊቱ።
1: ምን ያህል ቅድመ ዝግጅት እንደሚደረግ፣ ምን ያህል ልፋትን እንደሚጠይቅ፣ ምን ያህል እንግዲህ ልጆችም እንደሚጠበቡበት ሽርጉድ እናቶች ብቻ አይደሉም ማለት ነው ለበዓል ቀን በቤት ውስጥ የሚያደምቁት ልጆችም እንዲሁም ቁጣጣሽ ሲመጣ
0: መስከረም ብሩን መስከረም ሁለት ተመለሳለሁ ብለሽ ነው የምትበደሪው። ስትበደሪ
1: ቀድመ
0: አዋ ታረሰ ያን ገንዘቡን ከየት አመጫለሽ? ስለዚህ ጽሉ ተሽጦ ነው ገንዘቡ የሚመለሰው። ለቀለም የሚያወጣሹ ለካርቦንም የገዛሹ ገንዘብ ያን ቀን ነው የሚመለሰው። ስለዚህ ቀድመሽ ገንዘቡን ለመሰብሰብ መስከረም ሁለት የመክፈያ ቀን ነው። የዕዳ መክፈያ ቀን ምናት መስከረም ሁለት። እንግዲህ አሁን ይኑር አይኑር አላቅም። እኛ ቤት ዛሬ ጧት መጥቶ የሰጠን ሰው የለም ስዕል ያ ንድፍ ምናምን ይኑር አይኑር አናቅም። ግን አዲስ ዓመትን ካነሳን እንግዲህ ወቅቱ ከመዋብ እንዲሁ አዲስ ተስፋን ከመሰነቅና ከአሮጌ የመላቀቅ ውብ ስሜት አብሮ ከመምጣቱ ባለፈ የዘመን መለወጫ ሲመጣ ከሚሰሙን ልዩ ልዩ ስሜቶች ጋር ሳይነጣጠሉ የበዓል ሙዚቃዎችም ከነ ስሜታቸው እንዲከተሉናል። ከቄጤማ ከአደይ አበባ ከችቦና ከአበባዮች ጭፈራ በተጨማሪ ድባቡን የሚያሳምሩልን ዘመን የማሽራቸው ዜማዎችም አሉን። እንደውም እኔ በበኩሌ እነዚህን ዜማዎች ካልሰማው በዓል በዓል አይመስለኝም የሚሉና ከአዲስ ዓመት ጋር የተያዙ ዜማዎች ናቸው። እንቁጣጣሽን ከሌሎች በዓላት የተለየ ስሜት እንዲሰማን የሚያደርጉት የሚሉ ሰዎችም መስማታችን የተለመደ ነውና ይህንን አስመልክቶ እስኪኛም ሙዚቃ እንጋብዝ። የዘሪቱ ጌታሁንን እንቁጣጣሽ የሚል ሙዚቃ አላት። እንግዲህ አዲስ ዓመት በአደይ አበባ ተሞሽሮ ሲመጣ በሬዲዮም በቴሌቪዥንም እንቁጣጣሽ፣ እንኳን መጣሽ፣ በአበቦች መሀል እንምነሽነሽ አበባ በሚል የዝጌታ ዜማ ተጀምሮ ሞቅ ወዳለ ሙዚቃ የሚሻገር የዘሪቱ ጌታሁን ሙዚቃ ነው። ይህንን ሙዚቃ ግጥሙና ዜማውን የሰሩት ክቡር ዶክተር አርቲስት ተስፋ አበበ ወይም ፋዘር ናቸው። ይህንን ሙዚቃ እንጋብዛለን። አሸናፊ አበራ አሹ አሻንቴ አሻንቴ ያስደምጠናል።
1: መልካም በዓል

0: ዘመንን የሚያበስር የአዲስ ጅማሬ ድምፅ እንደየዘመኑ ይሰማል። ይህ አዲስ ዘመን ደግሞ ፍካትን ተላብሷል። እቅድ ሁሉ የሚሳካበት ያሻነው ደጃችን ድረስ የሚመጣበት የኛ የሆነ ዓመት ፍላጎት ማረፊያውን ያገኛል። ያውም በፍጥነት ጥረት ሁሉ ፍሬን ያፈራል። ያስፈለገን በቅርበት ይገኛል። ልክ እንደ ዘመን ገበያ ደጃችን ድረስ ከተፍ ይላል። ከእኛ አልፈን ለቤተሰብ ተርፈን ለወዳጆች ከዘመን ጋር እንደርሳለን። ምን ያስፈልጋል? የበዓል ቅናሹ፣ ገበያው፣ የአውደ ዓመት ሸመታው፣ ሁሉም በዘመን ደጆ ድረስ ይመጣል። እንኳን ለአዲሱ ዓመት አደረሰን። ዘመን ገበያ ደጆ ድረስ ኢትዮ ቴሌኮም።
1: እስኪ እስኪ ጫነው ጫነው፣ ቶሎ በል እንጂ ቸኩያለሁ። ፍጥነት ፍጥነት፣ አረ ፍጠኑ።
2: እንደዛ ስልቀስ እቃዎች እንዳይበላሹ።
3: አባ እማ፣ ወዴት ልንሄድ ነው?
4: እንዴ ጎረቤቴ፣ ወዴት ነው?
1: በአዲሱ ዓመት ወደ አዲሱ ቤታችን ልንገባ ነው ቤተሰቦቼ። እርሶስ ወደ ራስዎ ቤት ሊገባው አላሰቡ? ያ ቀን ሩቅ አይደለም። ያወቀ ተጠቀመ። እኛንና ብዙዎቹን የቤት ባለቤት ያደረገው የሪል ስቴቶች ኤክስፖ በድጋሚ ተዘጋጅቷል። ልብ ይበሉ፣ ለስድስተኛ ጊዜ የሚዘጋጀው በአዲስ ዓመት አዲስ ቤት የሪል ስቴት ኤክስፖ እርሶንም እንዳያመልጦ ከመስከረም 8 እስከ 10 በጊዮን ሆቴል ይካሄዳል። ለእናንተም ከ30 በላይ ሪል ስቴቶች በከፍተኛ የበዓል ቅናሽና ልዩ አከፋፈል መንገድ በከተማችን በተለያዩ አካባቢዎች የመኖሪያ ቤትና ሱቆች ይዘው እየጠበቋችሁ ነው። እርስዎም ቤተሰቡን ይዘው ይምጡና ልጆች በተዘጋጀላቸው ልዩ ልዩ መዝናኛዎች ሲዝናኑ የነገ መኖሪያውን ይምረጡ። ከመስከረም 8 እስከ 10 በጊዮን ሆቴል ይምጡ። ለዲያስፖራዎቹም የቤት ባለቤት የሚያደርግ እድል ተዘጋጅቷል። በአዲስ ዓመት አዲስ ቤት በአርክ ኢቨንት ኦርጋናይዘር

0: መግዛት መሸጥና ማከራየት እንዲቀሏል እንዴ?
1: አዎ ሁሉንም በጆ ስልክ ላይ ይገኛል።
0: ቤት መኪና ማሽን ለመሸጥና ለመግዛት ወይም ለመከራየትና ለማከራየት እየፈለጉ ነው? የፋብሪካ ምርትና አገልግሎቶች መለዋወጫዎች ኤሌክትሮኒክሶች ወይም ሌሎች ማናቸውም አይነት ንብረቶች መግዛትና መሸጥ ይፈልጋሉ? እንግዲያውስ ዲጂታል ገበያው ኢማርት ገላግሎታል። አልተስ ቴክኖሎጂ ያበለጸገው ኢማርት ሻጭና ገዢን አከራይና ተከራይን በቀላሉ የሚያገናኝ ሁሉን አቀፍ የዲጂታል ገበያ መድረክ በነፃ አገልግሎት ላይ ውሏል። አስመጪዎች፣ የሪል ስቴት አልሚዎች፣ ሻጮች፣ አምራቾች፣ የኮሚሽን ሰራተኞች ወይም ደላሎች ከሆኑ ኢማርት ኤጀንትስን፣ ገዢዎች ወይም ተከራይ ከሆኑ ደግሞ ኢማርት ዩዘርስን ከፕሌይ ስቶር ወይም አፕ ስቶር አውርደው በነፃ ይጠቀሙ። እንዲሁም የኮምፒውተር ወይም የታብሌት ተጠቃሚ ከሆኑ www.altasethiopian.com ላይ በመግባት የተለያዩ ንብረቶችን በቀላሉ ይፈልጉ፣ ያስተዋውቁ፣ ይግዙ ወይም ይከራዩ። ለበለጠ መረጃ በስልክ ቁጥር 0994411111 ላይ ይደውሉ።
2: አንዳመት 365 ቀናት ብቻ አይደለም። አንዳመት ይዞልን የሚመጣው በርካታ ድሎችን ነው። የምንጀምራቸው ሺህ ድሎችን ነው። የአንድ እናት ልጇን የማስተማር ህልም፣ የአንድ ወጣት ንግድ የመጀመር ትልም፣ የአንድ አርሶ አደር ምርቱን የመጨመር ተስፋ፣ የአንድ አባወራ የቤተሰቡን እድገት የማየት ምኞት። ሁሉም ከአንድ ነገር ይጀምራል፣ ከውሳኔ። ዘንድሮስ የእርሱ ውሳኔ ምንድን ነው? ህልሞን ወደ እቅድ፣ እቅዶን ወደ ተግባር ለመቀየር ኦሮሚያ ባንክ ከጎኖ ነው። አዲሱን ዓመት በመመኘት ብቻ ይጀምሩ። ከኦሮሚያ ባንክ ጋር በመስራት ይጀምሩ። መልካም አዲስ ዓመት። ኦሮሚያ ባንክ፣ የህዝብ ባንክ።

0: እንኳን ለ2019 አዲስ አመት በሰላም በጤና ደረሳችሁ። የሃረር ስቴት ኃላፊነቱ የተወሰነ የግል ማህበር በአዲስ አበባ መሃል ስቴዲየም በትዛታ ሆስፒታል ፊት ለፊት እንዲሁም በመሃል መቀለ ሐውልት ሰማዕታት አደባባይ ወደ ደጀን ማውረጃ ደደቢት ማይክሮ ፋይናንስን አጠገብ የሚገኘው ለንግድና ለቢሮ አገልግሎት የሚውሉ ከ2005 ዓ.ም ጀምሮ ለ13 አመታት አገልግሎት እየሰጠ ይገኛል። ደረጃቸውን የጠበቁ ካፌዎች፣ የባንክ ኢንሹራንስ ማይክሮ ፋይናንስ ተቋማትና ኢትዮ ቴሌኮም የሞባይልና ኮምፒውተር ሽያጮች፣ ጥገናና አክሰሰሪ፣ ሙሉ ልብስ፣ የዋቂና የህፃናት ልብሶች ቡቲኮች፣ የቦንዳ ልብስ ሽያጭ፣ የትርጉምና የጽህፈት አገልግሎት፣ የወንዶች የሴቶች የጸጉርና የሞዴሊንግ ስልጠና፣ የኢምፖርተርና ኤክስፖርት ድርጅት፣ የውጭ ሰራተኛ አገናኝ ኤጀንሲ፣ ትራንዚት ስራዎችን የሚሰሩ የመንግስትና የግል ቢሮዎችን እንዲሁም ኮሌጆችን ጨምሮ የተለያዩ ተቋማትን ይዟል። ዘመናዊ የንግድ ቦታዎቹ ምቹ አካባቢ ተደራሽነቱ ደግሞ አገልግሎት የተሟላ የጸጥታና የሲሲቲቪ ካሜራ ያለበትን ለንግዶ የሚመጥን ሁሉንም በአንድ ቦታ የሚያገኙት የአሲት ሴንተር ተመራጭ አድርጎ አሁንም የቀሩት ውስን ሱቆች ስላሉ ህንጻው ድረስ በመምጣት ማየት ይችላሉ። አድራሻ አዲስ አበባ ከተማ አዲስ አበባ ስቴዲየም በትዛታ ሆስፒታል ፊት ለፊት። ለበለጠ መረጃ 0911558013 አሊያም በ0111558112 የሃሪል ስቴት ኃላፊነት የተወሰነ የግል ማህበር አዲስ አበባና መቀሌ ቅርንጫፍ።
1: እንኳን አደረሳችሁ። በደስታ የተሞላ ቤት ሁሉ በአማራ ህልም ይገነባል። እያንዳንዱ ዘላቂ ትውስታ በውብ ቀለማት ይጀምራል። በኖርዌይ ተመሰረተውና ላለፉት 100 ዓመታት በአለማችን ታማኝ ስሙን የገነባው ጆቱን ቀለም ታዋቂውን ቡርጅ ካሊፋ ህንጻን ጨምሮ ለታላላቅ ግንባታዎች ተሻጋሪው በተናጎናጽፏል። አሁን ደግሞ ተወዳጁ ጆቱን ግዙፎቹን የላጋር ሌክዠሪ አፓርታማዎችና ወንጪ የቱሪስት መዳረሻን ጨምሮ በኢትዮጵያ በሺዎች የሚቆጠሩ መኖሪያዎችን በማይወዳደሩ ውበት ያሳመረ ይገኛል። ጆቱን ቀለም በማራኪ ቀለሞቹና በተራቀቀ ቴክኖሎጂው ቤቶንና ያናኗር መንገዱን ወደ አዲስነት ከመቀየር አልፎ ለእያንዳንዱ ስፍራ ውበትን ከለላንና ዘላቂ ሞገስን ያጎናጽፍልዎታል። ከመቶ ዓመታት በላይ በጥራቱ የታመነው ጆቱን ቀለም በዘመናዊው ማቅለሚያ ማሽን በመታገዝ በሁሉም ሱቆቹ ከመቶ ሺህ በላይ የቀለም አማራጮችን በጠየቁበት ቅጽበት ያቀርብልዎታል። መልካም አዲስ ዓመት። ጆቱን ቀለም በጥራት ቀዳሚ።
2: መርካቶ ሰፈሬ በቴዜ መላት በመርካቶ እምብርት ላይ በኩራት ይተንጣለለ የዘመናችን ዘመናዊ የገበያ ማዕከል ሶበላን የገበያ ማዕከል የሸቀጣ ሸቀጥ ሱቆችና አከፋፋዮች፣ ዘመናዊ የሴቶች አልባሳት፣ የተዋቡ የሀገር ባህል ልብሶች፣ የሞባይል ሱቆችና ጠጋኝ ባለሙያዎች፣ ውበትና ጥንካሬን ያጣመሩ የወለል ንጣፎች፣ የቤትና የወጥ ቤት እቃዎች፣ ሁሉንም በአንድ ቦታ በአንድ ስፍራ በሶበላን የገበያ ማዕከል። ጉዳዩን ፍጥምጥም የሚያደርግሎት የትራንዚትና የኤጀንሲ ቢሮዎች፣ ማተሚያ ቤቶች፣ የሂሳብ ባለሙያዎች፣ ባንኮችና ኢንሹራንሶች፣ የተለያዩ የአገልግሎት ሰጪ ቢሮዎች በሶበላን የገበያ ማዕከል ከትሟል። አሁን የገበዩትን ሁሉ ሸክፏል። ፍጥምጥም አድርገው አጠናቀዋል። እርሶን አንቀባሮ ያንሸራሸረ የወሰዱት ልፍታችን በግብይት የደከመ መንፈሶን ዘና ሊያደርጎት ለእይታ አማራኪ ወደ ሆነው የተጨበጨበላቸው ሼፎች ወደ ነገሱበት ዘመናዊ ካፌና ሬስቶራንታችን በክብር እንዲስተናገዱ ያደርሶታል። በቂ መኪና ማቆሚያ ከካሜራ ጥበቃ ጋር መርካቶ ምዕራብ ሆቴል ኢትዮጵያ ንግድ ባንክ አዲስ ከተማ ቅርንጫፍ ጎን ያገኙናል። ስልክ 0112758781 ወይም 0118299898 ይደውሉ። ሶበላን ሶበላን የገበያ ማዕከል።
3: በየዓመቱ ለእኛ እንቁጣጣሽ ደስ ይበለን፣ እንኳን ደህና መጣሽ።
4: እሺ፣ ቀጥለናል። ብስራት ኤፍኤም 101.1 ላይ ነው ያላችሁት። ልዩ የአዲስ ዓመት ፕሮግራማችንን እያዳመጣችሁ ነው የምትገኙት። ሚኪያ ጸሐዬና ቅድስት ደጀኔ ደግሞ እዚህ ስቱዲዮ ውስጥ አለን። የተለያዩ ጉዳዮችን እያነሳን እንገኛለን። አስቀድመን ከመልእክቶች አንዳንድ መልእክቶች ተልከውልናል። ቅድስት ብርሃኑ በርሄ ከፈረንሳይ እንኳን ለ2019 ዓመተ ምህረት የዘመን መለወጫ በዓል በሰላም እና በጤና ደረሳችሁ በስራት ኤፍኤም ብሎናል። የ2019 ዓመተ ምህረት በሀገራችን ሰላም፣ በቤታችን በረከት፣ በልባችን ደግሞ መለኮታዊ ደስታ የሚሞላበት ረፍት ዓመት ይሁንልን ከልብ እመኛለሁ። አዲሱ ዓመት የሞት ዜናና የጦርነት ነጋሪት የማንሰማበት ዓመትም ያድርግልን። በጸሎት በመትጋትና እርስ በርሳችን በእውነተኛ ፍቅር በመዋደድ የምናልፍበት የብርሃን ዘመን ይሁንልን። መልካም አዲስ ዓመት ብሎናል።
5: እጅግ አድርገን ነው አድማጫችን እንግዲህ ለሰጠን አስተያየት እናመሰግነው። ለአንተም መልካም በዓል እንዲሆንልን እንመኛለን። አሜን ብለናል ደግሞ አይደል? ሀገራችንን መርቆልናል
4: እንዴ? በደንብ አሜን።
5: በመልካም ምኞት ውስጥ አሜን ብለናል፣ ተቀብለናል። አድማጮቻችን በድጋሚ ቆይታችሁን ከተወዳጁ ጣቢያ ብስራት ኤፍኤም 101.1 በልዩ ዝግጅት ወደ እናንተ እየደረሰ ከሚገኘው ልዩ የበዓል ዝግጅታችን ጋር በድጋሚ መልካም ቆይታ እንዲሆንላችሁ እንጋብዛችኋለን። እርግጠኞች ነን እንግዲህ አድማጮቻችን በቆይታችን እየተደሰታችሁ በዓል በዓል የሚሸቱ ጉዳዮችን ወደ እናንተ እያደረስን ስለሆነ
4: በ6979 መልእክቶችን ሊልኩልን ይችላሉ። መልሰን ወደ እነሱ እናደርሳለን።
5: አዎ እናደርሳለን። ሌላም አንድ አስተያየት ነበር ከአድማጮቻችን መካከል እኔ ጋም የመጣለ። ምን ይላል? ሚኪ ቅድስት ደጀኔ ሰላም ናችሁ ወይ? እንኳን ለአዲሱ ዓመት በሰላም አደረሳችሁ። አብርሃም ደርቤ ነኝ ከሰበታ ከተማ ይላል። እንግዲህ ባጭር ነው ጥር ምጥን አድርጎ አስተያየቱን እያላከልን እጅግ አድርገን ነው እናመሰግን እያደመጥከን ስላለ ስለሰጠህን አስተያየት። እዚህ ጋር ግን የእኔን ስም እንደውም ከነ አባቴ ነው ቅድስት ደጀኔ የሚለውን አረሳውም የአባቴን ስም ላና ትንሽ ሚኪ የአባት ስም አልተጠቀሰም። እኔ ግን ያው ሙሉ ስሜን ስለጠራልኝ በጣም ደስተኛ ነኝ። አመሰግናለሁ። ሌሎቻችሁም አድማጮቻችን እንዲሁ ቆይታችሁን ከኛ ጋር አድርጉ። አስተያየቶቻችሁን አሁንም ብታጋሩን እኛ ደግሞ መልሰን የምናደርስ ነው የሚሆነው። እንዲሁም ደግሞ የበዓሉን ስሜት የሚጨምር እስኪ እንዴት እያከበራችሁ እንደምትገኙ ድባቡ ምን ይመስላል፣ እንዴት ያለ ስሜት እየፈጠረባችሁ ነው ይህ አዲስ ዓመት የሚለውንም ጭምር ሀሳባችሁ ልታካፍሉን ትችላላችሁ። ለወዳጅ ለዘመዶቻችሁ፣ ለጎረቤቶቻችሁ፣ ለምትወዷቸው ሁሉ እንኳን አደረሳችሁ የሚል ምኞታችሁንም መግለጻችሁም እንዲሁ እንድትቀጥሉ እናበረታታለን። ስልኩ ላይ ችግር የለም አይደል? እናነሳለን። ካሉ ለማለት መልሶ ለማስተጋባት ይኸው ተሰይመናል። እኔ ቅድስት ደጀኔ እንዲሁም ሚካያስም እዚህ ስቱዲዮ አለ። በቴክኒኩ ደግሞ አሸናፊ አበራ እንግዲህ በንቃት ነው ቴክኒኩን እየተወጣ ያለው። አለምንም ረፍት ነው አይደል? እሱም ደስ የሚል ቆይታ ጋር እያደረገ ነው የሚገኘው ከኛ ጋር። ፊቱ ላይም ደስ የሚል ፈገግታ እየታየ ነው የሚገኘው። እንግዲህ እዚህ ስቱዲዮ አድማጮች በዓሉን እንዲህ ባለ መንፈስ እንግዲህ ደስ በሚል ድባብ ነው ከእናንተ ጋር እያሳለፍን የምንገኘው ለማለት ነው።
4: አስቀድመን የዘሪቱ ጌታሁንን እንቁጣጣሽ ሙዚቃን ከመጋበዛችን በፊት ስለ እንቁጣጣሽ ትዝታዎቻችን፣ ስለ ልጅነት ትዝታዎቻችን፣ ስለ አበባዮሽና እኔ ደግሞ ወንዶቹን ወክዬ ስለ ንድፍ፣ ስለ ስዕል መሸጥና መሳል ጉዳይ ስናነሳ ነበርና ባልደረባችን ቤዛዊት አራጌ ጓደኛችን አንድ ጥንቅር አዘጋጅታልናለች። ይህንን በተመለከተ ማለት ነው የልጆች ጭፈራና አዲስ ዓመትን ትቃኛለች ማለት ነው። እሱን አድምጠን ስንመለስ ደግሞ እንቀጥላለን።

የ13ቱ ወራት መግለጫ ጨለማው ሲጠፋ ዝናቡ ሲያቆም ያ የለውጥ ወራት መጣ መስከረም ሰዎች እነሳሉ ሊሰሩት አጥቀው መስከረም ነውና ብርሃን ስጩ ብዙ ህላሸተ ጥቅምትም ሲገባ ሜዳው ጋራው ሁሉ አጊጦ ባበባ በህዳር ወር ደርቆ ረገፈ አበባ የኑግ የጎመን ዘር የሰሊጥ የተልባ በታሳስ እኩል ነው አዋቂና ልጁ ሊሰራ ይነሳል ሁሉም በየደጁ ጥርና ወራቱ ያጨዳው ክረምቱ ምርትም ለመሰብሰብ ያለው ግርግሩ የካቲት መውቂያ ነው ከምሩ ፈረሰ ገለባው ተለየ ነፋስም ነፈሰ መጋቢት መጣልን አመት ተጋመሰ የበጋው ሞራት ሄደ እየቀነሰ ሚያዚያው ተተክቶ መጋቢት አለፈ በልጉም ዝናብ ጣለ እያርከፈከፈ ግንቦት ደረቅ ወር ነው ፀሐይዋም ከረረች አቧራ ቡነነ መሬት ተራቆተች ሰኔ ደግሞ ወጣ ክረምት አስከትሎ ገበሬው ተነሳ ማረሻውን ስሎ ሐምሌም ተከተለ ከባድ ዝናብ ጭኖ ቀንና ሌሊቱን በዝናብ ጨፍኖ ናሴ ተተካ ኃይለኛው ክረምቱ ያወርደው ጀመረ የዝናብ ማአቱን ናሴ ተተካ ኃይለኛው ክረምቱ ያወርደው ጀመረ የዝናብ ማአቱን አምስት አምስት ቀን ሶስቱን አመታት አራተኛው አንዴ ስድስት ቀን ያላት መሸጋገሪያዋ የጳጉሜ ወርናት

0: የክረምት ወቅት ወደ መጠናቀቂያው ሲደርስ እንቁጣጣሽ ሲመጣ ጋራና ተራራው አረንጓዴ ከመልበሱ ባሻገር የተለየ ህብር የሚፈጥረው አደይ አበባ የኢትዮጵያ አዲስ ዓመት አብሳሪ ነው። የአዲስ ዘመን ብስራት አብሳሪና ነጋሪ፣ የመጪውን ዘመን ተስፋ ምልክት ተደርጎ የሚቆጠረው አዲስ ዓመት የኢትዮጵያን የላቀ ስፍራ ከሚሰጧቸው የዓመቱ ታላላቅ የበዓላት ቀናትም ይመደባል። የጎመን ድስት ይውጣ፣ የገንፎ ድስት ይግባ ተብሎ በአዲስ ተስፋና ናፍቆት ሁሉም በአንድ ላይ የሚቀበለው ልዩ ዓመታዊ በዓል ነው። የአዲስ ዘመን ፀሐይ ከመውጣቷ ከዋዜማዋ አንስቶ ከልጅ እስከ አዋቂ የሚደረጉ በርካታ ነገሮች ወይንም ሽር ጉዶች ቀላል የሚባሉ አይደሉም። ወላጆች አቅማቸው በፈቀደ ሁሉ ቤታቸው እንዳይጎድል የሚያስፈልገውን ሁሉ ያሟላሉ። እንቁጣጣሽ እንቁለጣትሽ የተባለችው ለንግስቲቱ ብትሆንም እኛ ግን መለስ አድርገን ለሀገራችን ይሁን ብለን እንቁጣጣሽ አልንበት። ምድር በአደይ አበባ ስታምር አዲስ ዓመት ብለን አንድ እንላለን። ልጆችም አዲስ ዓመት መምጣቱን በሰሩት የወረቀቱ ስራ ያሳዩናል። የልጅነት ጊዜ ውብና በርካታ ትዝታዎች የሞሉበት ነው። በአንድ አካባቢ የሚኖሩ አንዳንዴም ከሌላ አካባቢ የሚመጡ ህጻናት በጋራ የተጫወቱ ውብና የማይረሳ የልጅነት ጊዜን ያሳልፋሉ። አንዳንድ ሰዎች ስለ ልጅነት ያሳለፉትን ጊዜያቸውን ሲያወሩ ምን ነው ተመልሶ ቢመጣ፣ ልጅነትማ ገነት ነበር፣ ምንም እንከን የሌለበት የሚሉ ብዙዎች ናቸው። አፈር ፈጭቶ ጭቃ አብክቶ ድብብቆሽ አባሮች ተጫውቶ እንዲሁም እንቆቅልሽ ተጠያይቆናም ሌሎችም የማይረሱ የልጅነት ጨዋታዎችን ተጫውቶ ማደግ የተለመደ ነው። ከልጅነት ውብ ገጽታዎች መካከል የበዓላት ሰሞን ትዝታዎችም እንደ ጥሩ ትዝታ ይጠቀሳሉ። በዓላት በህፃናቱና በታዳጊው ዘንድም ከአዋቂ በተለየ ልዩ ቦታ ይሰጧል። ብዙ የኢትዮጵያ በዓላትም ህፃናት በዋናነት የሚሳተፉባቸው ናቸው። ለአዲስ ዓመት በዓል ወቅትም ህፃናት ለአዲስ ዓመት በዓል የሚሆን የመላእክትን ስዕል፣ አበባ፣ የተለያዩ ታዋቂ ሰዎችና በዓሉ የዋለበት ቀንና ዓመተ ምሕረት ከበዓሉ አስቀድመው ወረቀትና መሳያ ቀለሞችን ከቤተሰቦቻቸው በማስገዛትና ንድፉን ከቻሉ በራሳቸው ካልቻሉ ንድፉን ገዝተው ቀለም ቀብተው ለበዓሉ ዕለት አጠናቀው ማስቀመጥ የልጆች በተለይም የወንድ ልጆች ልማድ ነው። በበዓሉ ዕለት ደግሞ ከአደይ አበባ መፍካት ጋር ዛሬ አዲስ ዓመት ነው ብለው ሲያከብሩ በጠዋት በየአካባቢያቸው ከሳምንት ወይንም ከወር በፊት ሲደክምበት የነበረውን ስዕል ይዘው በቡድን ወይንም በግል ሆነው የተሽቀዳደሙ ለማደል መሮጥም ልማድ ነው። መቅደም ዋጋ አለው ይላሉ ህጻናቱ። ከተቀደምን አድርሰናል፣ ጓደኛ ወይንም ወንድምህ መጥቶ ነበር ተብለን ለእኛ ምንም ነገር ስለማይደርሰን ቀድመን በጠዋት ተነስተን ስዕሉን እንበትናለን አሊያም እናድላለን። በዚያውም ደግሞ የእንኳን አደረሳችሁ መልእክታችንን እናስተላልፋለን ይላሉ። በዚሁ የአዲስ ዓመት ቅድመ ዝግጅት ላይ ያገኘናቸው ህጻናትም ስዕላቱን እንዴት እንደሚያዘጋጁና ለሌሎችም ጓደኞቻቸው እንዴት እንደሚሸጡላቸው ጠይቀናቸዋል።
1: ተቀባና ይገዛሉ፣ አራት አራት ብር ያልተቀባም ብር ከሀምሳ ይገዛሉ። ከዚህ ቀድመ እሸጥ ነበረ የዛሬ ዓመት ማለት ከዛሬ ነው በፊት እና ልጆቹ የሚገዙት በደንብ የሚመርጡት የመላእክት ነው። በደንብ የሚፈልጉት አበባ ብዙም አይደለም። ከአስር በላይ ከገዛ ወይ ቀለም ወይ ንድፍ ይመረቅለታል። ደስ እያላቸው ነው የሚገዙት። አንዳንዶቹም አሉ የሚያተርፉ እዚህ የሚመጡ እስከ 200 ይገዛሉ።
2: ተማሪ ሰፈሪ ጨርቁስ ነው እና እዚህ የተገናኘ ነው። ደግሞ እኔ በመሸጥ ልጆችም ደግሞ በመግዛት ልያሉ ነው። እኔ ስሸጥ የነበረው ቀለም ነው። ከቋሚ አንድ እስከ 6 ወይም ደግሞ 5 በምትሆኑበት ጊዜ እስከዛ ሰዓት ባለው ጊዜ ቀለም የመቀባት ሰዓት ስለሆነ አብዛኛውን ልጆች ቀለም ይገዛሉ። እዚህ ላይ ያሉት ቀለሞች 10 አይነት ቀለሞች ነው ያሉት። 10ም አይነቶች ቀለሞች አንዳንድ አሉ ከኛ የቀመም ናቸው። ማለትም አሁን እነዚህ አንዳንዶቹ ቀለሞች ብዙ ምንጩንም ባላቅም፣ ግን ያው ውስጥ አለ ሰው እና ትልቅ ሰው ነው። እሱም ደግሞ ከመርካቶ ምናምን እየሄደ ያመጣል። እና አንዳንድ ቀለሞች ደግሞ አሉ ቅጠላማውን አረንጓዴ ከዛ ገዝተን አናመጣም፣ ምክንያቱም እዛ አይገኝም ቀለሙ። በጣም ሩቅ ሄደሽ ወደ ወሎ ሰፈር ምናምን ነው የሚገኘው። እና ስለዚህ እንደዛ ስለሚገኝ እኛውን አረንጓዴ ሰማያዊ ነበር ያለን። ሰማያዊና ቢጫውን ቀምመን አንድ ላይ ቀለም ደባልቀን እናስገኛለን። አንዳንድ

0: አዲስ አመት ከዘመን መለወጫነቱ ባለፈ ዞቻችን መጪውን እናቀርበት አዲስ ነገር ለመጀመር የምንወጥንበት ጊዜ ነው።
1: እንትና ቤት ከፍቼ ባከፋ ተሰጥቶ ወደ ገንዘብ ቀይራለሁ።
0: ይሄን አውርጄው ያንን አምጥቼው ይሄን አሳክቼው እዚህ ቦታ ሄጄ ያንን ፈጽሜ ብለን የምንተማመንበት ጊዜ ነው። ከዚህ ሁሉ እቅድ ምን ያህል ኡን መሬት ሆኖ ይወርዳል ብለን ሁላችንም የምንጠይቅበት ጊዜ ነው። በዚህ አመት ከአንበሳ ባንክ ጋር እነዚህን እቅዶች እንጀምረውላቸዋለሁ። ይህ አመት የጀመርነውን ጥግ የምናደርስበት መጨረሻውን የምናይበት ይሆናል። አዲሱን አመት ከአንበሳ ባንክ ጋር እንጀምረው። መልካም የመጀመሪያ አመት። አንበሳ ባንክ እንጀምረው።
2: ምድር በክረምት በረከት ረስርሳ የተፈጥሮ ውበቷን በልምላሜ አድሳ የተስፋ ምልክቷን አደይ አበባን ነስንሳ በድንቅ የተፈጥሮ ትስስር የዘመን ለውጥ ስታበስር በስልጣኔ ድልድይነት በዓለም መስኮትነት መጪውን ጊዜ እየተለመ አዲስ ዓመትን እያቀለመ ምቹ አሰራርን ለተቋማት ዘርግቶ ቢዝነስን ለማሳለጥ ሁሉን አድርሶና አመቻችቶ ከዘመን ዘመን ተሻጋሪ ሁሌም ብስራት ነጋሪ እንኳን አደረሳችሁ። አንድ ሆኖ በሁሉም ዘርፍ ውስጥ ያለ አቅሙን ያሳደገ ሁሉንም ማተለቅ የቻለ የፋይናንስ ዘውርን የግብይት ስርዓቱንና የክፍያ ዘዴን ያደላደለ ሸመታን ከዘመና ዋዶ የአገር ገበያን በመዳፍ ያዋለ ዘመንን በተስፋ አብስሮ ቃሉን በተግባር አክብሮ የረዥም ዘመን ባለውለታ የሀገርና ወገን አለኝታ እንኳን አደረሳችሁ። የሰላም ፍቅርና ስኬት ብሩህ አዲስ ዓመት ይሁንልዎት። ኢትዮ ቴሌኮም።
3: በቆንጆ ወጣት ንስቶች ሽኖዬ ዜማ ከሩቅ ከተሰማ ክረምቱ አልፎ ወንዙ ጎሎ የተነፋፈቀው ለመታየት በቅቶ ሰማይ በአዲስ ፀሐይ ደምቆ ምድር በአደይ አበባ ተስፋ ይዛ ፈክታ አዲስ ዓመት በልዩ ሐሴት ገብቷል ማለት ነው። ሽኖዬ ጨፍራ ማህበረሰቡ የሸለማት ወጣት የሁላችን ተምሳሌት ናት። እኛም ከማህበረሰባችን ይወጣን ሐሴታችን በሴታችን በመሆኑ ወግ ባህላችን ስንደክም ምርኩዛችን ለረጅም ጉዞ

እንኳን ለአዲሱ ዓመት በሰላም አደረሳችሁ። ከየትኛውም የዓለም ክፍል ባለም አቀፍ ገንዘብ አስተላላፊዎች በዌስተርን ዩኒየን፣ መኒግራም፣ ዳብሽል፣ ዳንዲሊየን ፔመንት፣ ሪያ፣ ትራንስፋስት፣ ሂድሞና ኦፔሳ ከወዳጅ ዘመድ የሚላክልዎትን ገንዘብ በዳሽን ባንክ በኩል ሲቀበሉ ከመደበኛ የምንዛሬ መጠን በተጨማሪ የ10% ጉርሻ ያገኛሉ። አብረው ይቆዩ ካብራዩ እንደ ዳሽን ባንክ ያስፈሩ መልካም በዓል ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ

አንድ ዓመት 365 ቀናት ብቻ አይደለም። አንድ ዓመት ይዞልን የሚመጣው በርካታ ድሎችን ነው። የምንጀምራቸው ሺህ ድሎችን ነው። የአንድ እናት ልጇን የማስተማር ህልም፣ የአንድ ወጣት ንግድ የመጀመር ትልም፣ የአንድ አርሶ አደር ምርቱን የመጨመር ተስፋ፣ የአንድ አባወራ የቤተሰቡን እድገት የማየት ምኞት። ሁሉም ከአንድ ነገር ይጀምራል፣ ከውሳኔ። ዘንድሮስ የእርስዎ ውሳኔ ምንድን ነው? ህልሞን ወደ እቅድ፣ እቅዶን ወደ ተግባር ለመቀየር ኦሮሚያ ባንክ ከጎኖ ነው። አዲሱን ዓመት በመመኘት ብቻ ይጀምሩ። ከኦሮሚያ ባንክ ጋር በመስራት ይጀምሩ። መልካም አዲስ ዓመት። ኦሮሚያ ባንክ፣ የህዝብ ባንክ።

0: አዲሱ ዓመት የሰላም የፍቅር የብልጽግና የጤናና የሀብት እንዲሆንላችሁ እንመኛለን። በስራት ኤፍኤም 101.1 ላይ ነው ያላችሁት። ልዩ የአዲስ ዓመት ፕሮግራማችንን እያዳመጣችሁ ትገኛላችሁ። እኔና ቅድስት ደጀኔ እኔ ሚካኤል ፀሐዬና ቅድስት ደጀኔ ከስምንት ሰዓት ጀምሮ አብረናችኋለን። እስከ አስር ሰዓት ድረስም አብረን እንቆያለን። ሙዚቃዎችን እየጋበዝናችሁ ነው። ጥንቅሮች አሉ፣ እነሱንም አስደምጠናችኋል። ሌላም ጥንቅር አለን፣ ወደ በኋላ ላይ እሱንም እንጋብዛችኋለን። ኪዲ
1: እንግዲህ ያው ሞቅ እያደረግን ይመስለኛል አይደል? ሞቅ ደመቅ እያልን ነገር ግን ሰዓታችን አሁን አንድ 20 ደቂቃ የሚሆን ነው የቀረን። ባለን ቆይታ እንግዲህ በቀሪ ባለን ጊዜም አሁንም በጥሩ ሁኔታ ከአድማጭ ጋር ግንኙነት እንደሚኖር እናምናለን። እስኪ ስለ ዘመን መለወጫ ስናነሳ ቀደም ሲል ስለተሰሩ በዓልን ከሚያበስሩ ሙዚቃዎች መካከል የተወሰነውን ቀደም ሲል አንተ ጠቅሰ ነበር። እንዲሁም መግቢያችን ላይ አሁን ከአሼ ከመቀበላችን በፊት ከመልማል አባተ በጣም እጅግ ተወዳጅ በሆነ እንኳን አደረሳችሁ ዜማዋ ተቀብላናለች እና እንደ ይህም በዓል ስናነሳ በመስከረም ወር የሚከበሩ የዘመን መለወጫ በዓላት በኢትዮጵያ በተለያዩ ብሔር ብሔረሰቦች ዘንድ ይከበራል። ለአብነት በዓሉን በልዩ ልዩ ሁኔታ የሚያከብሩ በርካታ የኢትዮጵያ ክፍሎች አሉ። ጊፋታን እናንሳ። እንግዲህ ስሙ አዲስ አይደለም አይደል?
0: የት አካባቢ ነው
1: ጊፋታ? እንግዲህ ወደ ወላይታ ነው የሚወስደን። የወላይታ ብሔረሰብ የዘመን መለወጫ በዓል ነው ማለት ነው። በወላይታ ብሔር ዘንድ ጊፋታ ከአሮጌው ወደ አዲሱ ዓመት የመሸጋገሪያ በዓል ነው። መስከረም ወር በገባ በሁለተኛው ሳምንት የመጀመሪያ በሚውለው እሁድ አዲሱን ዓመት በድምቀት ይቀበሉታል ማለት ነው። በዚህ መልኩ ነው የሚያከብሩት። ሌላው ማሽቃሮ፣ ምናልባት በሙዚቃ ሰምቷል። ማሽቃሮ ማሽቃሮ እንደዛ አለው ሳይዝ የሚለትም አይቀርም እና ለጆሮ ብዙም አዲስ አይደለም። የካፊቾ ብሔረሰብ የዘመን መለወጫ በዓል ነው ማሽቃሮ። የካፊቾ የዘመን ለውጥ የክረምት ወቅትን ተከትሎ ይታደሳል። በክረምት ወቅት በካፋ ምድር የሚገኙ ወንዞች ይሞላሉ። የካፋ ሕዝብ የማሽቃሮ አዲስ ዓመት እንግዲህ የሚያከብሩት እንደሚባለው መረጃዎች እንደሚጠቁሙትም ከሆነ ከአርሶ አደሮች ወይም ከገበሬዎች የእርሻ ስራ ጋር በተያያዘ ነው። በተለይም ከመኸር ዑደት ጋር አያይዘው ይህን በዓል እንደሚያከብሩት ይነገራል። በዓሉ ቦንጌ ሻምቤቶ በሚባለው የካፋ ንጉስ መቀመጫ ስፍራም እንግዲህ በደመቀ ሁኔታ ለየት ብሎ ነው የሚከበረው። ሌላው የአሆዴ ነው። ይህ ደግሞ ወደ ሀዲያ ይወስደናል። የሀዲያ ብሔረሰብ የዘመን መለወጫ በዓል ተደርጎ ነው የሚነገረው። በብሔሩ ተወላጆች ዘንድ በልዩ ድምቀትም የሚከበር ተወዳጅ በዓል ነው። ታዲያ ይህ በዓል ሲነሳ ሁሌም አብሮ የሚነሳው የአሆዴ ጭፈራ ነው። ጭፈራውን ወጣት ወንዶች በየአካባቢያቸው ተሰባስበው በየሰፈሩና በየቤቱ የተዘዋወሩ ምሽቱ ሙሉ የምሽት እንግዲህ ምሽቱ ምን ያህል ሊደምቅ እንደሚችል አስበው ልቀን መስሎ የሚታይበት ነው ማለት እንዲሁ ስገምተው ራሱ እና ሁሉም እንግዲህ በዚህ መልኩ የሚያደምቁት ነው የሚሆነው። ወጣቶች የሚጨፍሩበት ለየት ያለ በዓል የሚታይበት ነው። መሳላ እንዲሁ ሌላኛ ነው። የከምባታ ብሔረሰብ የዘመን መለወጫ በዓል ነው። መሳላ በከምባቶ ጠምባሮ ዞን በሚገኙ ሶስት ብሔረሰቦች ማለትም በከምባታ፣ ጠምባሮ እና ዶንጋ ብሔረሰቦች ዘንድ ነው በየአመቱ የሚከበረው ማለት ነው። እንግዲህ ለአብነት አነሳ ነው ያለን ሰዓት የሚበቃን አይመስለኝም። አንድ ጥንቅር አለን ከዚህ ጉዳይ ጋር በተያያዘ በባልደረባችን ሰማር አለባቸው የሚቀርብ ነው የሚሆነው። አዎ በተወሰነ ትዳስሰዋለች። እንዲሁም ወደ ዓለም አቀፍን ጎራ ብላ ሌሎች ዓለማት አዲስ አመት እንዴት ያከብራሉ ብላ ስለምትነግር እንዳንጨርስባት እዚህ ጋር ልቋጮ።
0: አዎ ከዛ ፊት ግን አንድ ሙዚቃ እንጋብዛችኋል።
1: መልካም።
0: እንግዲህ ሙዚቃው የኢትዮጵያን ሚሊኒየም ተከትሎ በአዲስ ዓመት ከተለቀቁ ሙዚቃዎች መካከል አንደኛው ነው። የትኛው እንደሆነ አድማጮች እስኪለቀቅ ድረስ መገመት ትችላላችሁ። አዲስ ዘመንን ተከትለው የሚመጡ ተስፋዎችን ሰንቆ ይዞ በአዲስ ዓመት መባቻ ሲሰማ መጪው ዓመት ጥሩ ይሆናል የሚል ንግርትን በውስጣችን እንዲሰርጽ የሚያደርግ ሙዚቃ ነው። ምልዕላዩ ዘመን የአምላክ በረከቱ በኢትዮጵያ ትንሣኤ ዘመነ ሁለቱ ስትሰሙ መለከት ወደ ምስራቅ ተመልከቱ በማለት ለስለስ አድርጎ ጀምሮ አበባዮሽ በመባል የሚታወቀውን የሴቶችን ዜማ መነሻ በማድረግ ሞቅ አድርጎ የምርቃትና የተስፋ ግጥሞቹን ቴዲ አፍሮ ቴድሮስ ካሳሁን ከፍ አድርጎ አስደምጦናል ማለት ነው። አሸናፊ አበራም ይህንን ሙዚቃ ከፍ ያደርግልናል።

0: መግዛት መሸጥና ማከራየት እንዲቀሏል እንዴ?
1: አዎ
0: ሁሉንም በጆስልክ ላይ ይገኛል። ቤት መኪና ማሽን ለመሸጥና ለመግዛት ወይም ለመከራየትና ለማከራየት እየፈለጉ ነው? የፋብሪካ ምርትና አገልግሎቶች፣ መለዋወጫዎች፣ ኤሌክትሮኒክሶች ወይም ሌሎች ማናቸውም አይነት ንብረቶች መግዛትና መሸጥ ይፈልጋሉ? እንግዲያውስ ዲጂታል ገበያው ኢማርት ገላግሎታል። አልተስ ቴክኖሎጂ ያበለጸገው ኢማርት ሻጭና ገዢን፣ አከራይና ተከራይን በቀላሉ የሚያገናኝ ሁሉን አቀፍ የዲጂታል ገበያ መድረክ በነፃ አገልግሎት ላይ ውሏል። አስመጪዎች፣ የሪል ስቴት አልሚዎች፣ ሻጮች፣ አምራቾች፣ የኮሚሽን ሰራተኞች ወይም ደላሎች ከሆኑ ኢማርት ኤጀንትስን፣ ገዢዎች ወይም ተከራይ ከሆኑ ደግሞ ኢማርት ዩዘርስን ከፕሌይ ስቶር ወይም አፕ ስቶር አውርደው በነፃ ይጠቀሙ። እንዲሁም የኮምፒውተር ወይም የታብሌት ተጠቃሚ ከሆኑ www.altasethiopian.com ላይ በመግባት የተለያዩ ንብረቶችን በቀላሉ ይፈልጉ፣ ያስተዋውቁ፣ ይግዙ ወይም ይከራዩ። ለበለጠ መረጃ በስልክ ቁጥር 0994111111 ላይ ይደውሉ።
2: አዲስ ዘመን፣ አዲስ ተስፋ። አዲስ ዓመት ሲመጣ ተስፋችን ይታደሳል፣ ፈገግታችን ይደምቃል። ለነገ ህልሞቻችን መሰረት የምንጥልበት የእድገትና የስኬት አዲስ ዘመን ገዳ ባንክ ከእርሶ ጋር ሁሌም አለ። እንኳን ለአዲሱ ዓመት በሰላም አደረሳችሁ። አዲስ ዘመን ተቀብለን ከየትኛውም የዓለም ክፍል የሚላክላችሁን የውጭ አገር ምንዛሪ በስዊፍት ኮዳችን ወይም በሪያና ዳብሺል በኩል ሲቀበሉ ፈጣንና አስተማማኝ አገልግሎት ከባንካችን ያገኛሉ። መልካም አዲስ ዓመት። ገዳ ባንክ፣ የአዲሱ ትውልድ ባንክ።

0: ምስራት ኤፍኤም 101.1 ላይ ነው ያላችሁት። ቆይታችን እንደቀጠለ ነው። ልዩ አዲስ አመት ባለን ከኛ ጋር ያከብራችሁ ነው የምትገኙት። ሚካኤል ጻሃዬና ቅድስት ደጀኔ ደግሞ እዚህ ስቱዲዮ ውስጥ እናንተን ያስተናግድናለን። በቴክኒኩም አሸናፊ አበራ የተለያዩ ሙዚቃዎችና ፕሮግራሞችን ያስደምጣችሁ ይገኛል። ቅድስት፣ ስለ እንቁጣጣሽ ትርጓሜ አንዳንድ ነገር እያየሁኝ ነበረ። እንግዲህ እንደምታውቂው የዘመን መለወጫ በዓል እንቁጣጣሽ በመባል ይታወቃል። አዲስ ዓመት ከሚለውን ባለፈ ማለት ነው። እና የተለያዩ ትርጓሜዎች አሉትና እሱን አንድ ቦታ እያነበብኩ ነበርና እሱን ላጋራሽ።
1: መልካም።
0: እንግዲህ ለቃሉ የተለያዩ ትርጓሜዎች ሲሰጡት ይስተዋላል። በተለይም በመንፈሳዊ በዓለማዊና ከታሪክ አንጻር የሚሰጠው ትርጉም የተለያየ ቢሆንም ሁሉም ከዘመን መለወጫ በዓል ጋር የሚያያዙ መሆናቸውን ግን ተመሳሳይ አድርገዋል ማለት ነው። እንግዲህ አንደኛው የመጀመሪያው ከሳቴ ብርሃን ተሰማ የአማርኛ መዝገበ ቃላት ትርጓሜ መሰረትን ያደረገ ነው። ከሳቴ ብርሃን እንግዲህ ብዙ የአማርኛ ቃሎችን ይተረጉማሉ። ሁለት ዲክሽነሪዎች የአማርኛ መዝገበ ቃላት ነው ያሉት ኢትዮጵያ ውስጥ። አንደኛው በስፋት የሚታወቁት ማለት ነው፣ ሌሎችም ቢኖሩ የከሳቴ ብርሃንና የኪዳነ ወልድ ክፍሌ ነው። ከሳቴ ብርሃን ተሰማ ምን ብለው ነው የሚተረጉሙት? እንቁጣጣሽ ማለት በክረምት ዘመን በወፈረ መሬት ላይ የሚበቅል እንግጫ ማለት ነው። የእንግጫው ስር ሽታው ለአፍንጫ የሚጣፍጥ የአውደ ዓመት ስዕል ለልጆች ከአበባው ጋር እያሰሩ ለቤተ ዘመዱ የሚሰጡት ሰጪውም እንቁጣጣሽ ብሎ ሲሰጥ ተቀባዩም በየዓመቱ ያምጣሽ ብሎ የሚመርቅበት ነው ይላሉ። እንግጫ ግን ምንድን ነው? ኪድ
1: ይመስለኛ በተለይ ወደ ገጠራማው የኢትዮጵያ ክፍል በደንብ የሚታወቅ ቃል ነው። እንዳልከው በዚህ በምኞታቸውን እየገለጹ አዲስ ዓመት መጣ ብለው ልጆች እንግዲህ ወደ የሰው ቤት ይሄዳሉ አይደል? ለመጨፈርም
0: እቺ ሳርት የምትታሰረው ናት።
1: በተለይ አዎ፣ ከአዲ አበባ ጋር በተለይ አብራት ይዛ ነው ጭፈራ የምትጨፈረው። እና አንዷ እሷም እንግዲህ የበዓሉ ማድመቂያ ናት እና ለአፍንጫ የምትጣፍጥ እንደሆነችም ደግሞ እሳቸውም በጽሁፋቸው ገልጸውታል፣ አንተም እንደጠቀስከው። እና ደስ የሚል ማዛም እንዳለው በዚሁ ደግሞ መገመትም መረዳትም ይቻላል።
0: አዎ። እሺ፣ ሁለተኛው ትርጓሜ ደግሞ ንግሥተ ሳባ፣ ይሄ ከታሪክም አንጻር ያለ ነው። ንግሥተ ሳባ የንጉሥ ሰለሞንን ዜና ጥበብ እየሰማች ስታደንቅ ትኖር ነበር። ይህን በተለያዩ ታሪኮች እኛም ሰምተን እናውቃለን። በጆሮዋ የሰማችውን በአይኗ አይታ ለመረዳት ስለፈለገች በግመሎች ላይ ሽቶና እጅግ ብዙ ወርቅ እንዲሁም በኢትዮጵያ የሚገኝ በኢየሩሳሌም የማይገኝ ልዩ ልዩ ገጸ በረከት አስጭና ከብዙ ሰራዊት ጋር ወደ ኢየሩሳሌም ትገባለች። ከንጉሥ ሰለሞንም ጋር ተገናኝታ የያዘችውን ገጸ በረከት ከሰጠችው በኋላ ብዙ ነገሮችን እንዲሁ ትጠይቀዋለች። ጠቢቡ ሰለሞን አይደል የሚባለው እሱ? እንዲሁም አይኑን ሳይጨፍር ነው የሚተኛው ይባል ነበር። እና ንጉሥ ሰለሞንም ጠቢቡ ሰለሞንም እርሱም አንድ ነገር ብቻ ሰውሮ ሁሉንም ገለጸላት ይላል። በቤተ መንግስቱ የሚገኙ እጅግ በጣም የከበሩ እቃዎችን ካስጎበኛት በኋላ እንቁ ለጣትሽ ጌጥ ይሁንልሽ ሲል እጅግ በጣም የከበረ እንቁ አበረከትላት። ጊዜውም መስከረም ነበረ በማለት የበዓሉን ስያሜ ከዚሽ ከእንቁ ለጣትሽ ከሚለው ጋር አያይዘው የሚናገሩ ታሪኮችም እንዲሁ አሉ። ሌላው ትርጓሜ ግን የመጨረሻው እንቁና ጣጣሽ በሚባሉ ሁለት ቃላት ጥምረት የተመሰረተ ነው እንቁጣጣሽ ማለት ይላሉ። እና የእንቁጣጣሽ ግብር የእንቁጣጣሽ ገጸ በረከት ነው ብለው ለመመሰጋገንና መልካም ምኞታቸውን ለመለዋወጥ የሚጠቀሙበት እንደሆነም አንዳንድ ሰዎች ይነገራል።
1: በጣም ይገርማል። ማለት እንግዲህ ብዙ ትርጓሜ እንዳሉ የሚጠቁም ይመስለኛል። በተለምዶ ግን እንቁጣጣሽ መጣ አይደል? እንደዛ ነው የለመድ ነው።
0: ቅድም ስለ ስዕሎቹ ስናወራ ከላይ እኮ እንቁጣጣሽ ሁለት ሁለት ቃል በሁለት ቃል በአረንጓዴ ሁለት ቃል በቢጫ ሁለት ቃል በቀይ እንደዚህ እየተደረገም ይሳል ነበር።
1: እና ግን ጠለቅ ብለን ደግሞ ወደኋላ ስንፈትሸው እንዲህ ያሉ እውነታዎችንም የምናገኝበት ነው ማለት ነው።
0: የተለያዩ ትርጓሜዎች አሉ።
1: እጅግ በጣም ደስ የሚል መረጃ ነው።
0: እንሰነባበት
1: አሁ እንሰነባበት ሰዓቱም ግድ ይለናል። አሸናፊ ያረባካችሁ እያለን ነው የሚገኘው። ና ለተረኛ እኛም ስቱዲዮ መልቀቅ ይኖርብናል። የመጨረሻ አንድ ዝግጅት ግን አለን ወደ አድማጮቻችን፣ እሱን በማድረስ ነው የምንሰነባበታችሁ። ቀደም ሲል የተወሰኑ መረጃዎችን በኢትዮጵያ የተለያዩ አካባቢዎች የዘመን መለወጫ በዓል በተለያየ ስያሜ እንዴት ይከበራል የተወሰነ መረጃ ድርሰናቸው ነበር አይደለ? ስለዚህ እዚሁ ላይ ትኩረቱን በማድረግ ስለ አዲስ ዓመት አከባበር ባልደረባችን ሰምሃር አለባቸው ያዘጋጀችልን አንድ ጥንቅር አለ። ከሀገር አልፎም ደግሞ እሷ እንደውም ብዙ ቦታም እንደው
0: ዓለም አቀፍ
1: በነጻ በአውሮፕላን ተሳፍራ ሁሉ ወደ ውጭ ዓለማትም ዳሰስ ዳሰስ አርጋ በወፍ በረር እንግዲህ እንዴት ያከብሩታል እነሱስ የሚለውን አንድ ላይ አያይዛ እንግዲህ ቆንጆ ያዘጋጀችው ጥንቅር አለ። እሱን ነው ለአድማጮቻችን ጋብዘን የምንሰነባበተው። ሰዓታችን አበቃ። አድማጮች ቆይታችሁን ከኛ ጋር ስላደረጋችሁ ጅጋር ገና መሰግናለን። በድጋሚ ለሁላችሁም መልካም አዲስ አመት እንዲሆንላችሁ እንመኛለን። እኔ ቅድስ ደጀኔና ሚካኤል ጸጋይ በቴክኒኩ አሸናፊ አበራ ማብሮን ቆይቷ አድርጓል። የተለያዩ መሰናዶችን አደረሰን፣ ዜማዎችን ተገባበዝን። እኛ እዚህ ጋር ልንሰናበታችሁ፣ ነገር ግን የጣቢያው ልዩ መሰናዶ ፕሮግራሞች የበዓል ወደ እናንተ መድረሳቸውን ይቀጥላሉ። በዚሁ ልንሰናበታችሁ ስላደመጣችሁ እናመሰግናለን። መልካም በዓል ይሁንላችሁ። ሰላም
0: መልካም
2: ኢትዮጵያን ጨምሮ ጥቂት የዓለማችን ሀገራት ከምዕራባውያን ዘመን በተለየ አዲስ አመታቸውን ያከብራሉ። በዓለማችን 216 ሀገራት ያሉ ሲሆን 195ቱ በተባበሩት መንግስታት ድርጅት እውቅና የተሰጣቸው ሀገራት ናቸው። ከነዚህ ውስጥ አብዛኞቹ ሀገራት አዲስ አመታቸውን በግሪጎሪያን ዘመን አቆጣጠር መሰረት ጥር 1 ቀን የሚያከብሩ ናቸው። ይሁንና ኢትዮጵያን ጨምሮ ጥቂት የዓለም ሀገራት በራሳቸው የቀን መቁጠሪያ የሚመሩ ሲሆን አዲስ አመታቸውንም በራሳቸው ባህልና ወግ መሰረት ያከብራሉ። ከነዚህ ውስጥም የመካከለኛው ምስራቅ ኢራን በዓለም ላይ የራሳቸውን የቀን አቆጣጠር ስርዓትና አዲስ አመታቸውን የሚያከብሩት ሀገራት መካከል አንዷ ናት። ኢራን ፀሐይን ወይም የሂጅራ ዘመን አቆጣጠርን መሰረት ያደረገ ስርዓት ያላት ሲሆን አዲስ አመት ሁሌም መጋቢት ወር ላይ ታከብራለች።

ሌላኛዋ የራሷ ዘመን አቆጣጠር ስርዓት ካላቸው ሀገራት መካከል አንዷ የሆነችው ደግሞ ቻይና ስትሆን ሉናር የተሰኘ ዘመን አቆጣጠር ስርዓትን ትከተላለች። የቻይና አዲስ ዓመት የሚከበርበት ወር በየአራት ዓመቱ የሚቀያየር ሲሆን አዲስ ዓመቷም የካቲት ወር ላይ ይከበራል።

ሩቅ ምስራቋ ህንድ በራሷ የቀን መቅጠሪያ ስርዓት የምትመራ ሀገር ስትሆን ሚያዝያ ወር ደግሞ አዲስ ዓመቷን የምታከብርበት ወር ነው። በየዓመቱ ጥቅምት ወር ላይ አዲስ ዓመቷን አሃዱ ብላ የምትጀምረዋ ሌላኛው ሀገር ደግሞ እስራኤል ስትሆን የሂብሩ ዘመን አቆጣጠርን ትከተላለች።

ከምዕራባውያን ጋር ግጭት ውስጥ ያለችው ሰሜን ኮሪያም ሶላል የተሰኘ የራሷ የዘመን አቆጣጠር ስርዓትን የምትከተል ሲሆን አዲስ ዓመቷንም የካቲት ወር ላይ ታከብራለች።

ኢትዮጵያም በዓለም ላይ የራሷን ዘመን አቆጣጠር ስርዓት ካላቸው ሀገራት መካከል አንዷ ስትሆን ሁሌ መስከረም ላይ አዲስ ዓመትን እንቁጣጣሽ በሚል መጠሪያ ታከብራለች።

እንቁጣጣሽ በየአመቱ በታላቅ ስሜት ከምናከብራቸውና ከምንዘክራቸው በዓላት አንዱና ተወዳጁ የዘመን መለወጫ በዓል ነው። በአዲሱ አመት መባቻ በወርሃ መስከረም ጋራሽን ተረሩ በአደይ አበባ ይለመልማል። ሰው ሁሉ በአዲስ ተስፋ ይሞላል። ከወዳጅ ዘመዱ ጋር መልካም ምኞቱንም ባገኘው አጋጣሚ ሁሉ ይለዋወጣል። ምክንያቱም ወሩ የአመቱ መጀመሪያ የተስፋ ብስራት መንገሪያ ነውና።

እንቁጣጣሽ የሚለው ሲያሜ አመጣጥ ወይም ጥንተ ታሪክ በመጀመሪያ ኖህ ለሶስቱ ልጆች አህጉራትን በእጣ ሲከፋፍላቸው አፍሪካም ለካም ደረሰችው። በአፍሪካ ምድርም ሲገባ በመጀመሪያ ያረፈው በኢትዮጵያ ነበር። ሀገሪቱም በአደይ አበባ ሸብርቃ ነበር። ወሩ ወርሃ መስከረም በመሆኑ ደስ ብሎት እንቁ እጣ ወጣሽልኝ በማለት ይችን ወቅት እንቁጣጣሽ ብሏታል። ሁለተኛው ንግስተ ሳባ የንጉስ ሰለሞንን ዜና ጥበብ እየሰማች ስታደንቅ ትኖር ነበር። በጆሮዋ የሰማችውንም በአይኗ አይታ ለመረዳት ስለፈለገች በግመሎች ላይ ሽቶና እጅግ ብዙ ወርቅ እንዲሁም በኢትዮጵያ የሚገኝ በኢየሩሳሌም የማይገኝ ልዩ ልዩ ገጸ በረከት አስጭና ከብዙ ሰራዊት ጋር ወደ ኢየሩሳሌም ገባች። ከንጉስ ሰለሞን ጋር ተገናኝታ የያዘችውን ገጸ በረከት ከሰጠችው በኋላ ብዙ ነገሮችን ጠየቀችው። እርሱም አንድ ነገር ብቻ ሰውሮ ሁሉንም ገለጸላት። በቤተ መንግስቱ የሚገኙ እጅግ በጣም የከበሩ እቃዎችን ሁሉ አስጎብኝቷት ሲያበቃ እንቁ ለጣትሽ ጌጥ ይሁንልሽ ሲል እጅግ በጣም የከበረ እንቁ አበረከተላት በማለት የበዓሉን ስያሜ አያይዘው የሚናገሩ የታሪክ ሰነዶች አሉ። ሌላው ትርጓሚ ደግሞ እንቁና ጣጣሽ በሚባሉት ሁለት ቃላት ጥምረት ሲሆን እንቁጣጣሽ ማለታችንን የእንቁጣጣሽ ግብር የእንቁጣጣሽ ገጸ በረከት ነው ብለን ለመመሰጋገንና መልካም ምኞታችንን ለመለዋወጥ የምንጠቀምበት እንደሆነ ይገለጻሉ።

በወርሃ ክረምት የነበረው የመብረቅ የነጎድጓድ ድምፅ፣ የጎርፉ፣ የዶፉ፣ የማጡ፣ የድጡ መከራ አግዶት የነበረው ህይወት ሁሉ በሰላም የሚንቀሳቀስበት መሬት የምትለመልምበት የምታበብበትና ፍሬዋን የምትሰጥበት በወርሃ መስከረም ብቅ ስትል በመባቻው ዕለት ወጣቶች በአበባ አጊጠውና ንጹህ የሆነ ለብሰው ጣጣሽ ግዳጅሽ እንቁ በመሰለ አበባ ማጌጥ የሆነ ወርሃ መስከረም እንኳን ደህና መጣሽ በማለት ሲቀበሏት ይታያል። በመስከረም ወር ምድር በአዝርትና በአትክልት በአበባና በፍሬ የምትሸፈንበት በተለያዩ አበቦችም የምታሸበርቅበት በመሆኑ በዚህ ወር የእንቁጣጣሽ በዓል እንዲከበርበት የተመረጠበት ጊዜ ነው ለማለት ያስደፍራል።

እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁልጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።

ሰላም ሰላም ሰላም ጤና ይስጥልን ውድ አድማጮቻችን እንኳን ለ2019 ዓመት በሰላም በፍቅርና በደስታ አደረሰን አደረሳችሁ ለማለት እንወዳለን። አዲስ ዓመት ቸርወሪ የምንሰማበት የሰላም የፍቅርና የስኬት ዓመት ይሁንልን ለማለት እንወዳለን። ከተወዳጁ ጣቢያ ብስራት ኤፍኤም 101.1 የሚተላለፍላችሁ ልዩ የአዲስ ዓመት ፕሮግራም እስከ 12 ሰዓት እኔ ሰላማዊ ነጋሲ አብሬያችሁ ቆይታ አድርጋለሁ። እንዲሁም በቴክኒኩ ቁጥጥር አሸናፊ አበራ አብሮን ቆይታ የሚያደርግ ይሆናል። ታዲያ በዛሬው ዕለት መላው ኢትዮጵያውያን አዲሱ ዓመት 2019 በድምቀት በማክበር ላይ ይገኛሉ። በተለምዶም እንቁጣጣሽ እያልን እንጠራዋለን። ታዲያ እንቁጣጣሽ ዓመታት ተፈጽመው አዲስ ዓመት ስንጀምር ቅዱስ ዮሐንስ አውደ ዓመት፣ አዲስ ዓመት፣ እንቁጣጣሽ እየተባለም ይጠራል። እንቁጣጣሽ የሚለው ቃል ሶስት አውዳዊ ፍቺም አለው ወይም ትርጓሜ አለው ይላሉ የተለያዩ የታሪክ ድርሳናት። አንደኛው በጣም ነጭ ብሩህና ለሆነና በጣም ላሸበረቀ ነገር መገለጫ ሆኖ የሚያገለግል ቋንቋ ነው። አንድ ሰው በጣም በሚያንጸባርቅና በሚያሸበርቅ ጌጣጌጥና ልብስ ተንቆጥቁጦ ሲታይ እገሌ እንቁጣጣሽ መስሏል ይባላል። ከዚህ አንጻር ይህ ቃል ነጭ በሆነ ላሸበረቀ ሰው የሚያገለግል ቋንቋ ሆኖም እናገኘዋለን። ሌላው ደግሞ እንቁ በጣም የከበረ ማዕድን ነው። ስለዚህ በጣም ለከበረ ነገር መገለጫ የሆነ ቃል ከወራት ሁሉ በተፈጥሮ ውበት ላጌጠች ለወርሃ መስከረምና ለአዲሱ ዘመን የመልካም ምኞት መለዋወጫ እንዲሆን በማሰብ ወርሃ መስከረምን ጣጣሽ ወይም ውበትሽ እንደ እንቁ ያማረና የከበረ ነው ለማለት ነው። ምድር በመስከረም ወር አዳዲስ ቡቃያና አበባ የምታበቅልበት ወር በመሆኑ ምድር እንቁ አወጣሽ ማለት ነው። ሌላው ደግሞ አዲሱ ዘመን ሁለመናው እንደ እንቁ በመልካም ነገር ያሸበረቀ እንዲሆን በመመኘት ቃሉ የሰላምታ መለወጫ አድርገው ተጠቅመውበታል። ከዚህም የተነሳ የአበባ ጌጥ በመያዝ እንቁጣጣሽ እንኳን አድረሳችሁ እየተባባሉ መላው ኢትዮጵያውያን መልካም ምኞታቸውን ይገልጻሉ። የአበባ ስጦታም ይለዋወጣሉ። ልጆች ለወላጆቻቸውና ለጎረቤቶቻቸው ጭብጥ ያደ አበባ ስጦታም ያበረክታሉ። ሌላው ደግሞ እንቁ እጣ ወጣሽልኝ በማለት ነው። ይህም ኖህ ለሶስት ልጆቹ አህጉራትን በእጣ ሲያካፍላቸው አፍሪካ ለካም ደረሰችው። በአፍሪካ ምድርም ሲገባ በመጀመሪያ ያረፈው በኢትዮጵያ ምድር ነበረም። ሀገሪቱም በአደይ አበባ አሸብርቃ ነበረና ወሩ ወርሃ መስከረም በመሆኑ ደስ ብሎት እንቁ እጣ ወጣሽልኝ ሲል ይህችን ወቅት እንቁጣጣሽ ብሏታል። በድጋሚ እንኳን ለ2019 ዓመት በሰላም በፍቅር በደስታ አድረሳችሁ። አዲሱ ዓመት ቸር ወሬ የምንሰማበት የሰላም የፍቅርና የስኬት ዓመት ይሁንልን እንላለን በጣቢያችን ስም። እኔ ሰላማዊ ነጋሲ እስከ 12 ሰዓት አብሬያችሁ ቆያለሁ። ታዲያ ልዩ የበዓል ፕሮግራማችን ነው። የትም እንዳትሄዱ፣ ከዜማው መልስ በኋላ በድጋሚ ተመልሰን እንገናኛለን።

0: አንዳንድ ባህሎች ከትውልድ ወደ ትውልድ ይተላለፋሉ። አንዳንድ ትዝታዎች አመታት ቢያልፉም ከልባችን አይጠፉም። አዲስ ዓመት ሲመጣ በልጅነታችን የምናውቃቸው ድምጾች፣ የምንወዳቸው ባህሎችና የምንናፍቃቸው ሰዎች እንደገና ወደኛ ይመጣሉ። ከምንወዳቸው ጋር እንደገና የምንቀራረብበት በአዲስ ተስፋ በአዲስ እቅድ ለምንጀምረው አዲስ ዓመት እንኳን አደረሰን። ለአዲሱ ዓመት ከውጭ ሀገራት ገንዘብ ሲላክሎት መልካም ምኞታችንን ዳጎስ ካለ ተጨማሪ ጉርሻ ጋር እናበረክትሎታለን። አዲሱ ዓመት ምኞታችሁ የሚሳካበት በአዲስ ጉልበትና በረከት የተሞላ ይሆንላችሁ። መልካም አዲስ ዓመት። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ።
1: አንተ አረ ሰዓቱ ሄደህ እህቴ ጋር ደውልልኝ።
2: እሺማ። ሄሎ አክስቴ፣ እማማ ፈልጋሽ።
1: ሄሎ ሰብልዬ፣ እንኳን አደረሰሽ። አዎ እኔማ ደህና ነኝ። ሰምተሻል ደግሞ የሳራ ሰርግ እሁድ ነው አሉ። ስንት መጥሪያ ላከችልሽ?
2: እማ እንኳን አደረሳችሁ ልትይ አልነበር እንዴ? ምርመራ አደረግሽው እኮ።
1: እስኪ ባለቤትሽን አገናኝኝ። ዳንዬ እንኳን አደረሰ ወንድሜ።
3: ሄሎ እንኳን አደረሰሽ።
1: እንኳን አብሮ አደረሰን። እሺ በግ ስንት ብር አገኘህ ባክህ?
2: እማ

በሰባት ዓመታት ይዘገያሉ። ለምሳሌ የገና በዓል በጥር 7 ቀን ይከበራል። ይህም ከግሪጎሪያን ዘመን አቆጣጠር ጥር 1 ቀን ጋር ይመሳሰላል። የዓመተ ምሕረት ዘመናት ከጎርጎሪዮስ አኖ ዶሚኒ በሰባት ወይም 8 ዓመታት የሚለይበት ምክንያት ከኢየሱስ ክርስቶስ ልደት 400 ዓመት ያህል በኋላ አንያኖስ እስክንድራዊ ዘመኑን ሲቆጥረው ትስብእቱ በመጋቢት 29 1 ዓመተ ምሕረት እንደሆነ ስለገመተ ይህ በትስብእት ዘመን አንደኛ ዓመት ሆኗል። ይህ አቆጣጠር በምስራቅ ክርስቲያን ሀገራት ከተቀበለ በኋላም በ443 ዓመተ ምሕረት ከሮማ ፓፓና ከምስራቅ አቡናዎች መካከል ልዩነት ደርሶባቸው በ517 ሌላ መነኩሴ ዲዮኒሲዮስ ኤክስጊዮስ ሌላ አቆጣጠር ወይም አኖ ዶሚኒ አቀረበም። በሱ ግምት ትስብእቱ የተከሰተበት ቀን ከአንያኖስ ግምት በፊት በ8 ዓመታት አስቀደመው። በምዕራብ አውሮፓ ተቀባይነት በማግኘቱ የትስብእት ዘመን 1 ዓመተ ምሕረት በአኖ ዶሚኒ 9 እንደ አውሮፓውያን አቆጣጠር ሆነም። የኢትዮጵያ ዘመን አቆጣጠር የጁሊያን ዘመን አቆጣጠር አይደለም። በአሁኑ ጊዜ በጁሊያንና በጎርጎሪዮስ ካላንደሮች መካከል ያለው የ13 ቀናት ልዩነት ሲሆን የዓመታቱ ቁጥሮች ልዩ አይደሉም። በ525 ዓ ም ዲኖሲዮስ ኤክስጂዮስ የሚባል የሩሲያ መነኩሴ የሮማው ጳጳስ መልእክተኛም በመሆን የፋሲካን በዓል አወሳሰን ከግብፃውያን እንዲማር ተልኮ ነበረም።

የሰው ልጅ ሁልጊዜ አዲስ ይሆን ዘንድ እንዲችል አዲስ ዓመትን ፈጠረም። ሰው ከራሱ ጋር ይታረቅ ዘንድ እቅዱ ከግቡ እንዲስማማ ውጫዊና ውስጣዊ ህይወቱ እንዲጣጣም አዲስ ዓመት ወሳኝ ድርሻ አለው። የአዲስ ዓመት አፈጣጠሩም ሰው ለራሱ ቀና ለመሆን ከመነጨ ውስጣዊ ጉጉቱ ነው። የዛሬው ሰውም ለራሱ እንኳ ቀና መሆንን ባልቻለበት የዕድሜ ዘመኑ አንዲቷ ቀን አዲስ ዓመት ትሆነው ዘንድና ለራሱና ለወገኑ መልካምና ቀን ያስብባት ዘንድ አባቶቹና ቅድመ አያቶቹ አዲስ ዓመትን ሰሩለትም። አዲስ ዓመት የሰው ልጅ ራሱን የሚያሻሽልበት፣ ያለፈውን ህይወቱን ገምግሞ ደካማውን ሽሮ ጠንካራውን ይዞ እንዲቀጥልበት ለራሱ የፈጠረው የቀን ቀጠሮ ነው። ተፈጥሯዊ ቀኑ ያው ከሌላው ቀን የተለየ አይደለም። እንደ ማንኛውም ቀን ይነጋል፣ እንደ ማንኛውም ምሽት ይመሻል። ነገር ግን ለቀኑ ስያሜ በመስጠት በቀኑ አማካይነት ራስን መለወጥ፣ አስተሳሰብን ማደስ፣ አኗኗርን ማስተካከል፣ ማሰብ ማሰላሰል በሚችለው በሰው ልጅ ታሪክ የተለመደ ወግ ነው። ምክንያት ፈልጎ ወይም ፈጥሮ አንድ ነገር ማድረግ ሰው የሰለጠነበት ልማዱ ነው። ዛሬም እንደ ጥንቱ በሰሜናዊው የሀገራችን ክፍል ሰው አይደለም ለደስታው ቀርቶ ለሐዘኑም ጭምር ደረቱን ለመድቃት ፊቱን ለመንጨት እንኳን ቀድሞ የተረዳውን ወይም የሰማውን የወዳጁን ወይም የዘመዱን ሞት እርሙን ለማውጣት ሲል ቀን ቀጥሮ ከዘመድ አዝማዱ ጋር ተሰባስቦ በቀጠሮ ለቅሶ ሐዘን ይቀመጣል።

አዲስ አመትም አዲስ አስተሳሰብ አዲስ ቅድ ከበፊቱ የተለየ የህይወት መንገድ የሚጀመርበት የቀን ቀጠሮ ነው። አዎ አዲስ አመት ሰው ለራሱ ቀና የሚያስብበት አዲስ ቃል የሚገባበት እለቱ ነው። ይህ ቀን ደግሞ መጪው ጊዜ መልካም እንዲሆን፣ ኑሮ እንዲሳካ፣ ጎጆ እንዲሞላ፣ መንፈሱ እንዲረካ፣ አእምሮው እንዲሰላ፣ ነፍሱ እንዲጠግብ፣ የውስጡም የውጭም ህይወቱ እንዲያምር ሀ ብሎ ስራ የሚጀምርበት እለት ነው። በእርግጥ ብዙዎቻችን አዲስ ዓመትን ካለባበስ ከመብልና ከመጠጥ ጋር ብቻ የምናያይዝ ነን። እንዲሁም ከወዳጅ ዘመድ ጋር ተገናኝቶ ለመጫወት ብቻ ቀኑን የምናሳልፍ ጥቂት አይደለንም። ከቤተሰብ ጋር ሆኖ አእምሮና ደምቆ በፍቅርና በደስታ አዲስ ዓመትን ማሳለፍ የሚያስደስት ቢሆንም እውነተኛ የአዲስ ዓመት ትርጉም ግን አዲስ ሰውነት፣ አዲስ አስተሳሰብ፣ አዲስ ለውጥ፣ አዲስ የህይወት መንገድ የምናበጅበት ለራሳችን ቀና አስተሳሰብ የምንቀይስበት ዕለት ነው።

የስቶይክ ፍልስፍና አራማጆች እንደሚመክሩት የሰው ልጅ ጭንቀቱና ትኩረቱ መሆን ያለበት መቆጣጠር በማይችለው በውጫዊ ኩነቶች ሳይሆን በቀላሉ ሊያስተዳድራቸው በሚችላቸው በውስጣዊ ህይወቱ መሆን አለበት ይላሉ። የሰውነት ጓዳ ጎድጓዳውን ሳይሞላ ቤቱን በቁስ የሚሞላ ሰው የአእምሮ ድሃ ነው። ህይወቱን ለመብላት ብቻ የሚያኑራት እውነተኛ ደስታ የለውም። ሆድን ከመሙላት በላይ አእምሮን በማጥገብ ነው የህይወት እርካታ የሚገኘው። የሰው ልጅ በእንጀራ ብቻ አይኖርም እንዲል ቅዱስ ቃሉም።

ማንም ሰው ለአዲስ ዓመት አዲስ እቅድ ሲያዘጋጅ ገንዘብ ለማግኘት ብቻ ብሎ ሳይሆን ገንዘብ እንዴት መስራትና በምን አግባብ ሀብት ማከማቸት እንደሚችል የሚያውቅ ጭንቅላት መፍጠር እንዳለበትም ጭምር ካልሆነ እቅዱ ትርጉም አይሰጥም። ገንዘቡ ግንዛቤ ከሌለው አደጋ ነው። አዲስ ዓመት በቁስ ሀብታም የመሆን ጉዳይ ብቻ አይደለም። አዲስ ዓመት በአዲስ አስተሳሰብ የመንፈስ ባለጸጋ የእውቀት ባለሀብት ለመሆን እቅድ ካልተያዘበት ዋጋ የለውም። ሰውነትን የማያበለጽግ እቅድ ግቡን ቢመታም ሕይወትን አስደሳች አያደርግም።

ወዳጄ ሆይ የአዲስ አመት ፍልስፍናህን ገምግመው። አንተ ራስህን ለመለወጥ ቆርጠህ ካልተነሳ አዲስ አመት አንተን አይለውጥህም። ቀኑ በራሱ ጥንትም ማንንም ለውጦ አያውቅም፣ ወደፊትም አይለውጥም። አዲስነት በሐሳብ መለየት ብቻ ሳይሆን በግንዛቤ መበልጸግ፣ በጥበብ መጎልመስ፣ ራስን በመቆጣጠር መርቀቅም ጭምር መሆኑን ተረዳም። አዲስነት የትናንቱን ድካም፣ ያለፈውን አጉል ልማድ መድገም ሳይሆን አዲሱን ኑሮ በአዲስ ሰውነት፣ በሰለጠነ አስተሳሰብና በቀናነት መጀመር ነው። አዲስ ዓመት ከአዙሪት ህይወትህ ነፃ የምትወጣበት፣ ከአጉል ልማድ ሀርነት የምታገኝበት የነፃነት ቀንህ ነው።

አዲስ ዓመት ለራስህ፣ ለወገንህ፣ ለሀገርህ ቅን አስበህ በጎውን የምትከውንበት የሥራ ዘመንህም ነው። አዲሱ ዓመት ሰላም የሞላበት፣ ፍቅር የበዛበት ይሆን ዘንድ ከራስህ ጋር ውል የምትፈጽምበት የቃል ኪዳን ዕለትህም ጭምር ነው። አዲሱን ዓመት በአዲስ ሰውነት ካልተቀበልከው አዲሱ ዓመትህ ያረጃል፣ አንተም በአዲስ ዓመት ከበርቻቻ ትርጉም ታጣለህ። አዲስ ዓመት የአዲስ ሕይወት ጅማሮ፣ የቀናነት አስተሳሰብ የመጀመሪያው ክፍለ ጊዜ ነው። መልካም አዲስ ዓመት ይሁንላችሁም።

የጥንቱን ያጸናች ታሪክን የጠበቀች ኢትዮጵያ በዛሬው ዕለት 2019 አዲስ ዓመት ተቀብላ እንግዲህ በድምቀት ከህዝቦቿ ጋር በማክበር ላይ ትገኛለች። በድጋሚ ውድ አድማጮቻችን እንኳን ለ2019 አዲስ ዓመት በሰላም በፍቅርና በደስታ አደረሳችሁ ለማለት እንወዳለን። ሰላማዊ ነጋሲ አብሬያችሁ እገኛለሁ። እስከ 12 ሰዓት ድረስ አብረን እንዘልቃለን። ኢትዮጵያ እጅግ የረቀቀ የስነፈለክ ጥልቅ እውቀትን መሰረት ያደረገም ባህረ ሐሳብን ከፀሐይ ዑደት ጋር ያስተሳሰረ ከዓለም ቀደምት የሆነ ልዩ የዘመን አቆጣጠር ቀመርን ትከተላለች ውዷ ሀገራችን ኢትዮጵያ። ከሌሎች ሀገራት የምትለይበት ደግሞ የ13 ወር ጸጋ ባለቤት ያደረጋት አንዱ ምክንያትም ይኸው ልዩ የዘመን አቆጣጠር መሆኑን ተመስክሮለታል። በሰፊው የሥነ ፈለክ ተመራማሪውና ደራሲ መጋቢ ሐዲስ ዶክተር ሮዳስ ታደሰም እንደሚሉት ከሆነም ኢትዮጵያ ምዕራባውያን ሀገራት ከሚጠቀሙበት ከጎርጎሮሳውያኑ የዘመን ቀመር የተለየ የራሷ የዘመን አቆጣጠር ትጠቀማለች። የኢትዮጵያ ዘመን አቆጣጠር ከምዕራባውያን አቆጣጠር የ7 ወይም 8 ዓመታት ልዩነት እንዳለውም ያብራራሉ ዶክተር ሮዳስ። ይህ ልዩነት እንግዲህ የመጣውም በ6ኛው መቶ ክፍለ ዘመን በሮም በተነሳው በዲዮናሲዮስ ኤክስጊዮስ አማካኝነት እንደሆነ እንግዲህ ይገልጻሉ ሊቃውንቱም። የኢትዮጵያ የዘመን አቆጣጠር ከአውሮፓውያኑ በ7 ወይም በ8 ዓመታት ወደኋላ መዘግየቱ የ365 አሊያም የ366 ቀናት የፀሐይ ዑደት ነው። የቀደመውን የእስክንድሪያ የ5500 ዓመት ዓለም ስሌት በጥብቅ የመጠበቅ ውጤት ስለመሆኑ ይገልጻሉ። በ4ኛው ክፍለ ዘመን የነበሩት ቃሪያስ የተባሉ መነኩሴ ባደረጉት የስነ ከዋክብትናም የመጽሐፍ ቅዱስ የዘመን ስሌት ትክክለኛውን ቀመር ሰሩ። ይህንም ቀመር የኢትዮጵያን አባቶች ይህንን ስሌት በመቀበል እስከ ዛሬ ድረስ ይጠቀሙበታል፣ ይህንን ቀመር ማለት ነው። ነገር ግን በ6ኛው ክፍለ ዘመን የተነሳው ዲዮናሲዮስ ኤክስጊዮስ የተባለ የሮም መነኩሴ ይህ አቆጣጠር ትክክል አይደለም ብሎ ቀመሩን እንደገና ማስላት እንደጀመረ የተለያዩ የታሪክ ድርሳናት አሊያ መዛግብት ያስረዳሉ። ለቀመሩ ስሌት የተጠቀመውም 532 ዓመታትን አውደ ቀመር፣ የትንሣኤ ሰንጠረዦችን፣ የሜቶኒክ ዑደቶችን ነበረም። በዚህ ወቅት እንግዲህ የክርስቶስን ልደት ስሌት እንደገና ሲያዘጋጅ የክርስቶስን የልደት ዓመት ከቃሪየስ ወይም ከእስክንድሪያ ስሌት በ7 ዓመታት አስቀደሞ ማለት ነው። በዚህ ጊዜ ይህንን የቀመር ስሌት ሲያሰላም በኢትዮጵያውያንና በጎርጎሮሳውያን ዘመን አቆጣጠር መካከል የ7 ዓመታት ልዩነት እንደተፈጠረ የዘመን ቀመር አዋቂዎች አስቀምጠውታል ነው ያሉትም። ኢትዮጵያ ግን በቀደመው የዘመን ቀመር መሰረት ልደተ ክርስቶስን መነሻ አድርጋ ዓመተ ምሕረት ብላ መቁጠርም ጀምራለች። የሮማውያን ዲዮናሲዮስ ኤክስኪዮስ ደግሞ 6ኛው ክፍለ ዘመን ላይ ኤዲ ብሎ ጀምረዋል ነው ያሉትም። ታዲያ 7ና 8 ዓመታት የሚሆኑበት ወቅት በሁለቱም አቆጣጠሮች መካከል ያለው የዓመታት ልዩነት ዓመቱን ሙሉ 7 ዓመት ሆኖ አይቆይም። ለምሳሌ በአንድ ዓመት ውስጥ የኢትዮጵያ ዘመን አቆጣጠር ከአውሮፓውያኑ በ7 ዓመታትና በ8 ዓመታት ወደኋላ ይዘገያል። ይህም አዲስ ዓመት በኢትዮጵያ የሚጀምረው በወርሃ መስከረም፣ የአውሮፓውያን አዲስ ዓመት ደግሞ በጥር የሚጀምር በመሆኑ ለዓመታት መለያየት ምክንያትም ሆኗል። ሌላው ደግሞ በኢትዮጵያ መስከረም 1 በአውሮፓውያኑ ደግሞ መስከረም 11 የሚሆንበት ምክንያት እንደ

እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁል ጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።